0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለዕለተ ረቡዕ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዕ ቤት በታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 17 ቀን 2016 ዓ.ም ተመረተ ነው። ኢትዮጵያን ዘመን አቆጣጠር ደግሞ ሰኔ 10 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን አስቀድመን የሰዓቱን ዜና እናቀርብና የጋዜጦችን ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
3: አመሰግናለሁ ሰጠይ ተነስተልን። እንደምናደርክ ሰጠይ? መላ አድማጮቻችን ላንተው ጭማሬ ነውና ለቀኑ ስኬታማ ጥሩ ቀን ይሁንልን። አርስተ ዜና በእስራኤል በመጪው መስከረም 20 ቀን ላይ ብሔራዊ አዲስ የፓርላማ ምርጫ ይካሄዳል የሚል ግምት እንዳለ ተገለጸ። ካን ሀዳሾ ዜናው ታርፍ ከህዝብ ላይ ባካደው ጥናታዊ ግምገማ በጠቅላይ ሚኒስተርነት ብቃት ቢንያሚን ናታናው እየመሩ ናቸው። የሶማሌላንድ ፕሬዝዳንት በክነሴት ፓርላማ ይፋዊ የክብር አቀባበል ተደረገላቸው። በዚህ ሳምንት በሰሜኑ ሀገሪቱ የባቡር እንቅስቃሴ ተቋርጦ የነበረ ሲሆን የባቡር ድርጅት ቃል አቀባይ ክፍል ለዚህ መነሻ ከአንዱ የባቡር ፍራጎ ላይ የወደቀ የብረት ቁርጥራጭ መሆኑን አስታወቀ። በእስራኤል ዜጎች አረብ ማህበረሰብ ውስጥ የእርስ በርስ ግጭትና ግድያዎች እንደቀጠሉ ናቸው። በአሜሪካና በኢራን መካከል የተደረገው የመግባቢያ ስምምነት ሰነድ ዝርዝር እስራኤል ለማየት ጥያቄ ብታቀርብም አሜሪካ ጥያቄውን ውድቅ አደረገች የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ካን ሀዳሾት አዲስ የዜና አውታር አዲስ የፖለቲካ ምርጫ ፍላጎትን በተመለከተም ከህዝብ ላይ ባካሄደው ግምገማ ትናንት ምሽት ያደረገውን የጥናታዊ ግምገማ ይፋ አድርጓል። በህዝብ ላይ በተደረገው አስተያየት ጥናት እንደሚያሳየው ከሆነ በአይዘንኩት የሚመሩት የአሻር ፓርቲ በናፍታሊ ቤኔት የሚመራውን በኢህአድ ፓርቲን ይቀድማል። የአሻር ፓርቲ 21 መቀመጫዎችም ሲያገኝ በኢህአድ ደግሞ 17 መቀመጫዎችን አግኝቷል። ሌሎች ፓርቲዎች ያገኙቸውም መቀመጫዎች እንደሚከተሉት ናቸው። እስራኤል ቤቴኑ 10 መቀመጫዎች፣ ዲሞክራቲም እንዲሁም ኦጽማ ይሁዲት እንዲሁም ሻስ እያንዳንዳቸው 9 መቀመጫዎችን ያገኛሉ የሚል ግምት አለ። የሀዱታ ቶራ ሃይማኖት አጥባቂው የሀዱታ ቶራ ፓርቲ እንዲሁም ሀዳሽ የእስራኤል አረቦች የሚወክሉ እንደ ሀዳሽ ታአልም እያንዳንዳቸውም 7 መቀመጫዎችን፣ ራም እና ሀጽዮኑ ታዳቲት የተሰኙ ፓርቲዎች እያንዳንዳቸው 4 መቀመጫዎችን። በዚህ መሰረት የአረብ ፓርቲዎች ሳይጨመር የተቃዋሚው ቡድን በ57 መቀመጫዎችን ሲያገኝ የአሁኑ የጥብር መንግስትም ፓርቲዎች ደግሞ 52 መቀመጫዎችን አግኝተዋል። ለጠቅላይ ሚኒስትርነት ብቃት ባላቸው እጩዎች ዙሪያ በቀረበ ጥያቄ በአጠቃላይ ምላሽ ሰጪዎቹ መካከል በጠቅላይ ሚኒስትር ቢንያሚን ናታንያሁ በግንባር ቀደም እጩ ሆነው ቀጥለዋል። በተቃዋሚ መራጮች ዘንድ ግን ጋዲ አይዘንኮት ናፍታሊን ቤኔትን በመቅደም መሪነት ይዘዋል። ዛሬ ትናንት በዚህ ይህን በተመለከተም ይኸው ካን ሀዳሾት የዜና አውታር የዚሁን በህዝቡ ላይ የተደረገው ጥናታዊ ግምገማ በኢንተርኔት ድረገጹ ላይ ይፋ አድርጓል። በዚህ ጥናታዊ ግምገማ የፖለቲካ ማንም የፖለቲካ ፍላጎታ በተካሄደ ጥያቄ ላይ የተሳተፉት 555 ሰዎች ናቸው። እነሱም ወንዶችና ሴቶች ተሳትፈውበታል። የሶማሌላንድ ፕሬዝዳንት በእስራኤል ፓርላማ ይፋ የክብር አቀባበል ተደረገላቸው። እስራኤል ሶማሌላንድ በሀገርነት እውቅና ከሰጠች ከግማሽ ዓመት በኋላ ትናንት የክነሴት አፈ ጉባኤ አሚር ኦሃና የሶማሌላንድ ፕሬዝዳንትን አብዱራሂም መሐመድ አብዱላሂን በፓርላማ ህንፃ ውስጥ ኢየሩሳሌም በሚገኘው በፓርላማ ምክር ቤት ወይም ክነሴት በይፋዊ የክብር ስነ ስርዓት ተቀብለው አስተናግደዋል። የእስራኤል የውጭ ጉዳይ፣ የመከላከያ፣ የኢነርጂና የውሃ ሚኒስትሮች የክብር እንግዳ ፕሬዝዳንት ታጅበው ተገኝተዋል። አፈጉባኤ ኦሃና በእስራኤል የሚገኘው ህዝብ የሶማሌላንድ ዜጎችም እስራኤል የእውነት ወዳጅ መሆኗን እንዲያውቁ እንደሚፈልግ ገልጸዋል። ፕሬዚዳንት አብዱላሂ በክነሴት የእንግዳ ማስታወሻ ደብተር ላይ ይህ ታሪካዊ ወቅት መሆኑን በመጻፍ በሀገራቸው ዜጎች ስም ምስጋናቸውን አቅርበዋል። በተጨማሪ የሶማሌላንድ ፕሬዚዳንት ሀገራቸው የአብርሃም ስምምነት አካል እንደምትሆንም አስታውቀዋል። በዚህ ሳምንት በሰሜን ሀገሪቱ የባቡር እንቅስቃሴ ተቋርጦ የነበረ ሲሆን የባቡር ድርጅቱም ቃል አቀባይ ክፍል ለዚህ መነሻ ከአንዱ የባቡር ፓራጎ ላይ የወደቀ የብረት ቁርጥራጭ መሆኑን አስታውቋል። በእስራኤል ዜጎች የአረብ ማህበረሰብ ውስጥ የእርስ በርስ ግጭቶች፣ ግድያዎች እንደቀጠሉ ናቸው። ካላንሷ በደረሰ ግጭት ጥላቻም ጥቃት አንድ ዕድሜው 55 ዓመት የሆነው ግለሰብ ላይ ከባድ ጉዳት ደርሶበታል። የማጌ ዳቪድ አዶም የሕክምና የመጀመሪያ እርዳታ ያደረጉለት ሲሆን በክፋር ሳባ ከተማ ወደሚገኘው መኢር ሆስፒታል ተወስዷል። የአሜሪካና የኢራን የመግባቢያ ስምምነትን በአሜሪካና በኢራን መካከል የተደረገውን የመግባቢያ ስምምነት ሰነድ ዝርዝር እስራኤል ለማየት ጥያቄ ብታቀርብም እንኳ አሜሪካ ጥያቄውን ውድቅ አድርጋለች። አንድ የእስራኤል ዜና ምንጭ ለሲኤንኤን እንደገለጸው የትራምፕ አስተዳደር ጥያቄ ያልተቀበለበት አንዱ ምክንያት ጠቅላይ ሚኒስትር ናታንያሁ ስምምነቱን ዝርዝር መረጃዎችን ይፋ ከማድረጉ በፊት አውጥተው ያሰራጫሉ በሚል ስጋት የተነሳ ነው ተብሏል። በተመሳሳይ ሁኔታም አልአረቢያ የተሰኘው የሳውዲ አረቢያ ቴሌቪዥን ጣቢያ የመግባቢያ ስምምነት ዝርዝር መረጃዎች ያወጣ ሲሆን ይህም ከጥቂት ቀናት በፊት ማህሮ የተሰኘው የኢራን የዜና ወኪል ካወጣው መረጃ ጋር ተመሳሳይ ሆኖ ተገኝቷል። የዜና ክትትል ዘጋቢዎች ኦመር ሻሃርና የሕዝቅኤል ኮርንበርግ እንደጠቆሙት ከሆነ ለአልአረቢያ እጅ በገባ ሰነድ ላይም ከነገ በስቲያ አርብ የሚፈረመው ስምምነት ሊባኖስን ጨምሮ በሁሉም ግንባሮች ያለውን ጦርነት እንደሚያካትት ተጽፏል። ከሶስት ወራት በፊት የአንበሳዋ ገሳም ሻጋታሪ የሰኘው ጦር ዘመቻ በጀመረበት ወቅት ከተባበሩት አረብ ኤምሬትስ የመጣ ከፍተኛ የደህንነት ልዑክ በሚስጥር እስራኤልን መጎብኘቱን የካን ሀዳሾት ዜና ወኪል ይፋ አድርጓል። የዜና ዘጋቢያችን ይታይ ብሎምንታል በካን ቴሌቪዥን ጣቢያ ትናንት ምሽት ፕሮግራም ላይ እንደዘገበው ከሆነ ከፍተኛ ኢሚሬትስ ባለስልጣናት ወደ እስራኤል የመጡት በኢሚሬትስ ንጉሳዊ ቤተሰብ አባላት መገልገያ በሆነው ልዩ አውሮፕላን ሲሆን የመጡበት ዋና ዓላማ በሁለቱ ሀገራት መካከል በእስራኤልና በኢሚሬትስ መካከል ስላለ የደህንነት ትብብር ለመወያየት ነው። ቀደም ሲል ጠቅላይ ሚኒስትር ቢንያሚን ነታንያሁና የጦር ኃይሎች ጠቅላይ አዛዥ ኢያል ዛሚር ጨምሮ ከፍተኛ የእስራኤል ባለስልጣናት በኢሚሬትስ ምስጢራዊ ጉብኝት ማድረጋቸው ተዘግቧል። የአየር ጸባይ ትንበያ በዋናነት በሰሜናዊ ክፍለ ሀገር መጠነኛ ሙቀቱ ይጨምራል የሚል ግምት አለ። የሙቀቱ መጠን ከወቅቱ የተለመደ አማካይ መስፈርትም በጥቂቱ ከፍ ያለ ሙቀት ይሆናል። ነገ ሐሙስና አርብ በተለይም በተራራማ አካባቢዎችና በመሀል ሀገር የሀገሪቱ ክፍሎች ላይ የሙቀቱ መጠን በጥቂቱ ይቀንሳል። ቅዳሜ ደግሞ እንደገና መጠነኛ ሙቀት ይሆናል የሚል ግምት

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች ባጭሩ ወደ እናንተው እናደርሳለን። የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው የፕሬዝዳንት ትራምፕን ፎቶግራፍ በፊት ገጹ በማያያዝ ከኢራን ጋር ስለተደረሰበት የመግባቢያ የተኩስ አቁም ስምምነት ስለ እስራኤልና ጠቅላይ ሚኒስትር ናታንያሁ የተናገሯቸውን ዋና ዋና ጉዳዮች ዘግቧል። ፕሬዝዳንት ትራምፕ በፈረንሳይ የተካሄደ ባለው በመጣኔ ሀብት በበለጸጉ የቡድን ሰባት ሀገራት ጉባኤ ተገኝተው ከአንዳንድ መሪዎች ጋር ሲወያዩና ለጋዜጠኞች መግለጫዎችን ሲሰጡ ያሰሟቸውን የተለያዩ ንግግሮች የኢትዮ ታህሮኖት ጋዜጣ በፊት ገጹ አቅርቧል። ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ናታንያሁን በመውቀስ ኢራናውያንን በማቀፍ ለራሳቸው ትልቅ ቦታ ሰጥተዋል ብሏል ጋዜጣው። ትራምፕ ከኢራናውያን ጋር መስራት ጥሩ ነው እንደሚታሰበው በጣም አክራሪዎች አይደሉም ብለዋል። እኔ ከእስራኤል ጎን ባልቆምም እስራኤል ከምድረ ገጽ ተጠፋ ነበር በማለትም የእስራኤል ህልውና በሳቸው ብቻ የቆመ መሆኑን የሚያሳይ ንግግር አሰምተዋል ብለዋል ጋዜጣው። ትራምፕ ንግግራቸውን በመቀጠል ኢራናውያን የኒውክሌር ጦር መሳሪያ ባለቤት ቢሆኑ ኑሮ የሲኦል በርን ከእናንተ ላይ ይወርዳል ማለታቸው ይከፈታል ማለታቸውም ተጨምሮ ተዘግቧል። ሊባኖስን በተመለከተ ደግሞ ለእስራኤላውያን ያቀረብኩት አስተያየት የሂዝቦላን ድርጅት ሶሪያ ትዋጋ፣ የሶሪያ ሰዎች ከእናንተ በተሻለ ሂዝቦላን መዋጋት ይችላሉ ካሉ በኋላ ከጠቅላይ ሚኒስትር ናታንያሁ ጋር ጥሩ ግንኙነት ነበረኝ ብለዋል። አሁን ግንኙነታቸው ሳይሻክር አይቀርም ብለዋል ጋዜጣው። ሊባኖስን በተመለከተ ቢቢ በኃላፊነት ሊንቀሳቀሱ ይገባል ማለታቸውን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። ጋዜጣው በአሜሪካና ኢራን መካከል ተደረሰበት የተባለውን የመግባቢያ የተኩስ አቁም ስምምነት አንቀጾች የአልአረቢያ ቴሌቪዥን ጣቢያ አቅርቧል። ኢራን 300 ቢሊዮን ዶላር ትቀበላለች፣ በነዳጅ ምርቷ ላይ የተጣለባት ማዕቀብ ይነሳል፣ ይህም ቋሚ የተኩስ አቁም ስምምነት ከመፈራረሙ በፊት ነው፣ በኢራንና በሊባኖስ አዛና አካባቢ ሲካሄድ የነበረው ጦርነት መቆሙና የአብርሃም ስምምነት የራሱን የቻለ አንድምታዊ መዘዝ ይኖረዋል ካለ በኋላ እስራኤል ደህንነቷን የሚያስከብር ዋስትና አልባ ቀርታለች በማለት በአሜሪካና ኢራን መካከል ስለተደረሰበት የመግባቢያ ስምምነት ስለ ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ናታንያሁ መልካም ወዳጅነትና ግንኙነታቸው መሻከር የመካከለኛው ምስራቅ ጦርነት መቆሙና የእስራኤል ወደፊት የደህንነት ዋስትናን በተመለከተ የኢትዮ ታህሮኖት ጋዜጣ በዝርዝር ዘግቧል።

ዘግቦ ለአንባቢያን አቀርቧል። የእስራኤል አዮም ጋዜጣ በበኩሉ የአሜሪካው ፕሬዝዳንትና የካታሩ አሚር ትላንት በፈረንሳይ ፓሪስ ተገናኝተው እጅ ለእጅ ሲጨባበጡ የሚያሳይ ፎቶግራፍን በፊት ገጹ በመለጠፍ በቢሊዮን የሚቆጠር ዶላር ከአሜሪካ ለኢራን ፈሰስ መደረግ ጀምሯል። እስራኤል ችግሮችን ብቻዋን እንድትቋቋም ሆኗል። ኢራን ነዳጅ ወዲያውኑን እንድትሸጥ ያለ ገደብ እንድታወጣ ይሆናል። ሊባኖስን በተመለከተ ትራምፕ ሲናገሩ ደግሞ እስራኤል በሊባኖስ ያካሄደችው ባለው ጦርነት ብዙ ነገሮችን ተላልፋለች። ሶሪያ በተሻለ ሁኔታ ሂዝበላ መቋቋም ትችላለች ብለዋል። አዛን በተመለከተ ደግሞ የአዛ ሰርጥን መልሶ ለማቋቋም ጫና እያደረግን ነው ብለዋል። ግን ሐማስ ገና የጦር ትጥቁን አልፈታም በማለት የእስራኤል ሀዮም ጋዜጣ ዘግቧል። አሜሪካና ኢራን ደረሱበት የተባለውን የመግባቢያ ስምምነት እስራኤል አስቀድማ ማወቅ ፈልጋ አሜሪካን እንደጠየቀች ጋዜጣው ዘግቧል። ፕሬዚዳንት ትራምፕ እኔ ባልኖር ኖሮ እስራኤል ከምድረ ገጽ ትጠፋለች፣ እኔ ጣልቃ ገብቼ ነው ያስጣልኳችሁ ማለታቸውን የእስራኤል አዮም ጋዜጣ በዛሬ ዘገባው ተመልክቷል። የማሪቭ ጋዜጣ ሄስኬም ባራፌል ምንም ያለየለት ስምምነት በማለት ዘግቧል። አሜሪካና ኢራን በአካል ተገናኝተው ሊፈራረሙ 48 ሰዓታት እየቀረው እንኳ በእስራኤል የቅድመ ስምምነቱን አንቀጽ ምንነት በይፋ አውቁም። የተለያዩ ዘገባዎች አስጊ ሁኔታን ይጠቁማሉ። አሜሪካ በኢራን ነዳጅ ምርት ሽያጭ ላይ የጣለችውን ማዕቀብ ታነሳለች። የእስራኤል መከላከያ ሰራዊት ከሊባኖስ ለቆ ይወጣል እየተባለ ነው። እስራኤል የሊባኖስን ሂዝቦላን ድርጅት መዋጋት ስላልቻለች ጉዳዩን ለሶሪያ ትስጥ በማለትም ፕሬዚዳንት ትራምፕ ጥሪ ያቀርበዋል ብሏል የማሪቭ ጋዜጣ። የሃሬጽ ጋዜጣ በበኩሉ ፕሬዚዳንት ትራምፕ እስራኤልን በሊባኖስ ጉዳይ በኃላፊነት መንቀሳቀስ አለባት በማለት ማሳሰባቸውንና እስራኤል በሊባኖስ የምትወስደውን የጦር ዘመቻ ከቀጠለች ኢራን በእስራኤል ላይ ጥቃት ልትፈጽም እንደምትችል በድጋሚ ማስጠንቀቋን ሃሬጽ ዘግቧል። ሌላው የማሪቭ ጋዜጣ የዘገበው በእስራኤል ክኔሴት የሃሬዲም ፓርቲዎች ለጥምር መንግስት ረቂቅ ህጎች ድምፅ አንሰጥም እያሉ ነው። ምክንያት ያደረጉትም ሆካማ ኦኖት የተባለውና ለሃሬዲም ማህበረሰብ ትንንሽ ልጆች የሙያ ለህፃናት ክፍያ ሀገሪቱ እንድትሸፍን የረቀቀው ህግ በክኔሴት ብዙ ግስጋሴ እያሳየ ለመሆኑን ተከትሎ የሃሬዲም ፓርቲዎች በጠቅላይ ሚኒስትር ናታንያሁ ላይ ጫና ለመፍጠር ለጥምር መንግስቱ ረቂቅ ህጎች ድጋፍ ባለመስጠት እና ላለመስጠት መንቀሳቀስ መጀመራቸውን ማሪቭ ዘግቧል። ስፖርትን በተመለከተ ጋዜጦች ባቀረቡት ዘገባ 23ኛ ዓለም ዋንጫ ማጣሪያዎች ተጠናክረው ቀጥሏል። የኢራን ብሔራዊ ቡድን ከኒውዚላንድ አቻው ጋር 2-2 ተለያይቷል። በአሜሪካ የሚኖሩ ኢራናውያን ለብሔራዊ ቡድኑ ድጋፍ ሲሰጡ ለጠቅላይ ሚኒስትር ናታንያሁ ጥሪ አቅርበዋል። የአያቶላዎችን አስተዳደር ለመጣል የጀመሩትን ስራ ይጨርሱ የሚል ጥሪ አቅርበዋል። አንድ የኢራን እግር ኳስ ተጫዋች ምንም ጨዋታ ሳካሄድ ከአሜሪካ ምድር እንዲባረር መሆኑንም የእስራኤል ሀዮም ጋዜጣ አያይዞ ዘግቧል። ሌላው የማጣሪያ ጨዋታዎች ተጠናክረው እየተካሄዱ ነው። በእስራኤል ሰዓት አቆጣጠር ትላንት ከምሽቱ 10 ሰዓት ጀምሮ ፈረንሳይና ሴኔጋል ተጫውተው ፈረንሳይ 3-1 አሸንፋለች። ባሳለፍነው ሌሊት በተካሄዱ 2 ጨዋታዎች ደግሞ ቤልጅየም ኢራቅን 4-1 አሸንፋለች። አርጀንቲና አልጄሪያን 3-0 አሸንፋለች። ዛሬ ጠዋት 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ ጋር ይጫወታሉ። ምሽት 8 ሰዓት ጀምሮ ደግሞ ፖርቱጋል ከኮንጎ፣ ሌሊት 11 ሰዓት ጀምሮ እንግሊዝ ከክሮሻ ጋር ይጫወታሉ ተብሏል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን ከዜማው ተመልሰናል። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው በድጋሚ እንዴት አደረክ? እንዴት ነው ጥፋቱ? ምን ይመስላል?
1: ደህና ነኝ። ጥሩ ተመስገን ተመስገን ብለን ነው አዲስ ቀን የምንቀበለው እና ጥሩ ቀን ስኬታማነት የሆነ ሰላም የሰፈነበት ጤና ያለበት ጥሩ ቀን ይሁንልን ለሁላችንም።
0: አዎ ጥሩ ቀን ይሁንልን፣ መልካም ቀን እንመኛለን። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። አንደኛው የእስራኤል ብሔራዊ የክኔሴት ምርጫ መቃረቡን ምክንያት በማድረግ እንግዲህ የፖለቲካው እንቅስቃሴ እየተሟሟቀ ሂዷል። ያለው ተጨባጭ ሁኔታ ምን ይመስላል?
1: እንግዲህ እውነተኛው ብሔራዊ ምርጫ አዲስ የፓርላማው የክነሴት ምርጫ ከመካሄዱ በፊት የተለያዩ ብዙሃን መገናኛ አውታሮች ከህዝብ ላይ ጥናታዊ ግምገማ ያደርጋል። ለማየት አቅጣጫው ህዝቡ የፖለቲካ ፍላጎቱ ምንድን ነው? እንግዲህ የተለያዩ የፖለቲካ ኃይሎች ይወዳደራሉ በምርጫው። ስለዚህ አስቀድሞ መቼም ጥናታዊ ግምገማ እየተካሄደ ስለሆነ ለማንኛውም በእውነት ቀን ምርጫ አዲስ የፓርላማ የክነሴት ምርጫ ሲካሄድ ነው እንግዲህ ውጤቱን ቀጣዩ አገሪቱን የሚመሩ የፖለቲካ ኃይሎች የፖለቲካ ፓርቲዎች ማንነታቸው እናውቃለን። እና አሁን በትናንትናው ዕለት ይፋ የወጣው ዘገባ እንደተለያዩ ሚዲያዎች ይህም በጥምር መንግስትን እየመራ ያለው የሊኩድ ፓርቲ አመራሮቹ ራሳቸው ያወጡት መግለጫቸው ምንድን ነው? የፊታችን መስከረም 20 ቀን ላይ የብሔራዊ አዲስ የክነሴት ምርጫ ይካሄዳል የሚል ግምት እንዳለ አስታውቋል። እና እንግዲህ አሁን እስራኤል ሀገር በአጠቃላይ ደረጃ ተጨባጭ ሁኔታ በታሪክ ከተቋቋመችበት ጊዜ አንስቶ ባሳለፈችው 78 ዓመታት ያህል ለሶስት ዓመታት ተከታታይ ጦርነት በተለያዩ አቅጣጫዎች በሰሜን፣ በደቡብ፣ በአዛ ግንባር፣ በኢራን በኩል ጦርነት ቆይታለች። እስካሁንም በጦርነት ላይ ናት ማለት ያስችላልና ከዚህ ጋር በተያያዘ በእስራኤል ህዝብ የሚቀርበው ለምርጫ አዲስ መንግስት፣ አዲስ ጥምር መንግስት፣ አዲስ ፓርቲ ይቀርባሉ ለህዝብ የሚመለከታቸው ትኩረት የሚያደርጉባቸው ርዕሰ ጉዳዮች በዋናነት እንግዲህ የውትድርና አስገዳጅ ህግ ሆቅ ግዩስ የሚለው በዚህ ላይ ግምት ውስጥ የሚገባ ህዝቡ እንግዲህ ለሀገር ዳር ድንበር የውትድርና አገልግሎት እኩልነት በአንድ ማህበረሰብ በኩል ጫና ተጭኖ ተጨመጫጫን የለበትም የውትድርና አገልግሎት መደበኛ ውትድርና አገልግሎት እንዲሁም ሚሊዊም ተጠባባቂ ውትድርና አገልግሎት ከብዙ ወራት ያህል ነው አንድ ተጠባባቂ ወታደር ያገለገለው። ይሄ በጣም ከብዷልና ይህን መካፈል ጫናውን በአጠቃላይ ሀገሪቱ የተለያዩ ማህበረሰቦች እንግዲህ በዋናነት የሃይማኖት አክባሪ አጥባቂ የሀሬዲም ማህበረሰብ ሁኔታ አሁን ይህን ህግ የውትድርና አስገዳጅን ህግ እየተቃወሙ ናቸው። ይህንን ከግምት ውስጥ ህዝቡ ያስገባ የእንትን ይላል ለምርጫው እንግዲህ እያንዳንዱ ፓርቲዎች ርዕዮተ ዓለማቸውስ እንዴት ይታያል በሚለው
0: እያንዳንዱ ርዕዮተ ዓለም ይኖረዋል። አሁን እንዳልከው በትልቁ የደህንነት ጉዳይ የዘመቻው ጉዳይ ትኩረት ሊሰጥ ይችል ይሆናል። አዎ እናየዋለን። ምርጫው ሲቃረብ እንግዲህ ማን በየትኛው መድረክ የበለጠ ትኩረት አድርጎ እንደሚመጣ ያው እንግዲህ ከምርጫ በፊት እያንዳንዱ የፖለቲካ ፓርቲ ወይም ፖለቲካ ውስጥ የገባ ሰው ይህን አደርጋለሁ ይህን ፈጽማለሁ ይላል። አሁን ራሱ በጥምሩ መንግስት እንግዲህ ሆካማ ኦኖት የተሰኘውን ለማሳለፍ የሀሬዲን ፓርቲዎች ጥረት ቢያደርጉም ብዙ ግስጋሴ ስላላሳየላቸው በጥምሩ መንግስት የቀረባሉ ረቂቅ ህጎችን ላለመደገፍ ውሳኔ ላይ ለመድረስ የተንቀሳቀሱ ነው ይባላል። እና እያንዳንዱ እንግዲህ ምርጫው በመቃረቡ ትርፍ ለማግኘት ጥረት ያደርጋል። ትላንትም የተመለከትነው ጉዳይ አለ። በይሁዳና ሰማርያ ቀበሌዎች የሰፈራ ቀበሌዎችን የማስፋፋት ሁኔታ ለአዳዲስ ቦታዎች እውቅና እንሰጣለን ያሉበትም ሁኔታ ይሄ በአንድ በኩል ጥሩ ነው፣ እስራኤል እንድትሰፋ ያደርጋል። በሌላ በኩል ደግሞ ትንሽ ከዓለም አቀፉ ማህበረሰብ ጋር የሚያጋጭ ነው እና እያንዳንዱ ፓርቲ እንግዲህ ነጥሮ ለመውጣት ደማጭነትን ለማግኘት እንዲመረጥ የራሱን ይህን አደርጋለሁ እያለ ይሄዳ እዛ በኋላ ግን የመራጩ ህዝብ ግምጋሜ ነው ምን ማን ጥሩ ሰርቷል ማን ወደፊት ይሰራልናል ብሎ ምርጫው መቼም ከፍተኛ ፉክክር ይታይበታል ብለን ተስፋ እናደርጋለን።
1: ጦርነቱን 3 አመት ያስቆጠረ ያልከው አዎ በፖለቲካ አከራካሪ ጉዳይ ርዕሰ ጉዳይ ነው። በይሁዳና ሰማርያ ቀበሎች ይሁዳን አዳዲስ ሰፈራ ማቋቋምን ሁኔታ እሱም አከራካሪ ጥያቄ ነውና አሁን ጦርነቱን በተመለከተ ደግሞ እስካሁን ያልተቋጨ የባዛ ግንባር የሐማስ ብርፈታሪ ድርጅት የጦርነት አልፈታም ያስተዳደሩ ማን ነው ቀበዛ ቀበሌ የሚያስተዳድረው እንደ በሰሜኑ በኩል ደግሞ የሂዝቡላ ሽብርፈታሪ ድርጅት እሱ ደግሞ የጦርነት ቁንፍታ የሚል ጥያቄ ጋር አልፈ የጦርነት ቁን እንደያዘ ነው ያለው። ከኢራን ጋር እና በእስራኤል መካከል የተካሄደው ጦርነት ካንዴ ሁለቴ ከባለፈው አመት 12 ቀናት ያህል በ2005 ዓመተ ምህረት በሰኔ ወር ላይ 12 ቀናት ጦርነት በሁለቱ ሀገሮች በእስራኤልና በኢራን መካከል መካሄዱ የቅርብ ጊዜ ትዝታችን ነው። ከዛ በኋላ ደግሞ በተደጋጋሚ ያው ጦርነት የተኩስ ልውውጥ ተካሂዷልና አሁንስ ለጦርነት መንስኤ የሆነው ኢራን የህዝብ ጅምላ ጨራሽ የሆነው የኒውክሌር ቦምብ ለመገንባት ያለውን እሱ የዚህ ከባድ ጦር መሳሪያ ባለቤት መሆን የለባትም በእስራኤል በኩል ደህንነቷን ብሔራዊ ደህንነቷን ለመቆጣጠር በሚለው ሁኔታ በዚህ ጣልቃ የገባቸው አያሉ አሜሪካ እንደሆነችና መከላከያ ሰራዊቷ በምኖርበት በመካከለኛው ምስራቅ በዋናነት በፋርስ ባህረ ሰላጤ ለኢራን በቅርብ ርቀት በሚገኝ እስካሁን የአሜሪካ ጦር ይገኛልና አሁን በዚህ ዙሪያ ደግሞ ወታደራዊ ሁኔታ በእርግጥ የደህንነት ከፖለቲካ ጋር እያንዳንዱ የራሱን የተለያየ ቢባልም ይሄ ደግሞ
0: የአሜሪካ በዚህ ጣልቃ መግባት በእስራኤል ፖለቲካ ውስጥ ብዙ ተጽዕኖ ይፈጥራል ብያ ላይም በአገር ውስጥ ያሉ ጦርነቱ አው እንዴት ነው የሚለው ተጽዕኖ ሊፈጥር ይችላል። እንግዲህ
1: ተጽዕኖ ደህንነት ከሌለ እንዴት ብለ በሰላም አትኖርም
0: እኮ መቼም ማንም መጣ ማንም ደህንነት አስከብራለሁ ብሎ ነው እኮ በምርጫው ውጤት ላይ ነው ተጽዕኖ ሊኖረው የሚችል እንጂ ተጽዕኖማ ይኖረዋል። በምርጫው ውጤት ላይ ማን ለማን የሚለውን የምናየው ይሆናል።
1: የህይወት መስዋዕትነት እየከፈለ ያለው የእስራኤል ህዝብ ነው። መከላከያ ሰራዊታችን ጸሃል ነው በተለያዩ አቅጣጫዎች እየተዋጋ ያለው እና በዚህ ዝራ ያደረገው የጦር ዘመቻ የማጥቃት እርምጃ ምን ውጤት ለብሔራዊ ደህንነታችን ሰላም አመጣ ወይስ አላመጣም? መከላከያ ሰራዊት በደቡብ ሊባኖስ ሰርጎ ገብቷል ይወጣል አይወጣም? ሊባኖስም በራሱ ከልሏል ቢጫ ክልል ከልሏል። መከላከያ ሰራዊታችን ባዛ ቀበሌ ደግሞ ይሁሉ ገና የሚያጠያይቅ ርዕሰ ጉዳይ ነውና ወደሚቀጥለው ርዕሰ ጉዳይ ስናልፍ ሰጠኝ በአሜሪካና ኢራን መካከል ይደረስበታል ተብሎ የሚጠበቀው ቋሚ የተኩስ አቁም ስምምነት ለእስራኤል ጥሩ እንዳልሆነና ለኢራን ደግሞ የተጣለባትን ማዕቀቦች መሰረዝ የባንሳት በቢሊዮን የሚቆጠር ገንዘብ እንዲለቀቅ የሚደረግ እንደሆነ ዘጋቢዎች እየጠቆሙ ናቸው እና ሁኔታ ውስጥ በዚህ ሁኔታ እንዴት ይታያል?
0: እሱም አንዱ ጥያቄ ነው። እንግዲህ አሁን የተኩስ አቁም ስምምነት ይደረጋል በቋሚነት ተብሏል። እንግዲህ ይፈረማል አረብ ተብሏል በጄኔቫ ስዊዘርላንድ። ለእስራኤል ምን ያክል ጠቀሜታ አለው የሚለው በዛም ብዙ ጥያቄ እያስነሳ ነው። እንግዲህ ትራምፕ ደግሞ ሀሳባቸውን ቀየር እያደረጉ ወደ ኢራኖች እየተጠጉ ያሉበት ሁኔታ ጠቅላይ ሚኒስትር ናታንያሁን የመውቀስ ሁኔታም ብዙ ጥያቄ የሚያስነሳ ነው እና ለእስራኤል አሁን ትላንትም እንደተመለከት ነው ሰሞኑንም እንዳየ ነው ይሄ ተኩስ አቁም ስምምነት ወይም ደግሞ ከአሜሪካና ኢራን የሚያካሄዱት ስምምነት ለእስራኤል ደህንነት በተለይ የኒውክሌር ተቋሟን ያስቀራል ወይ የኒውክሌር ቅዷን የሚያስቀር ነው ወይ የሚለው ትልቅ ጥያቄ ነው። በቢሊዮን የሚቆጠር ዶላር ለኢራን የሚሰጥ ከሆነ ይህንን በቀላሉ ልታገኝበት የምትችል አጋጣሚ ይኖራል። እንደገና ደግሞ በነዳጅ ምርቷ ላይ የተጣለው ማዕቀብም ይነሳል የሚሉ ዘገባዎች እየጠቆሙ ነው። እስራኤል ስምምነቱን አስቀድሞ ለማወቅ ትፈልጋለች። ይህ ጉዳይ ደግሞ ለእስራኤል እንዳልተሰጠ ነው የሚነገር። ፕሬዚዳንት ትራምፕ ትላንትን አስታውቃለሁኝ የመግባቢያ ሀሳቦችን ለህዝቡ ግልጽ አደርጋለሁ፣ በዚህ ጉዳይ ግራ መጋባት እንዳይኖር ያሉበት ሁኔታ አለ። ይህ እስራኤል የተዋጋችበትን ከአሜሪካ ጋር የሚያስቀር ነው ወይ የኢራንን ስጋትነት የሚለው ትልቁ ጥያቄ ነው። ቢፈራረሙ ቢሉ ካሁን በፊትም አሜሪካ ከሌሎች ሀያላን ሀገራት ጋር ሆና ተፈራርማ ነበረ፣ ስምምነት ደርሰው ነበረ። ያ ነገር ያው ኢራንን ያጠነከረ፣ አሁንም እንደዛ እንዳይሆን ነው የእስራኤል ስጋትና ይሄ ደግሞ ቆይቶ ምናየው ይሆናል። ሻየው
1: ከዚሁ ጋር በተያያዘ የሆርሙዝ የነዳጅ ዘይት የጫኑ መርከቦች በኢራን ቁጥጥር ነው እንትን እያሉ ያሉት። አሁን በቀጣይነት ደግሞ ትራምፕ ይህ መተላለፊያ ባህር ወሽመጥ መከፈት አለበት እና የነዳጅ ዘይት በዓለም ገበያ ላይ መቅረብ አለበት የሚል አቋም ይዘዋል።
0: ሆርሙዝ እኮ ጦርነቱ ሲነሳ አልነበረም ስሙም አናውቀው። ሆርሙዝ እኮ ከጦርነቱ በኋላ ኢራን ስለዘጋችው ነው። የጦርነቱ አላማዎች ሌላ፣ አሁን ሆርሙዝ የሚነሳበት ጉዳይ ሌላ። መጀመሪያ አሜሪካም እስራኤልም ወደ ጦርነት ሲሄዱ ኢራን እኮ ሆርሙዝን ትዘጋ ትችላለች፣ በዓለም ኢኮኖሚ ላይ ጫና ታሳድራለች ብለው ማሰብ አልነበረባቸውም። የጦርነቱ አላማ ይሄ ይሄ ብለው ነው የተናገሩት የእስራኤልና አሜሪካ መሪዎች። ከዛ ውስጥ ምን አሳኩ? እስካሁን ሙሉ በሙሉ ያሳኩት የለም። እርግጥ ነው ኢራንን አዳክመዋል፣ በኢኮኖሚ አቆዝቁዘዋታል፣ ብዙ እርምጃ ወስደዋል። መከላከያ ሰራዊቱ የታዘዘውን በደንብ ፈጽሟል። ግን በመጨረሻ ውጤቱ ነው ጥሩ። እንግዲህ ወደ ቀጣዩ ስናልፍ ደግሞ እንግዲህ በስምምነቱ መሰረት የሊባኖስ ጉዳይ አብሮ እንዲጠቃለል ይፈለጋል። ፕሬዚዳንት ትራምፕም እስራኤል ሂዝቦላ መዋጋት አትችልም፣ ሶሪያ የተሻለ አቅም አላት ያሉበት ሁኔታ፣ የሶሪያው ፕሬዚዳንት ግን እኛ በዚህ ጣልቃ እንገባም ብለዋል። ይህን በናታንያሁ ላይም ወቀሳ አሰምተዋል። ለምንድን ነው ፕሬዚዳንት ትራምፕ አሁን ትንሽ ገለል እያሉ እስራኤልን የማግለል ጠቅላይ ሚኒስትር ናታንያሁንም የመውቀስ ሁኔታ ያበዙት? ስትራቴጂካዊ አካሄድ ይሆን ወይስ እንደ ግንኙነታቸው ቀዝቅዞ ነው?
1: አሁን የተያዘው ስምምነት ከኢራን ጋር በዋናነት ስምምነት የመግባቢያ ስምምነት ላይ ደርሰዋል እና ከነገ ወዲያ አረብ በስዊዘርላንድ ዲፕሎማቶች የሁለቱ ሀገራት ተገኝተው ይፈርማሉ በሰነዱ ላይ በስምምነቱ ላይ ተብሎ ይጠበቃል እንጂ አሁን ይህ ሁኔታ እሳቸው የፖለቲካ ጨዋታ ፖለቲከኛ የተለያየ አንዱን ወገን ለማስከፋት ለማስቆጣት አንዱን ወገን ደግሞ ደጋፊ እንዲሆን ይጫወታሉ ትራምፕ እያሉ ያሉት ሁኔታ ግን እሳቸው በእስራኤል ላይ እስካሁን ያልሰማ ነው ትችት ወቀሳ እየሰነዘሩ ናቸው። የእስራኤል ጦር በሊባኖስ የሚወስደው የማጥቃት እርምጃ ለምንድን ነው? አንድ ቀንደኛ አሸባሪ ሂዝቦላ ለማግኘት ቢባል ለምን ሰላማዊ ዜጎች በሚኖርበት ህንፃ ፎቅ ላይ በአየር ቦምብ ለምን ታጠቃለች? ይህ መሆን የለበትም በማለት ተቃውሞ አሰምተዋል ትራምፕ። በዚህ ላይ እንግዲህ አለ ምክንያት አይደለም። በዚህ በስምምነቱ ከኢራን ጋር በሚያደርጉት ድርድራቸው ላይ ኢራን የያዘችው ጠንካራ አቋም በግንባር ጦር እስራኤልን እያጠቃለው ሂዝቡላ አይደለም እንዴ? ከሊባኖስ ላይ ሆኖ ይሄ የኢራን ጥያቄ አሁን በዚህ ስምምነት ላይ ሂዝቡላ ድርጅትም መካተት አለበት ባይነች እንዴት ብሎ እስራኤል ደግሞ ጦር ትጥቁን መፍታት አለበት እያለች
0: ጦር ትጥቁን መፍታት የሚለውን እርሰው ሻያው ሂዝቦላ አሁን እንደ ሐማስን እዚህ ማስፈታት ያልቻል ነው። አንዳንድ ጊዜ ተጨባጩን ሁኔታ መሄድ በቃል መናገር ቀላል ነው። እዚህ ሐማስን እኛ ተዋግተን የጦር መሳሪያ ትጥቁን ማስፈታት ያልቻል ነው፣ ሁለት ዓመት በላይ ተዋግተን አሁን ሂዝቦላ እንዲፈታ የሚለው ነገር ዝም ብሎ ህልም ነው የሚመስለኝ። የማይሆኑ ነገሮችን መናገር ያው ሌላውን ማሳሳት ካልሆነ በቀር የማይሆኑ ነገሮች አሉ፣ ግን ማዳከም ይቻላል። እኔ አሁን የፕሬዚዳንት ትራምፕ አካሄድ ነው እስራኤል ሂዝቦላን እየተዋጋችበት ያለው ሂደት ትክክል አይደለም፣ ሶሪያ የተሻለች ናት ማለታቸው፣ ኢራንን ለማቀፍ የሚያደርጉት ጥረት፣ በኃላፊነት መንቀሳቀስ አለባት ያሉት ሁኔታ አጠያቂ ነው። ለወደፊት ምንፈልገው ነው? ለዚህ ለጠላት ድጋፍ የሚሰጥ ነው መስሎ የሚታይ ብዙ የሚነሱ ነገሮች አሉ። ጠቅላይ ሚኒስትር ናታንያሁን የወቀሱበት ጥሩ ግንኙነት ነበረን፣ ግን በዳሂ የወሰዱት እርምጃ ትክክል አይደለም ያሉበትን ሁኔታ ሰምተናል። ኢራንን ብትዘትም ይህን ያክል እዛም ቤት ሳት አለ እንደሚባለው እስራኤልም ጥቃት የምትፈጽምበት ሁኔታ ስለሚኖር እስኪ እንግዲህ ውሎ አድሮ ምናየው ይሆናል። ሻየው
1: ጥሩ በእኔ እንዳለ ወደ ቀጣዩ ወቅታዊ ዘገባ ስናልፍ ወደ
0: ስፖርት
1: ያለም ዋንጫ ጨዋታው እንግዲህ ዛሬ ሰባተኛ ቀኑን አስቆጠረ። በዚህ ላይ እንዴት ነው እስካሁን ውጭ ውጤቶች ሀገራቱ የሚያደርጉት የእግር ኳስ ጨዋታ ላይ እንዴት ተያለ ሁኔታ በተመለከተ?
0: አዎ እንግዲህ ተማሙቆ ቀጥሏል። በተለይ ደግሞ ትላንት ምሽት ለሊቱንና ዛሬ አሁን ጠዋት የተካሄዱ እስካሁን ንጋት ላይ የተካሄዱ ጨዋታዎች በጣም ትልቅ ቦታ የተሰጣቸው ነበሩ። እንግዲህ ትላንት ምሽት ጀምሮ በስራት ሰዓት አቆጣጠር ፈረንሳይና ሴኔጋል ተጫውተው ፈረንሳይ 3-1 አሸንፋለች። ያው ጥሩ ጨዋታ ነበር። በመጀመሪያው ዙር ፈረንሳይ ብዙ ምንቅስቃሴ አላሳየችም፣ ሴኔጋል የተሻለች ነበረች። በሁለተኛው ዙር ግን በሁለተኛው 45 ደቂቃ ፈረንሳይ ጥሩ ተጫውታ ያው አሸንፋለች። ባሳለፍነው ሌሊት ደግሞ እንግዲህ 4 ሰዓት ጀምሮ ጨዋታ ተካሂዷል። ያው ቤልጅየም ኢራቅና አራትላንድ አሸንፋለች። አርጀንቲና 3-0 አሸንፋለች። ሶስቱንም ጎሎች ያስቆጠረው ሊዮነል ሜሲ ነው። ሜሲ ሃትሪክ ሰርቷል። ለሀገሩም 200 ጊዜ ተሰልፏል። በሞንዲያል ታሪክ 16 ጎሎችን በማስገባት በጣም ታሪክ ሰራ ተጫዋች ሆኗል። ሜሲ እንግዲህ እድሜው ቢጨምርም እንደው አቋም ወርዷል ቢባልም ይሄ እንግዲህ ለሀገሩ ትልቅ ስራ እየሰራ ነው። በ17ኛው በ60ኛው እና በ76ኛው ደቂቃ ላይ 3 ጎሎችን አስገብቶ አርጀንቲናን እንግዲህ የመጀመሪያ 3 ነጥብ ይዛ እንድትወጣ አድርጓል።
1: ይሄ ሜሲ የመጨረሻ እንግዲህ እድሜውም እየገፋ ስለሆነ የመጨረሻ ታሪክ ነው የሰራው አይደለም? እዚህ በዚህ ጨዋታ
0: በጣም
1: 3 ግልድ ባንድ ጨዋታ 3 ጎሎችን አስቆጠረ።
0: ጨዋታ 3 ጎልን የመጀመሪያ ነው በዚህ ጨዋታ ታሪክ። እንግዲህ በሞንዲያል 2026 ዓመተ ምህረት 3 የሰሜን አሜሪካ ሀገራት ባዘጋጁት 3 ጎል ሲቆጠር ዛሬ ጠዋት እንግዲህ የመጀመሪያ ነው። ንጋቱ ላይ ጠዋት የውኛ ስራ ስለገባን ነው እና 4 ሰዓት ጀምሮ ነው ጨዋታው የተካሄደ እና ጥሩ ጨዋታ ነበረ። አርጀንቲና እንግዲህ አቋሟን በደንብ አሳይታለች። 2002 ዓመተ ምህረት የካታር በተካሄደው የዓለም ዋንጫ ዋንጫውን ያነሳች ሻምፒዮን የሆነች ሀገር ናት። እንግዲህ በቀጣይ እናየዋለን። እንግዲህ ዛሬም ጨዋታውን 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ ጋር ይጫወታሉ። ምሽት 8 ሰዓት ጀምሮ ደግሞ ፖርቱጋል ከኮንጎ ሮናልዶ የምናይበት ምሽት ነው። ሌሊት 11 ሰዓት ጀምሮ በጣም ኃይለኛ ጨዋታ አለ። እንግሊዝ ከክሮሺያ ጋር ይጫወታሉ።
1: እናየዋለን። እንግዲህ በቴሌቪዥን መስኮት ይሎታል።
0: ጥሩ ሻይ። በጣም ጥሩ። አመሰግናለን። ወደ ቀጣይ ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ቀደም ለስም እናደርግበት ነው ሻየው ወይዘሮ ክብካብ ቸኮል በስልክ መስመራችን ትገኛለች። ጤና ይስጥልን ክብካብ እንደምን አደርሽ?
1: ጤና ይስጥልን እንዲታደራችሁ እናንተም አድማጮችን
0: እንዴት አደርሽ? እንዴት ኳስ ተወጃለሽ? እንዴት ትመለከች አድርሽ አላምሽተሻል?
1: አዎ
0: ሻየው ምን ትላለህ?
2: እግዚአብሔር ይመስገን ወይዘሮ ክብካብ ቸኮል። ክብካብ እንግዲህ በባህል ተርቡት ይሉታል በብራይስት በባህል የሰው ልጅ መቼም አንድን ወይም ሁለት ሆኖ ባህልን ይፈለስፋል ይፈጥራል። አሁን ስለ ባህል ስንነጋገር የስም አወጣጥ እናትና አባት መቼም ለልጆቻቸው ስም ይጠራሉ። ስሙ ደግሞ ከባህል ጋርም በተለያየ ትርጓሜ ያለው ሊኖር ይችላልና ወይዘሮ ክብካብ ብለው የጠሩሽ ለምን እንደሆነ እንዲያው ክብካብ እስኪ ንገሪን። ስለዚህ ክብካብ በእርግጥ ትርጉም ያለው ነው?
1: አዎ ትርጉም አለው። መጨረሻ ሴት ወለድ በዛ ነው። ይህ ሺ ክብካብ ነው የሚልና በጣም ሺ የሚለው በዛ ተጋነነ ብዬ ነው ክብካብ ብቻ ያለ
2: በጣም ጣም
1: ይህ ክብካብ ነው። የሺዎች ክብካብ ነው።
0: የሺዎች ክብካብ ነው ምትባል
1: እንዳይጋነንብኝ።
0: አይ ጥሩ ነው ጥሩ ነው። እናመሰግናለን ክብካብ። እንግዲህ ዛሬ መነጋገርም የፈለግነው እንግዲህ ወደዚች ሀገር ስንመጣ ይዘናቸው የመጣኑ ጥሩ ጥሩ ባህሎች አሉ ለእኛ የሚጠቅሙ ቀጠለም ያለባቸው፣ በሌላ በኩል ደግሞ እዚህ በራሳችን ጊዜም የፈጠርናቸው አሉ። ልጆችን ከማሳደግ ከማለት ይልቅ እኛን ጊዜያችንን በዛ ውስጥ እንድናደርግ የሚያደርጉና በጣም አሁንም እየፈጠርናቸው ያሉ አዲስ አበባም የሚታዩ እዚህ ደግሞ የመጡ አሉና እንዴት እንቅረፋቸው በሚል ነው እንድንዋይ የጋበዝነሽ።
1: ያው እንደው አድማጮች እሷ እንደው ከማን በልጣም እንዳይሉኝ እኔም ከዚህ ባህል ውስጥ ያለሁበት እኔም እዚህ ባህል ውስጥ እየኖርኩበት ነገር ነው እንጂ የተለየ ከሌሎች ሰዎች የተለየ እኔ የተለየ እየኖርኩ አይደለም። አስተያየት የምሰጠው ግን አንድ ነገር ደርሶብ ራስን ውረህ ውስጥ እናገረው ጥሩ ነው እና እየኖርኩበት ግን የጠቀመኝና የጎዳኝን ነገር እያየሁት ነው። የኛ ባህል እሉንታ፣ ለራስ ብሎ ለሰው ማሰብ፣ ሰውን ለማስደሰት መሮጥ፣ ራሳችን ሳናይ ለሰዎች በቃ ነዛ ለመልሱ ደግሞ ጥሩ አይደለም። ደግሞ ተቀበለው መልስ ያኔ ትነቃለ እና ብዙ ጥሩ ባህል አለን። ጥሩ ባህል እንዳለን ደግሞ የሚጎድም ባህሎች ደግሞ አሉ። ከለቅሶም ብትል ከደስታም ብትል ኢኮኖሚም፣ ጊዜህም፣ ማህበራዊ ቀውስ፣ በቤተሰብ ውስጥ የተለያዩ ቀውሶች የሚፈጥሩብህ ባህሎች አሉ። ጥሩ ደግሞ ባህሎች ደግሞ አሉ። በእነዚህ ደግሞ ጥሩ አስተዋጽኦ የሚያደርጉ
2: አዎ። እንግዲህ ስለ ባህል ጠቃሚ የሆነ ባህል ደንብ አለ፣ ከዚህ ደግሞ በተቃራኒው ጎጂ የሆነ ባህል አለ። ግን በጎ በጎውን ጥሩ ጥሩ ልምድ ባህል ለህብረተሰባችን የሚጠቅም ሁኔታዎችን ስናነሳ አክብሮት እንግዲህ በሀገራችን በሀገር ኢትዮጵያ እንዲያው ትልቅ ወንድም ትልቅ እህት በዚህ እድሜ ይህን ያላመት ይበልጥሃል ይበልጥሻል ሲባል ትልቅን ሰው አክብር የሚለውን ተግባር ላይ ስናደርገው ነበረ። ግን ያልፎ በዘመናዊቱ እስራኤል ስንኖር ደግሞ እንጃ እንግዲህ የአክብሮትን በተመለከተ መቼም ወጣትና ቀልጣፋ የሆነ ይህን ነገር ሀሳብ ውስጥ የሚያስገባው አይመስለኝም። እንዴት ነው ወይዘሮ?
1: እንግዲህ ከቤት ነው የሚጀምረውና አሁን ለምሳሌ በኢትዮጵያ ትልቅ ጥሩ ባህል መተባበር ነው። ትልቅን ትንሽ ማክበር ነው። እዚህ ጋር ምስመጣ ደግሞ ለትንሽ ነው የምታከብር። ሲናገር ግን ትላለ እሱ የሚፈልገውን ነገር አንተ ራስህ ትተህ ለዛ ማድረግ ለልጅ ና እኔ በእንደዚህ አልስማማ ነው። እኔ ልክ እኔ እንዳደግኩት ነው ከቤት ውስጥ ለልጆች የማደርግ። ግን አይጎዳቸውም፣ ይጠቅማቸዋል። በዚህኛው ባህል ስታየው ደግሞ የእኔ የዛን ባህል መከተል ለልጆች ልጆችን ማሸማቀቅ እንደዚህና እንዳሉ ይጠቅማቸዋል። በጊዜው የተጎዱ ይመስላቸዋል። ለእነሱ ትምህርት ቤት ዩኒቨርሲቲ ቤዱ ጣማን ቢሄዱ የሚጠቅማቸው ነገር ነው ተሰጣቸው ግብረ ገብነት ማክበር ትህትና መኖር ለሰው አክብሮት መኖር ይጠቀሙበታል እንጂ አይጎዱበትም። ግን አንዳንዴ እንደነጮች ነው እግሩ ወንበር ላይ ሰቅሎ ትልቅ ሲመጣ ትንሿ ለማስቀመጥ ያ የሚጀምረው ከራሳችን ልጆቻችን ያደረግነውን ነገር ነው የሚያደርጉ ከቤተሰብ ከባል ከሚስት አብ ወንድ የሚሰጠውን ክብር ለሚስቱ የሚሰጠውን ያን ታንሰው ነው የሚያድጉ ልጆች። አንተ ሰው የምትወድ ከሆነ አንተ ምታሳድገው ልጆች ልክ እንዳንተ ባህሪ ይወስዳሉ። ለሰው ያለ ንቀት ጥላቻ ራስ ወዳድነት ምናምን ሳዩ ደግሞ የወተር ከዚያ ምን የበለጠ ሆኖ እነሱ ያድጋሉ። ና አስተዋጽኦ ትልቁ ጀምሮ ከቤት ስለሆነ ራሳችን ማየት
0: አሁን እኛ ህብረተሰብ አቅም አለው ይረዳዳል ብዙ ነገሮችን ያግዛል። አሁን ችግሩ ምንድን ነው? ብዙ ጊዜ በሀዘን ይበዛል። ሀዘን ላይ ለሞተውም ሰው ማግዝ ነገር ምናልባት ያለው በህይወት ያለው ቤተሰብ ምን ይለኛል ከሚል እንጂ ያ ሰው ታሞ ሳልጠይቀነዋል ወይ ተቸግሮ ሳልጠይቀነዋል ወይ በችግር ውስጥ ሳለ ጠይቀናል። ይሄ አሁን ያመጣ ነው። በፊትም የነበረ ነው እርግጥ ኢትዮጵያ ውስጥ እንደዚህ አይነት ነገር አለ። ቅድም ባልሽው ግን በልጆች ጉዳይ ጥሩ ነገሮችን ካስተማርናቸው ይቀጥላል። ግን እውነት አሁን ልጆች በሚጠቅም ነገር ቤተሰብን ሁላችን በሚጠቅመን ጉዳይ ነው ወይ ትኩረት አድርገን እየተንቀሳቀስን ያለው? ከዛ በኋላ ልጆች አንድ ችግር ሲደርስባቸው ለምን እንደዚህ ሆነ ማለት ነው ወይ ያለብን ካሁኑ መሰራት አለበት የሚሉ ብዙ አካላት አሉ። አሁን ባለፉት ጊዜያት የነበሩ የግድያ ክስተቶች ይኸው ይረሳሉ ተረሱ። ግን የቤት ስራው እየተሰራ ነው ወይ በሚመለከታቸው ክፍሎች ከኛ ጀምሮ?
1: እሱ ነው እኮ እኔም ቅድም ያልኩ ከራሴ ጀምሮ ነው እዚህ ውስጥ ራሴን ጀምሬ ነው።
0: ሁላችንም
1: ተጠያቂ ነን ሁላችን። አሁን ደግሞ እንደ እንትኑ ነው ደግሞ እኛ ኢትዮጵያውያን ደግሞ በተለይ ስንሞትን አናውድ ስንኖር አትተባበርም። እህት ወንድም በተለይ አብዝቶ ከዚህ ሀገር እህት ወንድም እናት አባት ቤተሰብ ከስንት አንድ ከመቶ ሀምሳ እንኳን አሰጠው የሚከባበር የሚተዛዘን የሚጠያየቅ ያ ባለበት መሀል ሲሞት ግን እንደገና ያነለቅ ሰው ላይ ከዛ መጠ ሰባት አለ ሰላሳ አለ ከዛ ደግሞ ብዙ ነገር አለ። አንዳንዴ ደግሞ ከባህሉ ወጣ ብለ ደግሞ አዘኑን ቀለል ካረገ ደግሞ በማህበረሰቡ ዘንድ ደግሞ ትችት ይመጣበታል። እንደዚህ ቁጥር እንደዚህ ሳይድ እያለ ደግሞ ትችቱ ደግሞ ይበዛል። ደግሞ አንድ እርምጃ ልራመድ ስለዛ ውስጥ ማለት ነው ገና ትንሽ ብዙ የአመለካከት ለውጥ ይጠራል። ሁሉም
0: ሁላችን ጥያቄ ነው
1: 25% እንደው የተሻለ ተለውጦ ቢሆን 75% ብዙ የቤት ስራ አለበት። ያ ግን የሆነ ደግሞ ቤት ውስጥ በመነጋገር እንደዚህ ሶሻል ወርኮች እነዚህ ማህበራዊ ጉዳዮች በወጣቱ ዘርፍ በደንብ መስራት በልጆች ዘርፍ በሴቶች ዘርፍ በሆኑ ወንዶችን እንኳን ቢያንስ ሴቷ የስራ ጫና እንዳይበዛባት ወንዶችን ያመለካከት ለውጥ እንዲኖራቸው ሴት ልጅ አጥባ ትምህርት አስገብታ እዛ ቤት መጣ ስራ አብራ ወንድ ወንዱ ሰርታ ደግሞ ደሞዝ ታስገባለች ብዙ ተጽዕኖ አለባት ሴቷ። ያን ተጽዕኖ ደግሞ በሰላማዊ መንገድ ያብዛብ ሳይበተን ያ ነገር ልጆች ሳይበተኑ በሰላማ መንገድ እንዲሄድ አገርም በእውነት አንድ ባና ሊተፋሳ ማለት ለሀገር ለማህበረሰቡም ለልጆችም በጣም ትልቅ ተጽዕኖ ነው የሚያደርሰው። እና ያ ከመሆኑ ፊት እነዚህ ማህበራዊ ጉዳዮች በደንብ ቢሰሩ በደንብ ቢሆ ሁሌም እጀና እንትን ምል እነስጋ ነው ማለት ሰው ማነቃቃ ለብዙ ነገሮች
2: ይህ በእንዲህ እንዳለ ስለ ባህል ስለ ግንኙነት ትክሾሬት ይሉታል ኮሚኒኬሽን በሰዎች መካከል በሚል አሁን ያለው ለምሳሌ ከባህል አንጻር ሊሆን ይችላል። አንድ ከሆነ መንግስታዊ መስሪያ ቤት ወይም ከግል ድርጅትም ሄዶ ወይም ሐኪም ቤትም ልበለው ሄደው አሁን ለመታከም ወይም ለሌላም ተግባር ሲሄድ ስንት ልጆች አሉ ስንት ብለው ሲጠየቁ በቀጥታ የሚናገሩ ይህን ያህል ልጅ አሉኝ ብለው መናገር የማይፈልጉ ሰዎች አሉ። የእስራኤል ነባሩ ህብረተሰብ ስትጠይቁ በቀጥታ ታክለስ ነው የሚነግሩሽ። የኛ ግን የኔ ሐል ልጆች አሉኝ በዛት ያላችሁ ሲባል ልጆች እንዳይለፈፉ የሚል የተቋጠተ አመለካከት ያለበት ነበር። በዚህ ምን ትመክሪያለሽ?
1: እኔ ዳራሲ እንትን ልጆች አሉኝ ግን እናምናገርና እንደዚህ ልጆች እንዴት ይኖርሻል? ምንም ሳይሽ እንደዚህ ወጣት በዚህ ታመጭ ወለ ጀምራሽና ምንም ያለው እና ነግራት ያዛ ልክ እንደነጥስም የጉድን ዝርዝር አድርጌ ነው ነግራት ያዛ አንዳንድስ ልጅ የመገምገም ምናምን ነጭሽ ደግሞ አድናቆታቸውንም ፍትታቸውንም ፊት ለፊት ነው እንትን አበሻ እንደ ድኞ ደግሞ ዞር አድርገን ነው ከፊት ለፊት ሳይሆን ዞር ፍትታችንም ማለቃችን ሁሉ ነገር
0: እንኳን ብዙ ላይ ጎዳ ይችላል። አሁን እኛ ስራውን መስራት ነው እንጂ ፈለገ ሰው ሊናገር ይችላል ያልፈለገ ሰው ባይናገርም
1: ችግር የለም። ለምትኖረው ኑሮ አሁን ራስን
0: መሸሸግም አንችልበት አገር ነው። እድሜያችንን በተዳዘውት ራሱ አሁን እድሜያችን መናገር መቼ እንፈልጋለን? ሁላችንስ እድሜያችን በተዳዘውት ተመስግመን ያለ ልጆችም በተዳዘውት ተመስግመው ነው ያሉ። ስለዚህ እድሜያችን ከፍ ማለቱን ብንናገር አረጀ እንባላለን ብለን ይሄ እንኳን መሸሸቁ በሁሉም ቦታ ያለ ነው እና አንዳንዴ ይሄ አይደለም መሰረት ያላቸው ነገሮች ግን መሰረት በህብረተሰቡ መካከል አንድነት የመፍጠር በጋራ በሰፈሮች ለልጆች የሚጠቅም ለኛ ለህብረተሰቡ እድገት አሁን እኛ ህብረተሰብ በእውነት በጣም እየተለወጠ ነው። በቤት ደረጃ በጣም ቆንጆ ቆንጆ ቤት የሚገዙ ብዙ ሰዎች አሉ። በመኪና ደረጃ በኑሮ ደረጃ በስራ ደረጃ በትምህርት ደረጃ በጣም ደስ የሚል ለውጥ አለ። ግን ማዕከላዊ አድርጎ በልጆች ሁኔታ ዞሮ ዞሮ ትርፋችን ልጆች ናቸውና እነሱ ላይ ግን በበቂ ሁኔታ እየተሰራ ነው የሚል እምነት የለኝም በኔ በኩል።
1: አዎ ይሄን ማለት እንዳገሪቱ ልጅትና አለቶች ጋር ሁሉ ስታወዳደር እኛ ገና ተሳሽ ነን። የትምህርት ድሉ ሞልቶ ሁሉ ነገር እዚህ ሀገር ሁሉ ነገር ሞልቷል። የሚጠቀመው ሰው ነው አልተጠቀምበት እኔ ኢትዮጵያን አልተጠቀምበት። ምን እንኳን ልጆቻችን ትምህርት ጨርሰው ዩኒቨርሲቲ ዳርጋላቸው የትደው መጠየቅ እንዳለባቸው ምናምን እኛም ግፊት አናረግም። ልጆቻችን ስትስት ይላሉ ማለት የእኛ እገዛ ሲያጥራቸው ወደ ስራ እዛ ላይ ጉልበታቸውን ደግሞ እንትን ይላሉ መማር እየፈለጉ ያንን ሌላ ቦታ የምታገኘው ልጅ ሳስ እንትን ጋር ማይሄድ ታገኘዋለ። እና እንዳልከው የአመለካከት ለውጥ ግንዛቤ የተነሳ ልክ እንደዛ እንዳለ ሁሉ ደግሞ በጣም ነጥ ከወዱ ኖርሳቸውን ጎን ደቀሆን ቤት እና በስ እንደዛ አረብ እንዳቸው እንዳልተቀበሉ አትግዝም ታችሉትም ነበር ምግል አሁን ነው ያሁን የመጡት ማንንም አይጠይቁም በራሳቸው ውሳኔ ነው። ደና ነገር ነገን አስበው ነገ ክፍል ያስፈልገኛል ነገ እንደዚህ ከእጅ ገባ ነገ ችግር መጣ ብለው ነው ደና ደና ቤት ራሱ ይገዙ ከገዛው ይቀር ምናምን ብለው ነው እንትይሉና
0: ለውጣለ ግን መሻሻል ለውጥ ሊኖር ይችላል። ግን በልጆች ላይ በአጠቃላይ በተሰው ጥሩ እናመሰግናለን ወይዘሮ ከ
1: እናንተም ግን እዛ ቢይ ሰጣችሁ ያላችሁት በጤናውም በውድም ዘርፍ እንደገና ደግሞ በእውነት እናንተን የሬዲዮ ስርጭት ትልቆች ብቻ እንደማዳምጡ ወጣት ያዳምጡ ካልሲዮን ያጣጥሏል ግን ራሱ ተደብቆ መኪናው ላይ ሀይቤት የሚሰማ የእናንተን ፕሮግራም ምክንያቱም 24 ሰዓት ቴሌቪዥን አያዩም ጊዜ የለም ሩጫ ነው። የእናንተ ግን ይመቻል በውዝ ቤት ያሉ ይሰራሉና የእናንተ ፕሮግራም ትልቅ ተጽዕኖ ያደርጋል ለእኛው ህብረተሰብ። የተማሩ ልጆችንም እያየን ነው በህግ ደረጃም በዶክትሬትም በምኑ መጠው ከእናንተ ፕሬዘንት ሲያደርጉ እያየን አሀ ለካ የተማራል ለካ እንደዚህ ያለ ብዙ ድሎችንም ለምሳሌ አሁን በባለፈው አንድ መምህር የተማረ ምናምን ብሎ ሲል እኔ ለጓደኛዬ ነገርኳት አሁን እየሰራች ነው እናንተ ስላየሁት ነው ለስታ ነገርኳት እሷ ያንን ነገርሽ ላው ውስጥ አለች እና ጥሩ እንትን ነው ማናቃቸው እንትኖች እየተጠቀምበት ነው የሚጠቀምበት ሰው ማለት ነው። እና ጥሩ ይገባቸዋል። ከዚህ የበለጠ እናንተን ስሩ ፕሮግራሞች ቋሚ የሆኑ ፕሮግራሞችን ወጣቱን ሴቶችን ለወንዶች ቋሚ የሆነ ፕሮግራም ደግሞ አዘጋጁ። ሰዓት ደግሞ እንዲጨመራችሁ ጠይቁ።
0: ጥሩ አስተያየት ነው። እናመሰግናለን።
2: እናንተም አንልበል በእውነት አድማጮቻችን ለእኛም በብርሃን ናቸው በእውነት በዚህ እንደ ጋዜጠኞች የብዙሃን መገናኛ አውታር አንበብረሰው በተቃራኒ የሚጠቅም የሚያሻሽል መረጃዎች ለማቅረብ ሞክራለን። በዚህ ደግሞ ተሳትፎ አድማጮቻችን የሚያደርጉት ትብብር ምስጋና ያስፈልጋል። ወዘሮ ክብካብ ቸኮል እናመሰግናለን።
0: መልካም ቀን። መልካም ቀን። የተከበራችሁ አድማጮቻችን የጧቱ ፕሮግራማችን ዝላይ ተጠናቀቀ። ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን። ቀናንድ ሰዓት ደግሞ እንገናኛለን። እዚህ ስቱዲዮ ያስተናገድናችሁ
3: ኢሻያውና
0: ሰጠኝን። መልካም ቀን።
2: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራውን ዘመን አቆጣጠር ዮም ሩብዒ ቤት በተሙዝ ታፍሽን በኢባብ እንደ አውሮፓ ዘመን አቆጣጠር ጁን 17 ቀን 2026 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 10 ቀን 2018 ዓመተ ምህረት ነው። የቀረው ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የፕሮግራሙ አጠናቃሪ ሰሃና ስፈራው የስቱዲዮ ተረኛ ተናጋጆች ኢሻያው ደጉ ሰጠ ዘመነ ወርቅነሽትና እኔ ራሃሚ ማዘርነን በቅድመ ማስተየና በመጪው መስከረም 20 ቀን 2026 ዓመተ ምህረት በእስራኤል ብሔራዊ ምርጫ ይካሄዳል የሚል ግምት እንዳለ የፖለቲካ ተዛቢዎች ገለጹ። ስለ ብሔራዊ ውትድርና አንቀጠርም ብለው የሚከራከሩ የኻሬዲም ወጣቶች ዛሬ ጠዋት ኪቢሽ 40 በሚባለው ጎዳና 40 በመውጣት ችግሮችን ፈጥረው አርፍደዋል። ለጉብኝት እስራኤል የመጡት የሶማሊላንድ ፕሬዚደንት ዛሬ በከነሴት የክብር አቀባበል ተደረገላቸው። እስራኤል በሚኖሩት አረብ ማህበረሰብ መካከል ያለው የርስ በርስ ጥላቻ ጉዳት ማድረሱን እንደቀጠለ ነው። አሜሪካና ኢራን ተሰውበታል የሚባለው ስምምነት ሰነድ ይዘቱ ምን እንደሆነ ለእስራኤል ያልተነገረ መሆኑን አያሳሳቢ ነው ይላሉ የመንግስታዊ ምንጮች። የሚሉት ለሰዓቱ ካልንጀና መካከል ዋና ዋናዎቹ ናቸው። ዘርዘሩን በሸየው ደጉ
1: አርስተ ዜና ራህቢ ማላዛር ማይክሮፎኑን አስረከብከኝና ከምስጋና ጋር ተቀበልኩኝ። አርስተ ዜናውን አሰማነ። ዝርዝር ዜናውን እንግዲህ የሚከተለው ነው። የደረሰን መረጃ ሁሉ በአጠቃላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሕግ በተደነገገው መሰረት ከካቢኔ ከመንግስት ፍቃድ ሳያገኙ በእስራኤል ስም ፕሬዝዳንት ትራምፕ ባቋቋሙት የሰላም ምክር ቤት አባልነት በመቀላቀል በሕግ መመሪያው ሰነድ ላይ ፈረሙ። ዘጋቢያችን ታማር አልሞግ እንደተረዳችው በየአመቱ መጀመሪያ ላይ በተከናወነው በዚህ እርምጃ ምክንያት የሕግ አማካሪ ክፍል እስራኤል በዓለም አቀፍ ደረጃ ከገባችው ቃልና በተግባር ላይ ለመዋል ካላት አቅም መካከል ሊፈጠር ስለሚችለው ልዩነት አስጠንቅቋል። ከነዚህ መካከል ለምክር ቤት አባል ልዩ መብትና ያለመከሰስ መብት መስጠትን የሚጨምር ሲሆን ይህም በሕግ ረገድ ያለ መንግስት ወይም ካቢኔ ፍቃድ በእስራኤል ውስጥ የተፈጻሚነት የለውም። የሕግ አማካሪ ክፍል የተፈጠረውን የሕግ ውስብስብነትን ለመፍታት ሲባል ድርጊቱን ወደኋላ ተመልሶ እንዲያጸድቅ ሀሳብ አቅርቧል። ከፍትህ ሚኒስተር በተሰጠው መግለጫ መሰረት ጠቅላይ ሚኒስትሩ ከተጠየቁ የሕግ ምክር መማከር ክፍል እንደ መንግስት የስራ ደንብ መስራት ሂደቱን ለማስቀደም ዝግጁ መሆኑን አስታውቋል። ከጠቅላይ ሚኒስትሩ ቢሮ ግን እስካሁን የተሰጠ ምላሽ የለም። የሶማሊላንድ ፕሬዝዳንት በክነሴት በእስራኤል ፓርላማ ይፋዊ የክብር አቀባበል ተደረገላቸው። እስራኤል ሶማሊላንድ በሀገርነት እውቅና ከሰጠች ከግማሽ ዓመት በኋላ ትናንትና የክነሴት አፈ ጉባኤ ሊቀመንበር አሚር ኦሃና የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂን በፓርላማ ህንፃ ውስጥ በይፋዊ የክብር ስነ ስርዓት ተቀብለው አስተናግደዋል። የእስራኤል የውጭ ጉዳይ፣ የመከላከያ፣ ኢነርጂ፣ የውሃ ሚኒስትሮች የክብር እንግዳም ፕሬዝዳንት አጅበው ተገኝተዋል። አፈጉባኤ ኦሃና በእስራኤል የሚገኘው ህዝብ የሶማሊላንድ ዜጎች እስራኤል የእውነተኛ ጓደኞች መሆናቸው እንዲያውቁ እንደሚፈልግ ገልጸዋል። ፕሬዚዳንት አብዱላሂ በክነሴት እንግዳ ማስታወሻ ደብተር ላይ ይህ ታሪካዊ ወቅት መሆኑን በመጽሐፍ በሀገራቸው ዜጎች ስም ምስጋናቸውን አቅርበዋል። በተጨማሪም የሶማሊላንድ ፕሬዚዳንት ሀገራቸው የአብርሃም ስምምነት አካል እንደምትሆን አስታውቀዋል። የተቀረጸ የተደነገገ ያለው የመንግስት ውትድርና ግዳጅና አገልግሎት ረቂቅ አጥብቀው የሚቃወሙ የሐረዲም ይሁዳውያን ማህበረሰብ ወጣቶች ዛሬ ጠዋት ላይ በክቢሻ 40 ጎዳና ዘጉም። ይህ ጎዳና በመዘጋቱ ምክንያት በሚሊዮኖች የሚቆጠሩ ሹፌሮች በሌሎች በተዘዋዋሪ አማራጭ ጎዳናዎች እንዲጓዙ ግድ ሆኖባቸዋል። የፖሊስ ትራፊክ አባላት በተዘጋው ጎዳና አራት ተገኝተው ስነ ስርዓት ሲያስከብሩ አርፍደዋል። ክቢሻ 40 ቢያንስ ለአንድ ሰዓት ተኩል ያክል ከተዘጋ በኋላ ፖሊስ በወሰደው እርምጃ ጎዳናው ክፍት ሆኗል። በአሁኑ ሰዓት ቃል አቀባያችን ዳንኤል እንደዘገበው ሰላማዊ ሰልፍ በማካሄድ ላይ የነበሩ ለውትድርና እናገለግልን በሚል የሐረዲም ወጣቶች የነሱም በመቃወም ይህን አደባባይ እየወጡ ጩኸት እያደረጉ ነው። እነሱ እንደሚሉት ኦሪት፣ ቶራ፣ ህግጋት እና እምነትን ለመሻር በሚሞክርበት ጊዜ አንጻፋውን ሀገሪቱን እንዳትንቀሳቀስ እንዘጋታለን። የሽቫም ሃይማኖት ትምህርት ቤት ተማሪዎች በሚደርስባቸው በሚጓዱበት ሰዓት ፋብሪካዎች ይዘጋሉ፣ ቢሮዎች ይደናቀፋሉ፣ ንግድም በሙሉ ይቆማል። የሰማይን ስም ለሃይማኖት ትምህርት ነው በማለት እንስተዋል። ዩዳን ሃይማኖት አጥባቂዎች የሻስ ፓርቲ ሊቀመንበር አሬ ደሪ ዛሬ ጠዋት ፖሊስ በሐረዲ ተቃዋሚዎች ላይ የፈጸመውን ከባድ እርምጃ አወገዙም። የሀገር ውስጥ የደህንነት ሚኒስትሩ ኢታማር ቤን ግቢር ጣልቃ እንዲገቡ ጥሪ አቅርቧል። በሳቸው አባባል ፖሊስ በካፕላን ጎዳና ሀገሪቱን ለማፍረስ በፈለጉት አማጽያን ላይ ያላደረገውን ነገር አሁን ግን ቶራ የኦሪት ሃይማኖትን መጽሐፍ ስለሚማሩ ብቻ ወንጀለኛ ተደርገው በተፈረጀ ዜጎች ላይ የፈጸመው ከባድ ተቀባይነት የሌለው እርምጃ ፖሊስ ወስዷል በማለት አጥብቀው አውግዘዋል። በእስራኤል ዜጎች የአረብ ማህበረሰብ ውስጥ የእርስ በርስ ግጭቶችና ግድያዎች እንደቀጠሉ ናቸው። ካላንሱዋ በተባለው የአረብ እስራኤላውያን ሰፈር በደረሰ ግጭት ሌሊቱን አንድ የእድሜው የ55 ዓመት የሆነ ግለሰብ ከባድ ጉዳት ደርሶበታል። የማጌዳ ቢዳዶም ሕክምና ቡድን የመጀመሪያ እርዳታ ያደረጉላቸው ሲሆን በክፋር ሰባ ከተማ ወደሚገኘው ሜይር ሆስፒታል ወስደውታል። ቁስለኛውን በሰማሪያ ቀበሌ የጥላቻ ወንጀል ጥርጣሬ እንዳለ ተነገረም። ፍልስጤማውያን እንደዘገቡት ይሁዳውያን አማጽያኖች ትናንት ምሽት ከራማላ በስተ ምዕራብ በምትገኘው ጃል ጁሊያ በተባለች መንደር ውስጥ የሚገኝ መስጊድ አጥቅተዋል። ዘጋቢያችን እንደዘገበችው በስፍራው ላይ በቀል እና ከታሰሩት ሰላምታ የሚል ጽሑፎች ተቀብተውበታል። የአሜሪካና የኢራን የመግባቢያ ስምምነትን በአሜሪካና በኢራን መካከል የተደረገው የመግባቢያ ስምምነት ሰነድ ዝርዝር እስራኤል ለማየት ጥያቄ ብታቀርብም እንኳ አሜሪካ ጥያቄውን ውድቅ አደረገችም። የተለያዩ የመገናኛ ብዙሃን በአሜሪካና በኢራን መካከል ስላለው ስምምነት ይዘት ዝርዝር መረጃዎች እያወጡ ቢሆንም ዋሽንግተን ግን እስራኤል የሰነዱን ረቂቅ ጽሑፍ እንድታይ አልፈቀደችላትም። የስምምነት ዝርዝር ሰነድ በአረብ ሀገራት ብዙሃን መገናኛ አውታሮች ይፋ አድርገዋል። የአየር ጸባይ ሁኔታ በዛሬው ዕለት በሀገሪቱ ክፍል መጠነኛ የሙቀቱ ይጨምራል ይላሉ። ሲቀጥል ደግሞ በነገ ሐሙስና አርብ በተለይም በተራራማ አካባቢዎች እና በመካከለኛው ክፍለ ሀገር ላይ የሙቀቱ መጠን በጥቂቱ ይቀንሳል ትንብያለ። ቅዳሜ ሰንበት ላይ ደግሞ እንደገና የሙቀት መጠን ይጨምራል ነው ያሉት የአየር ጸባይ ተመራማሪዎቹም። የሰዓቱ ዜና ይህ እስከዚሁ ነው። ራሜ
2: ብሻ ያወደጉ

0: ክቡራትና ክቡራን አድማጮች አሁን እንግዲህ ወደ ውይይት መድረኩ ተሸጋገርን ነው። የስልክ ቁጥራችንን በድጋሚ እናስተዋውቃችኋለን። ነው በየጊዜው እንደምናረጋው 0723940555 ነው። በተጨማሪ 0723940555 ነው። ደውሉልን። ወርቀለሽ እንዴት ዋልሽ?
1: ጋሽራም እንዴት ዋልክ? አመሰግናለሁ። ሰላም
0: ነህ? እኔ ሰላም ነኝ። እንዴት ነሽ?
1: እንዴት ነው ሙቀቱ?
0: ደህና ነው አይደል?
1: እዚህ ደህና ነው። ኢየሩሳሌም እንግዲህ እናንተው ነው የሚጠየቅ። ቴል አቪቭ
0: ኢየሩሳሌም ስለሆንኩኝ አሁን እንግዲህ የዚህ ነው የምናገር እንጂ ተለያየውንም ሩቅ ነኝ።
1: ወደ መሀል ሀገር ያሉት እየሞቀን ነው ሲሉ ያው ስለሰማው ነው። አዎ ጥሩ ነው። ጥሩ ነው እንግዲህ አሜሪካና ኢራንም እያሟሟቁት ነው።
0: የነሱም እኮ ተሟሟቁ ከሰል እየነደደ ነው። አንድ
1: ሙቆ እየነደደ ነው አሁን። ያው እንግዲህ ጋሽራሚም አሜሪካና ኢራን ስምምነት ላይ መድረሳቸውን አሳውቀዋል። ነገ ወዲያ አርብ ነው በተገናኝተው ፈራረማሉ ተብሎ ይጠበቃል። በዚህ ስምምነት እስራኤል ተዋናይ እንዳልሆነች ነው እንግዲህ የምናውቀው የሚነገረው። እንዴት ነው እስራኤል በስምምነቱ ይሄናለች ሲባል አይሰማም? ተሳታፊ መሆኑ አይሰማም? ያለው ሁኔታ እንዴት ነው?
0: ግራም ያገባ ነው አቁል ለመናገር። ይህ ስምምነት እንግዲህ ስምምነት ሳይሆን ጊዜያዊ ስምምነት ነው። ለስልሳ ቀናት የተባለ ሁለት ወር ማለት ነው። እንግዲህ ለሁለት ወር ነው። በዚያ ጊዜ ውስጥ የተለያዩ ጥያቄዎች አሉ ተንጠልጥለው የሚቀሩ። እነሱም በዚያን ጊዜ መደራደርና ከስምምነት ለመድረስ ከዘላቂነት ካለው ስምምነት ለመድረስ ሲባል ነው እንግዲህ ሀሳቡ ምኞቱ ይሄ ነው። እንግዲህ
1: ምኞት
0: በተግባር ይሆናል ወይ ጥያቄ ምልክት ነው። ገና የሚቆይ ጥያቄ ምልክት ነው። ይሁንና ይሄ ጊዜያዊ ስምምነትን ባስመለከተ አሜሪካና ኢራን ያው በፓኪስታን አማካኝነት ካታርም ሌሎችም አልፎ አልፎ አሉበት ከሆነ ስምምነት ተደርሷል ነው የሚባለው። እንግዲህ ያ ስምምነት እንግዲህ አሜሪካና ኢራን ይህን ከመሰለ ስምምነት ሲደርሱ ሶስተኛዋ ጫፍ እስራኤል የነበረች እንግዲህ እና እስራኤል ከዚህ ድርድር እስካሁን ድረስ እንግዲህ አሜሪካና እስራኤል ምስጢራዊ ወዳጆች፣ ሁሉን ነገር አንዱ ለአንዱ የሚያካፍል መረጃዎችንም የመሳሰሉ ነገሮችን ሁላ በቅርብ ወዳጅነት የመለዋወጥ ልምድ ያላቸው ሀገሮች ናቸው። እንግዲህ ይህን የአሁኑን ስምምነት ባስመለከተ ፕሬዚደንት ትራምፕ ቤንያሚን ኔታንያሁን የእሳቸው መንግስት እንዲያውቁ አድርገዋል ነው የሚባለው። እንግዲህ ጠቅላይ ሚኒስትር ኔታንያሁ ከጥቂት ቀናት በፊት በሰጡት መግለጫ፣ ጋዜጣዊ መግለጫ ማታ ላይ አሜሪካና ኢራን የደረሰበታል የሚባለው ስምምነት እኛ እናውቀውም ይዘቱ ምን እንደሆን ብለዋል። እንግዲህ እንዲያ ማለታቸው እንዲህ እስራኤልና አሜሪካ ወዳጅ ሀገሮች ናቸው፣ እንዴት እስራኤል የማታውቀው ሰነድ ይዘጋጃል የሚል ጥያቄ ቀርቧል። አሁን እንግዲህ ይህ የሚያሳየው ምንድን ነው? በእስራኤልና በአሜሪካ በኩል የመጠራጠር ያለመተማመን ሁኔታ እየተከሰተ ነው ያለውና ክፍተቶች እየታዩ ነው አሉ በሁለቱ ሀገሮች መካከል። ፕሬዚደንት ትራምፕ ሲናገሩ መቼም የመናገር እንትን ዝም ብሎ መናገር ነው። እንደውም ሲናገሩ እዚህ ፈረንሳይ ላይ የተካሄደ ባለው የበለጸጉ ሀገሮች ጉባኤ አለ ጂ7 የሚሉት እዚያም ንግግር ሲያደርጉ አሜሪካ ባትኖር ኖሮ እስራኤል ተጠፋ ነበር እስከ ማለት ደረጃ ደርሰዋል። እና እኛንን እስራኤልንም እስራኤል ያለችውን በእኛ ላይ ነው በእኛ ነው የሚል አባባል ከዚያም ደግሞ ቀደም ሲል እናስታውሳለን ሲናገሩ ቤንያሚን ኔታንያሁ እኮ የማዛቸውን ሁላ ነው ይፈጽሙ የሚል ንግግርም አሰምተዋል ታስታውሽ እንደሆነ። እና ይሄን የመሳሰለ ዝም ብሎ ጋጠወጥ የሆነ የማይጠበቅ ንግግር እየተሰማ ነው ያለው። ይሄ ሁኔታ እንግዲህ በሁለቱ ሀገሮች መካከል ክፍተት ያስከተለ ነው። ሌላው ደግሞ እንግዲህ አሜሪካና እስራኤል ወዳጅ ሀገሮች የተባሉ ይህን ያህል ጊዜ የኖሩት ልክ እንደ አባትና ልጅ አይነት ነው የነበሩት። ያ የነበረው እንግዲህ አንደኛ የአሜሪካ ህዝብ እንደ ህዝብ እስራኤልን የሚደግፍ ነው። ከዚያ የአሜሪካ አስተዳደር ያው በዚያ በመነሳት ነው እንግዲህ ህዝቡ ከደገፈ ያው መንግስትም

0: ከዚያው ተያይዞም ደግሞ የአሜሪካ መንግስትም እነዚሁ ምልክት ነው የምናያለ ነው። እንደውም ባይገርምሽ አሜሪካ የሚገኙ አሜሪካውያን ብቻ ሳይሆኑ አሜሪካ የሚገኙ ይሁዲዎችም እንደዚሁ በእስራኤል ያላቸው አመለካከት እየቀነሰ ላይ ነው የሚታየው። የተለያዩ ድርጊቶች አሉ። ለምሳሌ አሁን የአሜሪካ የእስራኤል ቋሚ አጋር ተከራካሪ አካል የሆነው ኤፓክ የሚባላል አሜሪካ ውስጥ የይሁዲዎች ድርጅት ነው። እነሱ በጣም ጠንካራ በአሜሪካ ኮንግሬስ፣ በአሜሪካ ሴናት፣ በአሜሪካ በስቴት ዲፓርትሜንት፣ በፔንታጎን በመሳሰሉ ተቋማት ውስጥ ኃይል ያለውና ማሳመን የሚችል አካል ነው እስራኤልን ጉዳይ ባስመለከተ። በአንጻሩ ደግሞ ጄ ስትሬት የሚባል ደግሞ ሌላ አካል ተቋቁሞ ይሁዶች ነው ከእስራኤልን እንደ ጥፋተኛ የሚያይ እስራኤልን የፍልስጤሞችን ጉዳይ ባስመለከተ የእስራኤል መንግስት እየበደላቸው እንደሆነ የሚል አቋም ያለው ደግሞ የይሁዶች ነው ባርጌ አለ። ከዛ በተጨማሪ ደግሞ ወጣቶቹ የይሁዳውያን ወጣቶች አሜሪካ ያሉ አቋማቸው እየተቀየረ የቀደሞቹ በእስራኤል ላይ የሚሰጡት ድጋፍ የነበረው የይሁዶችን ታሪክ የሚያውቁ በጀርመን ናዚዎች ምን ያህል ጥቃት እንደደረሰባቸው የሚያውቁ የይሁዲ ሀገር መኖሩ ምን ያህል አስፈላጊ እንደሆነ የሚያምኑ ነበሩ። የአሁኑ ትውልድ ያለው አሜሪካ ያንም የማያውቅ የአዲስ የቴክኖሎጂ ምናምን ትውልድ ነው እንጂ ታሪኩን የማያውቅ ነው። ስለዚህ በዚያ በኩል ያለው ድጋፍ በእስራኤል ላይ የቀነሰ በመላይ ነው የሚታየው። ሌላው በፖለቲካ በኩል ስናየው ደግሞ ለምሳሌ ባይመጣልሽ ኒውዮርክ ውስጥ ኒውዮርክ ከተማ በርካታ ይሁዳውያን የሚኖሩበት የሚገኙበት ከተማ ነች። እዚያ ከተማ ከንቲባው ነው የሚመረጡ ይሁዶች ነበሩ፣ እንደ ኤድካች እንደ ብሉምበርግ የመሳሰሉ ይሁዶች ናቸው እነሱ። አሁን ሆናለች ኒውዮርክ ተቀይራ እስራኤልን የሚቃወም በአጠቃላይ የሚቃወም መምዳን የሚባል ተመረጠ። እነሱም ደገፉት ባይገርምሽ በምርጫው ይሁዶች ማለት ነው
1: ኒውዮርክ ይሁዶች።
0: አዎ። እና ይህን የመሰለ ሸርተት የማለት ምልክት ነው እኛን እያየን ያለን። አሁን እንግዲህ እስራኤል ራሷን በራሷ መቋቋም የምችልበትን ሁኔታ ማመቻቸት አለባት። በጦር መሳሪያም በኩል በሀብትም በኩል እስራኤል ደሃ ሀገር አይደለችም፣ ሀብታም ናት። ጦርነቱ በየጊዜው ባይኖርና ለጦርነቱ በርካታ ገንዘቦች ባይኖር ኑሮች ሀገር ሌላ ነበር የምትደርሰው። አሁንም ቢሆን ሀብታም ሀገር ናት። በመከላከያ ሰራዊቱም በኩል አስመስክራለች።
1: ስለዚህ
0: ስለዚህ እንግዲህ ራሷን በውስጧ ያለውን አካል የፖለቲካ ልዩነት ሳይፈጠር የህብረተሰብ ልዩነት ሳይፈጠር አጠናክራ ራሷን እንደ ጨፈቃ እንደ ግድግዳ ሆና ጠላቷን ካልተከላከለ ችግር ነው። እና ይህን የመሰለ ሁኔታ የምንመለከተው
1: እንግዲህ ያው ሁኔታው ምናልባት ቀላል አይደለም። ጋሽ ራሚም እንደምትለው አሁን አሜሪካ ድጋፏን ብትተው ሙሉ በሙሉ እንዲህ የተባለ ደግሞ አሁን ትራምፕ የሚናገሩት ንግግር እኛ ባንኖር እስራኤል አትኖርም ነበር የሚለው ነገር ትንሽ የተጋነነም ከመሪነት ንግግርም እንዳልከው ያው ብዙ አይተዋል። እስራኤል ለዚህ ሆን እንዴ ምናልባት አሁን በስምምነቱ ሂደት ሚስጥር የሆነው ለእስራኤል በኢራንና በአሜሪካ መካከል ያለው ስምምነት እንግዲህ ለእስራኤል ሚስጥር እንደሆነ ነው የሚገባን፣ እየተሳተፈችበት አይደለም። እሷ እንግዲህ ከአርባ ቀን በላይ በቆየችበት ጦርነት ለዛውም እንግዲህ በጦርነቱ እንዳልነው የበላይነትን አስጠብቃ ነው በኢራን ሰማይ ላይ። የእስራኤል መከላከያ ሰራዊት እኮ አንድ ተጎዳ ሲባል አልሰማንም። እንደውም በአሜሪካ መከላከያ ሰራዊት ነው ጉዳት የደረሰው በዚህ ጦርነት። ግን ስምምነቱ ሚስጥር እየሆነ የመጣው አሜሪካ እውነትም ከጀርባው ሌላ ነገር እያሰበችው ነው?
0: ጥርጣሬ ነው እንግዲህ። አሜሪካ ይህን ስምምነት ባስመለከተ እስራኤልን እንደማትቀበለው ታውቃለች። አሜሪካ ትራምፕ ያውቃሉ፣ እሳቸው አማካሪዎችም ያውቃሉ። እንግዲህ አሁን ይህንን እስራኤል የማደግፈውን ነገር እኛ እያዘጋጀነ ስለሆነ መሆኑን እስራኤል ካወቀች ታካሽፈብናለች ነው እንግዲህ።
1: ፍርሃት ስጋት ነው፣ ከእስራኤል መስጋት ነው።
0: ታካሽፈዋለች፣ ሆንም በላይ ጦርነት ትጭራለች። በዛ ምክንያት ሊፈረሰች ብን ይችላል እና አንንገራት ለእስራኤል፣ ምስጢሩ ነው ይቀመጥ። እስራኤል ካወቀች ለመረጃ በመረጃ በኩል በተለይ ካወቀችብን ይጋለጣል ነገሩ።

0: አብሮን የሚደረደረው አካል ወደኋላ ለፈገፍግ ይችላል። ስለዚህ እስራኤል እንዳታውቅ እንደውም ባለፈው ከጥቂት ሳምንታት በፊት ተወርቶ ነበር የሆነ ወሬ እስራኤል በአሜሪካ አስተዳደር ውስጥ መረጃ የሚያሰባስብ ሰው አስገብታል አስርጋ የሚባል ወሬ ተወርቶ ነበረ። ታስተውሽ እንደ ጆናታን ፖላርድ ታሪክ ከዛሬ 40 ዓመት ይቀርባል የነበረ ታሪክ ነው። እንደ ሁለቱ ሀገሮች አንዱ በአንዱ ላይ እንዳይመረጅ ስምምነት አለ። ወዳጅ ሀገሮች እኛ ራሳችን ያለውን ምስጢር እንለዋወጣለን እንጂ በመረጃ አንዱ ከአንዱ ሰርጎ እየገባ እየጠባ መውሰድ የለበትም ከሚል ስምምነት አላቸው እሱ። እና አሁን እስራኤል የጠረጥሯት ያሉት ይህንን የአሁኑን ስምምነት የሸወዷት ከሰማች እስራኤል
1: ይከሽፋል
0: ነው እንግዲህ ያን ወንኖ ምክንያት
1: እስራኤል ምርጃ ድርጅት ያይታመነው አሜሪካ ላይ ጎዳሙ። አሁን እስራኤል እንዲ ማለቷ አሜሪካ እስራኤልን ሸርሰት ማለቷ እስራኤል ለአሜሪካ ታስፈልግም ወይ
0: ነበር? አሁን ችግር አለ እንዴት መሰለሽ? የአረብ ሀገሮች አካባቢ ያሉ አረብ ሀገሮች እስከ ጥቂት ጊዜ በፊት የአሜሪካ ጋር ወዳጅ አልነበሩ። አሜሪካ አብዛኛዎቹ ወደ ሶቪየት ህብረት እና ወደ ቻይና ጋር ጥቂቶች ናቸው። በዚያ በኩል የነበሩ ሀገሮች ናቸው። ከአሜሪካ አይዲዮሎጂ ጋር አብሮ መሄድ አልነበረም እነዚህ ሀገሮች። አሁን ባለፈው የፕሬዚደንት ትራምፕ የፕሬዚደንትነት ተራ ጊዜ መጀመሪያው ዙር ጊዜ ብሳቸው ባካሄዱት ዲፕሎማሲያዊ ድርድር እነዚህ በየአረብ ኤምሬት ምንላቸው ሀገሮች የአብርሃም አኮርድ የሚባለው በዚያ ስምምነት ተደረሰ። በዚህ አይነት አሜሪካ ወደ መካከለኛው ምስራቅ አገሮች ወዳጅ እየሆነች መጣች። ከዚያ በፊት የነበረች አጋር ታማኝ በዚህ አካባቢ እስራኤል ብቻ ነው የነበረች እንግዲህ በብቸኛነት በማንኛውም ነገር። አሁን እስራኤል ተተኪ አላት
1: ለአሜሪካ ሰባት ኖርም ይላል።
0: እና አሜሪካ አመለካከት አሁን ያ ነው እንግዲህ ብዬ ነው የማየው።
1: አሁን እንግዲህ መንግስት ሲቀያየር ደግሞ መቼም አመለካከትም ሊቀያየር ይችላል። ግን እንዳልከው እንግዲህ በስፋት ለወደፊቱ እናየዋለን እንጂ ሁኔታው ጥሩ አይመስልም። ለናታኒያው ምናልባት ይጎዳ ይሆን በምርጫው ሂደት አሁን ያለው ውጣ ውረድ?
0: በአሁኑ ሂደት እንግዲህ ሁለት አመለካከት በእኔ አመለካከት ነው እንግዲህ አንደኛ በእርግጥ ይሄ ኢራንም ትጠቃለች፣ ሸንፋ ትቀጠቀጣለች፣ ትወቀጣለች ብለው በእኔም ናታኒያው ቃል ገብተው ነበር። ሂዝባላም እንዳልነበረ ይሆናል፣ ሐማስም እንደዚያ ይሆናል ብለው ነበር መጀመሪያ ቃል የገቡት። አሁን ይሄም እንዳለ ነው ያለ። ምንም ቢዳከምም አልጠፋም አንድያውን። ይሄ በእንዲህ እንዳለ በዚህ በኩል የነበረው ተስፋ ጥቂት ያው ያን ያህል እንደተጠበቀው አለመሆኑ አንዱ ሲሆን፣ ሁለተኛው ደግሞ ችግር ከእስራኤል አጋር ወዳጅ ከሚባሉት የተጠለፉትን ዜጎች ከሐማስ እንዲመለሱ ያደረጉ ትራምፕ ከእሳቸው ጋር አሁን ደግሞ መቀያየም አንዱ ደግሞ ለቤንያሚን ኔታንያሁ እኒህ ሰውዬ ዝም ብሎ ነው ዳርዳሮ እንደሚሉ የሚል ደግሞ ለተደርባቸዋል በዜጎች በኩል በምርጫው ማለት ነው። ይህ በእንዲህ እንዳለ ደግሞ በሌላ በኩል ፕሬዚደንት ትራምፕ በእስራኤል ጥቅም ላይ ጉዳት የሚያደርስ ነገር እያደረጉ ከተታዩ የእስራኤል ዜጎች በኮንትራ ማለት በመቃወም የዚያ አጸፋ በአጸፋው ቤንያሚን ኔታንያሁ እንደገና መምረጥ አለብን የሚል ደግሞ እንትን ሊያደርበት ይችላል የሚባል ደግሞ አመለካከት አለ። እንግዲህ ምክንያቱም የውጭ ሀገር ምንም እንኳ ወዳጅ ቢሆኑ የውጭ ሀገር ሰው ጣልቃ ገብተው ጫና አድርገው በዲሞክራሲያዊ ምርጫ ሌላ አይነት
1: ተጽዕኖ መፍጠር የለበትም ሊሉ ይችላል።
0: ይህ በዚያ ምክንያት ደግሞ ቤንያሚን ኔታንያሁን ሊደግፍ ይችላል ህዝቡ የሚል ደግሞ አመለካከት አለ። እንግዲህ
1: ጥሩ እንግዲህ የተለያየ ተቋም ቢያቀርበውም ጥናት በየጊዜው ይወጣል። ጋሽራም ወይም ለፓርቲዎች የትኛው ምን እየተባለና በአሜሪካና በኢራን ስምምነት ምክንያት አሁን የቀኝ ክንፉ ደጋፊ የናታንያው የሊኩድ በተለይ ቀነሰ የሚል ጥናት በ11ኛው ቴሌቪዥን ጣቢያ ትናንት ምሽት የቀረበ ነው። የተወሰነ አይተናል። አይዘንኩት ነው አሁን በአሁኑ ካን ባቀረበው ጥናት ፓርቲያቸው ከፍ እያለ ያለው እሳቸው ቀጥሎ ቤኔት ግን ሊኩድ አሁንም ከፍተኛ ቁጥር ነው እንደው ከሚጠበቀው አንጻር እንደዛ ይባላል። የጥናቱ ጉዳይ ግን ያው አስተማማኝ አይደለም። በምርጫው ማግስት ነው እውነቱ የሚታወቀው።
0: ይህኔ ነው ምናሉ መሰለሽ አንድ በሽሞን ፔረስ የሚባሉ ፖለቲከኛ ይሄ በዚህ በህዝባዊ ጥያቄ ያላለም ሳይቀር የሚሉታይ የሚባለው በዚያ ሁሌ እንዳሸነፉ ነው በመርጫው በቀኑ ቀን በቀኑ በቁርጦ ቀን ግን አሸንፎ አውቁም አሁን እንደ ምን ላሉ ዝባው ጥያቄ ግምታዊ ውጤት ይሱነን እንደ ሽቱን ይወራሉ ሽቱ ሽታው ደስ ይላል ግን አይጠጣም
1: ኦኬ
0: ይሄ ደግሞ ሲሰማ አሸን ደስ ይላል በቁርጦ ግዜ ግን የሚታይ ነገር የለም እንደዚህ አሉ
1: ሽታው እናት ነው እንግዲህ አንድ ሽቱን ይየው በጣም ጥሩ ጋሽራሚም ዛሬ እንግዲህ ያው አድማጮችን ምን ይቀበልበት ቀን ነው አድማጭ መስመር ላይ እንዳለሃና የነገረችን ነው አድማጮቹ ይተንለፍ
0: ሾርት ከመሰገናለሁ እሺ አሁን ወደ ውይይቱ መድረክ ይያለ ተሸጋገረ ነው አላው ጤና አስተልኝ
2: አላው ጤና አስተልኝ
0: ማለበል
2: አቶ ተጉደባስ ነኝ እንደምን አላችሁ ጋሽራሚ
0: እግዚአብሔር ይመስገን ባላኝ
2: አቶ ተጉደባስ
0: ደጉ
2: ተጉደባስ
0: ያው ተጉ እሺ አቶ ተጉ ሰላም ሰላም
2: ደህና ናችሁ ሰላም ናችሁ
0: አለን አለን አለን
2: በጣም አመሰግናለሁ እንደዚህው ደግሞ ለዚህ ለስቱዲዮ ላቀረባችሁኝ በጣም ነው ማመሰግላህና አስፈራውና ለእናንተ ለአድማጮች በሙሉ ለጋዜጠኞች በሙሉ በጣም አመሰግከፍ ያለ ምስጋና እናቀርባለሁ እና እኔ ሁለት ነገሮች ናቸው አሉ አንደኛ ስለ ፖለቲካው ጉዳይ ነው ፖለቲካ መቼም ሁልጊዜም ፖለቲካ ነው ፖለቲካ ማለት ሰው አንድ ሰው ቤት ያለ ግድግዳ አይሰራም ያለ ማገርና ያለ ግድግዳ አይሰራም አሁን ያምቢል አሁን ያው እየተናገራችሁ እናንተም እየተናገራችሁ ነው ያላችሁ መንግስታችንን እኛ ያም ሆነ ይም ሆነ ህዝቡ የሚመርጠውን ሷ ህዝቡ ያውቃል ለምን ያው እንግዲህ አገሪቷን ስለ አገሪቷን ሲል የሚመርጠውን ህዝቡ ከሆዱ ላይ ያለውን ሷ ያውቃል ሁለተኛው ምንድነው አንደኛው ደግሞ የኛ ወገኖች ያው መጀመሪያ አግቡን አግቡን ይላሉ ኋላ መውጫው ችግር ነው አላውቃችሁም ነው የሚሉ እና እንደው ምንድነው ሰሬት ስራት ያዙት እንደኛ ወገኖች አንድ ላይ ሆኖ ቢመጡልን ዛሬ ቀደም የሰሩት ካለ ያንን በዚህ አርጌ እንደዚህ አርጌ ዛሬ ቀደም ይሄን ያህል ሰርቼ ይሄን ያህል ሰርቼ ለህዝቡ ይሄን ያህል አብርክቻለሁ የሚል ቃላት አላቸውን ወይስ እንዴት ነው ዝም ብሎ እንደው በህዝቡ እንደው ምን አባቱ ይሄ ወሬ አዳሹም ደሞ እነዚያም ደሞ ያለውም ቀድሞ የመጣውም አሁን የመጣውም ይመርጠናል የሚል ሐሳብ ነው ያለ እና እንዴት ነው አንድ ሆኖ ቢመጡልን ማንኛውም ቢሆን መቼም ሰው ወገኑ ሲመርጥ ደስ ይላል በወገኑ በቋንቋም ሆነ በማንኛውም ነገር እርዳታ ቢያገኝበት በዚያ ነው እና ይሄን ነገር አንዱ ይሆኖ ሁለተኛው እኛ ሁልጊዜም ነው እንደምታውቁ ጋሽራም ታውቃለህ ብዙ ጊዜ እኛ እንደ ጮህነ እንዳለቀስነ ወይ ራሳችን አንድ መፍት ይዘን እንኳን ከዚህው አሁን ይሄን ያወራሁት ምንድነው አንድ ሰው ቢኖረን ድሮ ይሄን ነገር ማረጋጋጫ ይዞ ይሄን ረዳለን ይል ነበር
0: የት ነው ያ ሰው የት ቢኖረን ነው ያ ሰው ቢኖር አንድ ሰው ቢኖረን ድሮ አልከው
2: አንድ ሰው ቢኖረን ድሮ ከኛ ሰዎች ከኢትዮጵያቶች አንድ ሰው ቢኖረን ድሮ አብሮ ይሄን አርግ ያለው ሁሉ ባጀት ይሄን አስመድብ ያለውኝ ለወደፊቱም ይሄን ሰራለው ሚልና እኛ ከመሃል መስራ ቤት ውስጥ ሰው ያሉ ለነገሩ አሉ ግን ቢሆንም እነዚህ ሰዎች አጥጋቢነታቸው ከምን ላይ ነው ያደረጉት ምን ያደረጉት ነው ያለ ምንድነው የረዱነ እስካሁን ዛሬ 3 አመት መሬት ነው እንዶ ህዝቡ ምንጫጫ ታውቃለህ ጋሽራሚም ወዘሮ ወርቅነሽም ታውቂያለሽ አይት ቢኛ ምን ተልባ ምንጫጫ በሙገጫ እንደሚባለው ነው ያለነ ዝም ብለን ምላሳችን ጎርሰን ከዚያ ብንሄድ መስራዳብንም የሚረዳን የለ ቆዩ እንደጎላችኋልን ነው እንጂ ምንም አንድ ነገር መሰረት የለውም አዚህም ደግሞ ያሉትም ደግሞ አንድ በኮካሽቡት ይባላል አንድ በኮካክሪስታ ይባላል ይሄ አንድ መፍጠፍቶ ዝም ብለን ይኸው ታውረን ነው ተቀምጠን ያለው ወገኖቻችን ይኸው ታውቃላችሁ አንተ በይበልጦ እዚያ እየሄድ ብዙዎችን ተረድተህ ትመጣለህ ታውቃለህ እና እናንተም ይኸው ብዙውን ትለፈልፋላችሁ ብዙ ሊሰማችሁ የለሆነ እንጂ መስሪያ ቤት ውስጥ እና ለዚህ ነገር እንደው ምንድነው ባጀት የተያዘው እንደው ምንድነው መፍትሄው አሁን እንደው ጋሽራል እንደው በጣም የቸገረ ነገር ነው በሩ የጠፋ ነገር ነው ያለ አሁን ምርጫው ዛሬ ይኸው እየደረሰ ነው ያለ እና ምንድነው ለዚህ ነገር ምንድነው መፍትሄ ያለ
0: ምን መሰለህ ይኸውልህ ይሄን ባስመለከተ ካሁን ቀደም አስተያየት ተሰጥቻለሁ እኔ ግን አስተያየቴ ማለቴ ነው
2: አዎ
0: ፖለቲከኞች ራሳቸውን በራሳቸው አይደለም የሚመርጡት ፖለቲከኞች የሚመረጡ በዜጎች ነው በአንተ በእኔ በመሳሰሉት አይደል እና በእኛ የተመረጡት ሰዎች የእኛን ፍላጎት እያንዳንዱ የግሉት ፍላጎት የተለያየ ፍላጎት አለው ያን ማሟላት አይቻልም። ግን የጋራ የሆነውን ሰፋ ያለውን ሁኔታ እንዲመለከቱ ማድረግ የምንችለው እኛ መራጮች ነን። ያን ማረግ ሰው ወይም በአሁኑ ምርጫ ጊዜ ተስፋ ሰጥቶን ሳያደርግ የቀረ ከሆነ በድጋሚ አንመርጠው። ሌላውም የሚመረጠው ይሄንን አለመመረጡን ሲያይ ያኛው የእኛን ጥያቄ ሊያሟላ ጥረት ያደርጋል። እና በዚህ አይነት መደራጀት ከሆነ በስተቀር እንዶ በየጊዜው ሰዎች መዚያ ቀሩ ይሄን ያህል ጊዜ ተቀመጡ ተቸገሩ ብንለው ቁራሽ ደቡ አሰጠናቸው ይሄ አይደለም። እና በአንድ ላይ ሆኖ አንድ ላይ አንድነት ብላላን ተመራሰ ያመለካከት ልዩነት ሊኖር ይችላል በተለያየ ሁኔታዎች። ግን ይሄን ባስመለከተ ሁሉንም አንድ የሚያረግ አጀንዳ ይዞ በዚያ መልኩ ጥረት ማረጉ ውጤታማ ሊሆን ይችላል ብዬ ነው መገመተው።
2: ጥሩ ነው አባባልህ ትክክል ጋሽራሚ። አሁን እነዚህ ሁለት ወንድሞቻችን ነው ነጋቢ እነዚህ አሉ ሁለት ወንድሞቻችን እኛ ነን ያለነ ቡጭ ገጥመዋል። ግን ሆኖ ምንድነው ሰርየቱ እናንተ እስትገምቱትና እናንተ አቅርባችሁ ጠይቋቸው ማን ነው አሸናፊነቱና በማን ነው እኛ ወደን አብይ ምንልበት በማንኛው በጋዲው መፍላጋ ነው ወይስ በእና አሶም መፍላጋ ነው? ምን በጣም ቁጥ የጠፋ ነገር ነው ሆኖብን ያለ
0: እሱነን ያውለ
2: ተቸግሮ ያለ
0: ይሄን ባስመለከተ ጋቢም ሌላም ኖሮ ይችላል እሱን ደግፉ ያንን አትደግፉ ብለንኛ ጣልቃ እንደማልፈልግም አንገባ መዚያ ወስጣው። እና እናንተ መከራችሁ ዘክራችሁ አቋም መያዝ አለባችሁና ይሄ ነው ወን ያስተያየትና ሌላ በርካታ ሰው ስላሉ ነው ዘለይና ቆማለ
2: ያልሁት ምን መሰለህ አሁን እነሱ እነሱ ጠይቋቸው አቅርባችሁም ጠይቃቸዋቸው ነበር። አሁን ይሄ ነገር እንግዲህ ምንድን ሀምን ላይ ነው ያለ ማንኛው ነው እንግዲህ አሸናፊውስ ማን ነው እኛ ወዴት ነው አቤት ምን ልበት እና ያልሁኝ እንጂ እሱ ልክ ነው እነትክን ነው እኛ ቋም ዝምሮ አንድ ያጣጎመን ነው ሆነን ያለ
0: ህዝብ አቤት መጥሉትም አይሆን አቤት መጥሉም መሰለህ ነው እንደ መቶ ደጉ አቶ ገቱ
2: አቶ ተጉ ደባስ
0: አቤት መጥሉበት ድምጻችሁ መታሰሙበት ሮሮ መታሰሙበት ችግራችሁ መትገልጹበት መፍትሄ የምትፈልጉበት አድራሻ መንግስት ነው። እሺ
2: ይገባኛል ልክነህና እሺ ከዚህ ላይ ነው እንግዲህ እስቲ ያም ሆነ ይሄም ሆነ እንደው እኛ ያለንበት ደረጃ በጣም እንደ ባህር ያለ ባህር ያቆመች ጨጠማ ሆነን ያለንና ያው እናንተም ያው ባላችሁ ያው በጋዜጠኝነት መልኩ ሁሉ ነገር ስለምታውቃችራንም ታውቃለህ ወዲያውንም ይወድን ታውቃለህ ይሄን ነገር እንደው ሰርየት ሚያዝበት ነገር ብዬ ነው ያቀረብኩኝና መሰግናለሁ።
0: ይባ እሺ እና መሰግናለሁ አቶ ጥጉ ሰላም። ሄሎ ገናስልኝ
3: ገናስልኝ
0: ማለበል
3: ገቢያነሽ በዛብህ
0: ሸቶ ገቢያነሽ
3: ኮዴም ኮል ተደራጣ ስለተቀበላችሁ እንዲሁም ለራዲዮ ናስትራላፎሽ በመሉ እንዲሁም ለአዳማጮች አመሰግናለሁ።
0: እሺ ችግር የለም እሺ
3: አሁን እኔ ልናገር የምፈልገው ሰላም ስለሚባለው ስለ ትራምፕ ነው። አሁን ሰላም እኔ እንደሚመስለኝ ሰላም ፊት እዚው ሀገራችን እኛው ህዝቡ በህዝቡ ሰላም መሆን አለበት አንድነት መስፈር አለበት። ከሌላ ሀውጭ ሰላም ታንፈልግ ከዚህ ያሉት መንግስታችንን አቅፎ ደግፈው ህዝቡ ሰላም ከዚህ መስፈር አለበት። ከዛ በኋላ ወደ ውጭ ትራምፕ ለራሳቸው ለስቶሪያቸው ለክብራቸው ነው እንጂ የሚታገሉ ለእስራኤል በእውነት በትክክል ይረዱ አይደለም። ይሄ ባሩር ነው ለራሳቸው ለስቶሪያ ግን ኬር
0: ይረዱዋል እኮ
3: ኮምፓክት እና ለእስራኤል ደጋፊዋ አንድ እግዚአብሔር ብቻ ነው። ትራምፕ ምን አለ ማለት እንትተው ቶራው ምን አለን በቶራው ምን ተጠፈልናል ትራምፕ እንደሚናገረው ቶራው ይናገረናል እግዚአብሔር አፋውቶ ባይናገረንም ጥፋት ቀምጦልናል እንዴት እንደምንመራ ማን ከኛ ጋር እንደሚሆን ተጥፎልናል። ከሌላ ሳንፈልግ ከቶራችን ፈልገን ሰላም እዚህ ውስጥ ያለ ነው ፊት ሰላም እናድርግ ከዛ በኋላ ከሌላው እንፈልግ እኛ ራሳችን ከዚህው አንዳችን አጥፊ ከማድረግ መንግስታችንም አንድ ህዝብ የመረጣቸው ስለሆነ ህዝቡ መንግስታችን መደገፍ አለበት። እሳቸው ሁሉ አንዱ ነው ሲደግፍ ውጭ ያለው ይረዳን ይችላል። ዋናው ረዳታችን ግን ትልቁ ረዳታችን እግዚአብሔር ብቻ ነው። ጋር የፈሩን ልብ እንዳልነደ ነው። ከዚህም ሁልጊዜ ሰላም ይባላል እንደገና ይፈርሳል። ሰላም ይባላል እንደገና ይፈርሳል። ይሄ ለምንድን ነው? እግዚአብሔር አንድ ጊዜ ጽፎ አስቀምጦታል። ሰላም ሰላም ይላሉ ሰላም አይሆንም ብሎ ተጽፏል። ይሄ ህልም እንጀራ መብላት ማለት ነው። ሰላም ይሆናል ማለት በህልም በልቶ በተተሽሉት ግን የለም።
0: እና በእንደዚህ ከሁሉ የጓራድና ጦር ዘንነኑር ሁሌ
3: አንድ ጊዜ አይሰማ ይላል ምናገሩት።
0: እንደዚህ ከመሆን ለምሳሌ እንዳንቸ መለካከት ሁሉ የጓራዴና ጦር ዘመኖር አለብን ማለት ነው።
3: ሁሉ ግዜ ጦርና ጓራዴ ሲሆን አንድ ግብ እስተሚመታ ድረስ ለምሳሌ ባዛ ተጀመረ እስተሚጨረስ ድረስ ግብ እስተሚመታ ድረስ አቋርጥ ማለት አልነበረባቸው። ትራምፕ አቋርጣሉ ሚልካማ ያቆማሉ ቆመ። በሊባኖንስ እስራኤል ገፍታ ስትገዛ አይ አቆም አሉ ያ ጦርነት ተቋረጠ። አሁንም በኢራን እንደዚሁ ደግሞ አሁንም ግብ ሊመቱ ሲሉ ይቋረጥ ተባለ ሰላም ተባለ። ይሄ ምንድነው እንደዚህ የሚሆነው? እንደዚህ የሚያደርግ ሐምላክ ከእግዚአብሔር ሐምላካችን ነው እንጂ ከሰው አይደለም። ሰላም ከሰው አይመጣልንም። ሰላም የሚመጣልን ከአንድ አምላክ ከአንድ እግዚአብሔር ብቻ ነው።
0: እና ስለዚህ ውስጣችን እኛ በእኛ ሰላም እንፍጠር ነው።
3: አዎ እኛ ሰላም እኛው ከዚሁ ከቤታችን ሀገራችን መንግስታችን ደግፈን ሰላም ከዚህ ሀገራችን ካደረግነ ቶራችን ምን ይለናል ካልነ በቶራችን ህግጋት ከሄድነ ሰላም እንደሚመጣልና ይሄ ትክክለኛ ነው። እግዚአብሔር ምንድነው ያለ? ለእናንተ ብሎ የተሰራውን ራስ በራሳችሁ አጓጋችኋለሁ ተብሎ ተጽፏል። ለምን በተጻፈው አንሄድም? ብሳደር አሁንም ሰላም ይሁኑ ትራምፕና ኢራን ሰላም ይሁኑ። ሰላሙ የእውነት ሰላም ሆኖ አይዘልቅም። እነሱ በእነሱ እንደሚዋጉ የቆየ ሰው ይየው
0: ገባ።
3: ይሄ ለምን እግዚአብሔር ጥፋ አስቀምጦታል? እግዚአብሔር ጣፈው ማንንም ሊቀይረው አይችልም።
0: ገባ ግልጽ ነው። ሌላም ሰው ይችላልው እንግዲህ እዚህ ጋር አንቋጨውና እሺ
3: ምንድን አልሰማ ይያሉ አንደ ግን
0: ሌላ ሰዎችም ስላሉ ሐሳቡን ገልጻሻል እንግዲህ እንሰለማበት በዚህ
3: አመሰግናለሁ።
0: ሰላም
3: ለሀገራችን ሰላም ለህዝባችን ይሁን። በእግዚአብሔር ባምላካችን ቃላት የምንነህድ በህግጋቱ በትዛዛቱ ያድርገና በህጉ በትዛዛቱ ከህርነ እንደምናቸነስ ነው። ይህንስ እኛ ከዚህ ሰላም ሳንፈጠር ከውጭ ግን መፈለጋችን ዝም ብሎ ነው። ይህንም ይዋጋልን እግዚአብሔር ነው እንጂ ሰው አይደለም። ይረዳን እግዚአብሔር ነው።
0: እሺ ግልጽ ነው። እናመሰግናለን።
3: ሰላም ሰላም አመሰግናለሁ ስለተቀበላችሁኝ።
0: ችግር የለም።
3: ሰላም አመሰግናለሁ። ሶዳራባ
0: ሄሎ
4: ሄሎ
0: ደናስሊ
4: አውረስተልን እንደምን ዋላችሁ? እንደውም የራዲዮን አሳራጮች በሙሉ ጋዜጠኞች እንደውም አድማጮች እንደምን አላችሁ? ሰላም ናችሁ?
0: አለን አለን። ማልበል
4: ሃይማኖት አደላ ባላሉ
0: ሃይማኖት አደላ። እሺ
4: እና ያው ብዙውን ተናግረውታል። እኔ እንኳን ያው ኢትዮጵያ ስለቀሩት ወገኖቻችን ያው አሁን ያው መቼም የምርጫ ሰዓትም ስለሆነ እኔ ነኝ የሚለው መቼም ብዙ ነው አመጣለሁ የሚለው ግንም ያው መቼም የሚመቸንን የሚሆነንን ያግዘናን የምንለውን አይተንም ብንመርጥ ጥሩ ነው። እና ደግሞ ከዚህ ቀጥዬ በየጊዜው ያው አፍጋና ቢባልም ከሚወጣው ሰው ማይወጣው ነው የሚበልጥ ያለ። ስለዚህ እንደው ጠበቃ ነገር እንትን ብለን አወጣጠን የተወሰነ ገንዘብ እንደው ሙላችን በየኪሳችን ያንዳንድ ቀን ስራ ይቀርብን ብለን 200 ሆነ 300 ብር እንደዛ ያወጣጣን አንድ ጠበቃ ነገር እየሄደ ምስራ ዳብን የሚከታተልልን ሰው አወጣጠን እንትን ብንል ጥሩ ነው እላለሁኝ። የምታዩት አፍጋና ቢባል ከሚወጣው ሰው ማይወጣው ነው የሚበልጥ ያለ። ግን እንደዚህ የሚከራከርልን ሰው ጠበቃ ብናቆም ጥሩ ነው ለማለት ፈልጌ ነው። እና ደግሞ ባለፈው ለሮስማን ሸዳችን ቢናም ናታኒው ጋዜጣ ወይ መግለጫ ሰጥቶ ነበር። አሁን ሁለት ቀን ነው ሶስት ቀን ሆነ። እና በጣም ደስ የሚል በእውነት አሁን የጦርነት ስታም እንደሆነ አድርገው የሚያወሩ ሰዎች አሉ። ግን የተሰራውን ስራ ሳይጨምር ሳይቀንስ በትክክል ስንት አሸባሪዎች ስንት ለእስራኤል የሚያሰጉ ለዓለም የሚያሰጉ አሸባሪዎች ስንት እንደተደመሰሱ ሁሉን ነገር በዝርዝር ቁጭ አርጎታል። በእውነት እድለኛንን ጠንካራ መሪ ነው ያለን። ምንም ጦርነቱ ባያልቅም እሱም ተናግሮታል አላለቀም፣ ያው እንደተጀመረ ነው። ቢሆንም ግን ሙላውን እያዳከሙት ነው ያለ። በአዛም ቢባል በሊባኖን ቢባል በኢራንም ቢባል ምንም ባይጨረስ እየተዳከሙ ነው ያለ እና ጦርነቱ ልክ ምንም ነገር እንዳልተደረገ አድርገው የሚናገሩ ተቀናቃኞች አሉ ብዙ።
0: ገባኝ።
4: እና ብዙ ነገር እንዳደረገ ምንም የማይዋሽ ነገር ነው። አንድ ሰው ደግሞ የሰራውን ስራ እንዳልሰራ አድርጎ ማቅረብ ጥሩ አይደለም።
0: ገባኝ።
4: መቀናቀን እንትን ማለት ያለ ነው፣ መቆያየም ያለ ነው። ግን የተሰራውን ስራ እንዳልተሰራ ባያደርጉት ጥሩ ነው። እና ደግሞ አንዲት ቃላት
0: ባጭሩ፣
4: እነዚህ ራባኖች ደግሞ ለሀገራቸው ቢያገለግሉ ምን ይሆናሉ? ውትድርና ከምነት ብንሞት ይሻለናል እያሉ ከማለት በክብር ህዶ ውትድርና ቢሞት አይሻልም? ለሀገሩ ተዋግቶ ሰው እና በየመንገዱ ከበሮ ይዘው እንጣጥ እንጣጥ ሲዘሉ ከመዋል እንደሚዳቋ እያንዳንዱ 10 ልጅ 12 ልጅ አላቸው። አሁን እነዚህ ሩሲያዎች በተለይ አንዳንድ ልጅ ነው ያላቸው። አንዱን ልጅ እንኳን ጨክነው ነው የሚሰዱት ወደ ውትድርና። ለምን? የሀገር ጉዳይ ነው። ያም ተወጣ ውጤቱ ነው የሚመለሳለ ማይመለሳለ፣ ዘር አልባ ነው የሚቀሩት። እነዚህ ግን 2 ልጅ 1 ልጅ ወደ ጻፋ ቢሰዱ፣ ጻፋውን ተፈሩ ደግሞ ሹርትሎም ያለ ብዙ በጎ አድራጎት ማድረግ ይችላሉ። ለምን እንደዚህ መንገድ እየዘጉ እንደዚህ ለምን ሰላም ይነሳሉ? የተማረ ሰው ምሁር የሆነ ሰው እንደገና ህዝቡን በተስተካከለ መንገድ እንዲሄድ እንደማድረግ ከምን ነው የሚመደቡት? አሁን በየመንገዱ እንደዚህ ተፖሊስ ጋር ግብ ግብ። ዛሬ አሁን ሰው ያው እንትን እንደተጎዳም ሰምቻለሁኝ። እና ለምን እንደዚህ ከማድረግ ወደ ለሀገራቸው ቢዋጉ ቢሄዱ ምን ይሆናሉ?
0: ይቀበላል ነው? እውነት ነው። እሺ።
4: እና ስለተቀበላችሁኝ አመሰግናለሁኝ። በጣም ነው ማመሰግን በእውነት። እናንተ የዓለም መብራት ናችሁ ትላለች ወይዘሮ ደጅደኑ አጉማስ ታታሪዋ። እና እውነቷን ነው፣ የዓለም መብራት ናቸው። ኑሩልን።
0: እናመሰግናለን። እናንተም ኑሩልን። እናመሰግናለን። ሄሎ ሄሎ
5: ሄሎ፣
0: ደህና ስትልኝ።
5: አውረስትልን
0: መልበል
5: አምባቸው ወንድ ይባላለሁ። ወንድም ራሚ
0: አምባቸው?
5: አዎ።
0: እሺ። ሰላም ሰላም። ስለምን ነበር መነጋገር የፈለጉት?
5: ሰላም አሁን አቶ ሰላም ናችሁ እንዳለ ሙላችሁ ለዚህ አስገጠኛው በሙሉ
0: ሰላም
5: ናችሁ። ፈራው እንደው ከለከለ በሙሉ ነው ሙሉ አላዳማት በሙሉ
0: ደህና ነው ሁላችን።
5: ከፍ ያለ ምስጋና አቀርባል።
0: እሺ፣ እናመሰግናለን።
5: ምንጊዜም አልዋለውና ሳይመጣው ቀረ ነው ሄደም ይባላል። በየጊዜው የምናወራ ስለዚህ ነው። መቼስ የጨነቀው እርጉዝ ያገባል ነው ተው አይገባል ይባላል። አሁን አንድ ልጅ ነበረችኝ ያው ሰላንትን ያው ተመጠው በ98 የመጣው አንድ ልጅ ለማምጣት እንዲሁ ነው ኑሮ የቆላለሁኝ። 3-4 ጊዜ ልወር በነበረበት ጊዜ ፎርም የሞላችበት አለ። እሱ ተየሩሻለም ፋይሏ 33 ቁጥር ላይ ናት፣ 34 ላይ ናት ፋይል ቁጥሯ። አሁን ውስጥ ዛሬ ድረስ ብል ምንም መምጫ መፍትሄ ነገር አጥተውኝ እና እንደው መፍትሄ እንደው የምገኘው እንደውም ባካችሁ እናንተ እንደው በሱ እንደሰጠኝ መሆናችሁ ወርቅነሽ ከለከለ ብለው ያው ቅድም ጀምረዋለሁ ሁሉም መጥራቱ
0: እንደዚህ ነው እኮ አቶ አምባቸው። እኛ እርግጥ እዚህ ሬዲዮ ብንሰራ ተደማጭነት ሁሉም ይቀበለን እሺያ ቤት ወዴት ብሎ ጥያቄ የሚያሟላ አካል የለም። ያው እኛ ያለውን መረጃ ያለውን ወሬ ማስተላለፍና ሌሎ እንዲያዳምጥና ልብ አድርጎ መክሮ ዘክሮ እርምጃ እንዲወስድ ለማድረግ ነው። ከዚያ ውጭ እኛ ከንቱ ተስፋ መስጠት እኔ አልፈልግም በበኩሌ። ምክንያቱም
5: አውቃለሁ አባቴ አውቃለሁ። ይኸውልህ ዘመዶቻውን በሙሉ የቀረ የለም። አንድ ልጅ የቀረች ይኸው ዛሬ አንድ ቀን ቆም ስታደር አንድ ቀን ስትበላ ነው። ሁለተኛ ደግሞ ከዚህኛው ቤት ወጣ ከዚህኛው ቤት ዛሬ በየአገሩ ያለው መከራ የሆነ ስራይና ተብላ ስራይነቱ አለ እንትን ብላ ደብቃ ማለት ነው የምትሽሮ ከለች ያለች።
0: የት ነው ያለችው? ጎንደር ነው አዲስ አበባ ነው?
5: ጎንደር ናት።
0: ስንት ጊዜ ሆናታል?
5: እድሜዋ ነው?
0: አይ ጎንደር ታለፈች። እዚያው ተወልዳ አደገች?
5: አዛ ተወልዳ ገጠር ተወልዳ ነው ያደገ። ገንድዋን ታውቋል እንግዲህ። ገንድዋ ተወልዳ ጎንደር ነው ያለች። ገንድዋ ተወልዳ ያለች አንተ መቼም አታውቀው የለም። ገንድዋ ነው የምትኖረው። ከገንድዋ ተነስተው ጎንደር ነው ክራይ ታያለች። አንደዚህ በዛ እንደዚህ በዚያው ዛሬ የቤቱን ክራይ ታውቋል። አንደኛ ደግሞ በስትል ደግሞ አንድ ምናምን ሲባል ደግሞ ተናቱ መከራው ነው። በየዙ ያለው መከራ ትሰማዋለህ መቼም። ሁሉ ለእናንተ አቦታ ነው የምቀርበው። አሁን በዛ በዚያው ልስቃይ ላይ ነው ያለው። ሰጥቼ አላጠግባት ወይ ተለፈሰች አላጠግብ ወይ ተዚህ ምንትን ብዬ አላጠግብ አሁን ብላ ብላ አልሆናል። እንትትት መጠጃ ስታጣ ጓደኛ እስኩ ብላ አሁን ልጅ ወልዳ ተቀምጣለች።
0: ፋይል ቁጥር አለ 34 ፋይሏ ቁጥር ብለዋል።
5: ፋይል ቁጥሩ 34 ቁጥር በልወር ላይ ልወር በነበረበት ጊዜ አለ 34 ቁጥር ፋይል ቁጥሩ አለ
0: እኮ። እስካሁን ድረስ ለምን ነው ያልመጣችሁ? ስጠየቁ ምን አሏችሁ?
5: እኔ ሳልገባኝ አለ ያደለ ልወር በነበረበት ጊዜ ሁለት ጊዜ ሶስት ጊዜ ፎርም የሞላበት አለ። አሁን በስትል በዚህ ይላሉ። በስትል እናት አባትና ልጅ እህት ወንድም ይገናኝ በተባለው ጊዜ ትገናኝልሃለች ያሉኝ። ይኸው በመጠበቅ ላይ አለሁኝ። በሙሉ መጥቶልኛለኝ። አንድ ጠፍታ የነበረች አባት ስሄድ ልኳን በ48 ዓመቱ አንዲት አግኝተን የእሷ ልጆች አሉ ተብለው ቅንዝላ ባለፋሉ እንጂ ለጥቆ ቤተሰቡ ጠርጎ ገብቷል። አሁን የእናት አባቶች መጥቷል። አባቴ ያው ተሞታ መተኩሉ ነው ልጅን ሳላመጣ እያለ እሱም በጉጉት እንዳለ ይዟት ስመጣ ነብሳቸውን ማራቸው እንጂ እናባዱ ባልና አባረደ በነበሩ ጊዜ እሷማ ተጣርታ ምጠዱ አባቷ እስራኤል ሀገር ተቀምጦ የአባቱ ባልን የት ልጅ አግብቶ የገዛ የት ልጅ አግብቷል። አባረዳ ደግሞ የኔ ወንድ ልጅ ደግሞ ደርሶ ደግሞ የእሱን አክስት ነው አግብቷል። አጣርታ የምትመጣው እንዴት በእናንተ ላይ ተለፍጣ ተዳለ ብለው እነሱ አስከራ ደዛ ሁሉ ፋይል አለ
0: ይባይ እንትንዛ
5: ይሁን ስተዛሬ ኑሬ ጋሽራሚ ምቁላ አለ በዛ መስሪያ ቤት ደር መቀበል መስሪያ ቤት የለ የለም የለም። ስልክ ማነሳልን ራሳቸው ራሱ አጠናለን ስንት ጊዜ ምቆላ
0: ይወትላቸው እንደዚህ ሆነ።
5: ሰላማዊ ሰልፍ እንወጣለን ምንም መፍትሄ አላገኝ አልኩኝ። ነው ትንሽ እንደው በእናንተ መፍትሄ መቼም እናንተ ደውላችሁ ጠይቁ እንደሆነ ተሰሚ ያላችሁ እንጂ እናንተ ማዕረብ ነው እንጂ ይህን ውሳኔ እንደማትወስኑ
0: ነው። እሱ ነው ችግራችን። እኛ ውሳኔ ሰጭና ተግባራዊ እንዲሆን የምናደርግ አይደለም።
5: አዎ ይህን ቦታ ለማዕረብ ነው እንጂ እናንተ ውሳኔ እንደማትወስኑ አውቃለሁ። ይገባኛል።
0: ለማንኛውም እስቲ እንግዲህ በኋላ በስልክ እናወራለን።
5: ኦኬ እንግዳ ሳባት።
0: እሺ ሰላም ይሁኑ።
5: አመሰግናለሁ። እሺ ሰላም ሁኑ።
0: ሰላም ሰላም። ሄሎ
6: ሄሎ።
0: ጤና ይስጥልኝ።
6: አብሮ ይስጠን። አዲስ አለም ወዳይ ሄጀራት መላሂ
0: እሺ። ወይዘሮ አዲስ አለም
6: እንዴት ናችሁ? ሰላም ነው?
0: ሰላም ነን እኛ።
6: መልካም አመሰግናለሁ።
0: እናንተስ እንዴት ናችሁ?
6: ለሀት ካና ደህና ነን። ክብሩ ምስጋናው ይድረሰው የዘላለም አምላክ።
0: ጥሩ። አሁን ስለምን ነበር መነጋገር የፈለጉት?
6: እኔ ልነጋገር የፈለኩት ዛሬ ስለ ሀገራችን ነበረ።
0: ሀገራችን
6: ስለ ሀገራችን ያው እንግዲህ ይህን ያህል ጊዜ አብረው የነበሩ እንትን ያህል ያው እንግዲህ ወደዚያ ጦርነት የገባበት ምክንያት እንዴት እንደሆነ ከመጀመሪያው ያው ህዝቦቹ ሲጨፈጨፉ በሰላማዊ ሰልፍ ወጡ ላይ ያው ደረስንላችሁ እያለ እየፈከረ
0: የማን ስለማን ነው የሚያወሩኝ?
6: ስለ ትራምፕ።
0: እሺ።
6: ብሎ ያው እንግዲህ በዚያ ጣልቃ በዚያ አማካኝነት ጣልቃ ገባው ብሎ ጦርነት ተጀመረ። ከተጀመረ በኋላ ግና ወይ አርጎ አርጎ ያሽኮኮምለላ አሉ ወይ እስከ መጨረሻው ሂደው ሽልጦን አልቀየሩም።
0: የማንን
6: የኢራንን ወይ ደግሞ
0: ገባኝ
6: ወንድም
0: እየሰማው ነው
6: ወይ ደግሞ ከመጀመሪያው ባልነካ እና እንደዚህ አድርጎ አሁን እንደው እንደዚህ አድርጎ አሁን ዛሬ ላይ አንቺ አታስፈልጊንም አንቺ ኸኛ ድርድር ውስጥ መግባት የለሽም ብሎ እቺ ነገር አሽቀንጥሮ ብቻውን ነገሩን ሁሉ ይዞት ያለ ነገር በጣም ያሳዝናል። እርግጥ በታሪክም ይነገራል አሜሪካ የኋላ ኋላም ተከዳችኋለች تكادال يبالال هل لازم يبالال أباطوشنا حباطوشنا ومسامة
0: يبالال برندزي
6: لانتان دي هونات جهن دي هون بهجي هدات جهن دي هون الناتات جهن قدم امتان أقروتال بهجي النابسراتي هدات جهن دي هون قاليني أكبرات جهن دي هون أني واقال لات جهالو بزاد كنانتان نصيبة زالو نقر قنصا عندو عندو شيا سد جوال إلى الزيابير خي سلازيخ إنيا زيابير نجي ونات لما ناقر بزيش مدر لاي بزيش تعلم لاي ودو فقدو كنيا غار قواد ويمون دمم يهونا نيهلم بمياسا زن درجة دمو عدد لمنا يوجو أكال إنيا وراسا تنقوا وندم بوندم ملاي سنسا نيهلنا وندم بوندم ملاي سنسا من نايو عهم بچار اللم داو كتار لاچون نانتا በሲናይ በረሃ መና እየተመገቡ እንኳን ያያችሁት የሰማችሁት እኛ አይናችን አላየም የነበረው ግን በኦሪት ተጽፎልናል ኮራን የሚባል እንዴት አርጎ ሙሴ ሆይን እንዳንገላታውና መጨረሻ ግን መሬት ከፈካፍታ እንደበላ እንደዋጣቻቸው እስታብሮቹ እስተግብራብሮቹ እና አሁን ደግሞ ተይዞ ያለ ሽኩቻ ይሄ የፖለቲካ ቅጥ ያጣ ፖለቲካ ሆኖ ነው ያለ ዛሬ ላይ ዲሮ ሰሞንና ያሚን ባንድ ላይ መንግስት ያዋቀሩ ነበር አሁን ላይ ግና እኔ እዚህ ጋር አልገጥም እዚህ ጋር አልሄድም ይያሉ እየተባሉ አ በጥላቻ በሲና አገሪቱን ወደ ቁልቁል እየሰደዱዋት አ ስንት ስንት ጀግኖች ወንድሞቻችን እናቶች ወልደው መዳር ሲገባ ወልደው እየቀበሩ ዛሬ ያፈር ጎጆ ሆነው ቀሩ ስንቶቹ ጀግኖች ይሄን ነገር በመርጫውም የተነሳ ባለፈው የሰማሁት አለኝ መምረጥ አያስፈልግም ይላል አንድ ወንድም ባልመርጥስ ሊቀር ወይስ ደሞ መርጣውን አውቃለሁ ይላል አዎ መርጣውን አውቃለሁ ማለት ትክክል ነው ጥሩ ነው ሰው የፈለገውን ይምረጥ ብቻ ይምረጥ ባልመርጥስ ሊቀር ሲባል ደሞ ይሄ ጉዳት አለው ልብ ሊለን የሚገባው ነገር ቢኖር አገራችን አገራችን ለኛ እንጂ እኛ ለሷ ምናረግላት ነገር የለም ለምን መሰለው ወንድም ኻሚም ይሄን ያርብት ይቅርታ እንጂ ወንድም ማለት አባቴ ነህ አባት ኻሚም
0: ያረ ወንድም እሺ እሺ
6: ለምን መሰለ ይሄን ያልኩ አገር ዲሮም በቀኝ ግዛት እየተገዛሽ ኖራለች አይደለ ምድር ሁሉን ቻይናት የቆመውንም ትችላለኝ የሞተውንም ትቀበለዋለች አገር አገር ሆና ተቀጥላለች ትኖራለች ግንሳ ህዝብ እስራኤል ግን ተመችቶን እንኖር አንችልም አገሪቱን ካልጠበቅናትኛ እኛው ራሳችን ካልጠበቅና ስለዚህ መንግስትን አልመርጥ ማለት በራሳችን ላይ ሳት መጫር ነው ለምን ቢባል ይሄ ምስኪን ህዝብ አንተ አሁን ለምሳሌ ወንበር ላይ ቁጭ ብለህኛ አንተ ተስተናግደናል ወንበር ላይ ቁጭ ብለህ ስትሁን የማያውቅ የኔ ቢጤ ሞይ ምን ይላል መሰለ ወንበሩ ላይ ቁጭ ብሎ ሲሽከረከር ይላል ወንበር ላይ ለመሽከርከር ስንት ፈተና አልፎ እንቅልፍ አልባ አድሮ አጥንቶ እንደሚማረው ያውቃል የኔ ቢጤ ያልተማረ እንዴ ይላል ቀልድ አይደለም መማር ቀልድ አይደለም መማር ብዙ ፈተና አለው ብዙ ጭንቀት አለው ዙርፈትን ስትወ ቁጭ ብሎ አጥንቶ ነው ተምሮ ወንበር ላይ የሚሆነው ወንበር ላይ ሲሆንሳ ወገቡን ሲቆላ የሚውል ግጅና ግሩ ወገቡን ታስሮ የሚውል ቁጭ መቀመጥን ይቆምጣል ስለዚህ አገራችን ለኛ እሷ እንጂ ለኛ መታረግልን እኛ እናረግላትን ነገ ጧት አንተ የሰራኸው ግብር ለመንግስት እየከፈልክ መንግስት በሚገባ ህዝብ ወጥቶ መርጦ የፈለገውን ይምረጥ የፈለገው መርጦ መንግስት አቋቁሞ የሚኖር ፓርቲ ከለለ ተመልሰን ወደ ምርጫ እንገባለን የማን ገንዘብ ነው የሚከስረው የህዝቡ ገንዘብ ነው ይሄን ህዝቡ መረዳት አለበት ምርጫ መውጣት አለብንና ስለዚህ ምረጥ በመደለል በተለያዩ ነገሮች በህር ሳይሆን አንተ ልብህ የፈቀደው ምረጥ ያገሬ ሰው ወገኔ እናት አባቶች እህት ወንድሞች ይቅርታ እየጠየቁ በልጆች የሚሆኑ
0: እኔ ምርጫ የሚባል ነገራችን ነው ገንዘባችን አይባክን ይሄን ነው ማመሰግናለን እና መሰግናለን ማለት ነው ካለም ይቅርታ አረ ጥሩ ነው እና መሰግናለን ክብራትና ክብራን አድማጮች የቀኑን ክፍለ ጊዜ ማከናወናችን ነው። ከዚያ በፊት አርዕስተ ዜናውን በድጋሚ ነው። በመጪው መስከረም 20 2026 ዓ.ም በእስራኤል ብሔራዊ ምርጫ ይካሄዳል የሚል ግምት እንዳለ የፖለቲካ ተዛቢዎች ገለጹ። ለብሔራዊ ውትድርና ንቀጠርም ብለው የሚከራከሩ የሐሬዲም ወጣቶች ዛሬ ጠዋት ከቤሽ 40 በሚባለው ጎዳና አድማ በመውጣት ችግሮችን ፈጥረው አርፍደዋል። ለጉብኝት እስራኤል የመጡት የሶማሊላንድ ፕሬዚደንት ዛሬ በክነሴት የክብር እንግዳ ሆነዋል። እስራኤል በሚኖሩት አረብ ማህበረሰብ መካከል ያለው የእርስ በርስ ጥላቻ እንደቀጠለ ነው የሚሉት ለሰዓት ከነበረን ዜና መካከል ዋና ዋና ነው ናቸው። ፕሮግራማችን እንግዲህ እየዘጋን ነው። ከዚያ በፊት ለተባበሩን ለአጠናቃሪዋ ካና ስፈራው እንዲሁም ለቴክኒሻችን ለቴክኒክ ባለሙያችን እናታን ብላንኬት ለባልደረቦች ወርቅነሽ የቴ ሰጠ ዘመንና የሻየው ደጉ ምስጋና የቀርባቸው አብሬ የቆየው ተረከሚ መላዘር ነኝ። በምሽቱ ክፍል ጊዜ ባልደረቦች የጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካነሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ቤት በታሙዝ ታፍሺን ፔይቫፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 10 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የፕሮግራም አጠናካሪ ሃና ስፈራው ናት። የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ የስፖርት ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ በደቡብ ሊባኖስ በሚካሄደው ውጊያ 5 ወታደሮች ቆሰሉ። አንድ የቀድሞ መረጃ ክፍል የጦር መኮንን የትራምፕ መንግስት ለኢራን የኒውክሌር ጦር መሳሪያ ግንባታ እውቅና ሊሰጧት ነው በማለት አስጠነቀቁ። መከላከያ ሰራዊቱ ሴቶችን በእግረኛ ጦር ከወንዶች ጋር ለማቀላቀል የሚያደርገውን ሙከራ እንደሚጀምር አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ወታደራዊ እንቅስቃሴዋን እንድታቆም አልጠየቅኩም ማለታቸው ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በደቡብ ሊባኖስ በሚካሄደው ውጊያ 5 ወታደሮች ቆሰሉ። የሂዝቦላ ድርጅት በላከው 2 ተንሳፋፊ ቀላል አይሮፕላን ራክፋን ከቆሰሉት 5 ወታደሮች መካከል አንዱ በከባድ ሁኔታ የተጎዳ ሲሆን ቀሪዎቹ በመካከለኛና በቀላል ሁኔታ መጎዳታቸው ተገልጿል። የሂዝቦላ ድርጅት ቦምቦችን ያጠመደበት ቀላል አይሮፕላን በደቡብ ሊባኖስ የግባቴ ክፍለ ጦር ወታደሮች ታንክ አቅራቢያ ፈንድቶ 4 የቆሰሉ ሲሆን ከተወሰኑ ደቂቃዎች በኋላ የቆሰሉ ወታደሮችን ከቦታው በማሸሸት ላይ በነበረ ተሽከርካሪ ላይ በደረሰ ተጨማሪ ፍንዳታ 1 ወታደር መቁሰሉን ካርሜላ ምናሸ ከላከችው ዘገባ መረዳት ችለናል። የእስራኤል መከላከያ ሰራዊት በአካባቢው የሽብር መሰረተ ልማቶችን ማውደማቸው ታውቋል። በሽዎች የሚቆጠሩ የሐረዲ ማህበረሰብ አባላት ኬሌኤስር ከሚባሉ እስር ቤት አቅራቢያ ሁከት ፈጠሩ። በመከላከያ ሰራዊቱ ብሔራዊ ውትድርና እንዲያገለግሉ ጥሪ ተደርጎላቸው ፈቃደኛ ያልሆኑ የሃይማኖት ተማሪዎችን እስራት የሚቃወሙ በሽዎች የሚቆጠሩ የሐረዲ ማህበረሰብ አባላት ኬሌኤስር ከተባለው እስር ቤት አቅራቢያ ከፍተኛ ሁከት የፈጠሩ ሲሆን መከላከያ ሰራዊቱ በቦታው ወታደሮች እንዲሰማሩ ማድረጉ ታውቋል። ሰልፈኞች እስር ቤቱን ሰብረው ይገባሉ በሚል ስጋት ወታደራዊ ፖሊስ ከእስራኤል ፖሊስ እርዳታ መጠየቁንም ከደረሰን ዘገባ መረዳት ችለናል። የኢራን ተጨባጭ ሁኔታ ከነበረው ሳይለወጥ የትራምፕ መንግስት የኒውክሌር ጦር መሳሪያ ግንባታ እውቅና ሊሰጧት ነው በማለት አንድ የቀድሞ የመረጃ ክፍል ጦር መኮንን አስጠነቀቁ። ተጠባባቂ ሌፍተናል ኮሎኔል አሳፍ ኮሄን ኢራን ፕሬዝዳንት ትራምፕ ለኢራን የኒውክሌር ጦር መሳሪያ እውቅና እንዲኖራት እያደረጉ ነው። ተጨባጭ ሁኔታዋ ላይ ምንም ለውጥ ሳይደረግ ኢኮኖሚዋም እንዲጠናከር እየተደረገ ነው በማለት ኢራን የድርድሩን ጊዜ ሆን ብላ በማጓተት የተጣለባትን ማዕቀብ እንዲቃለልላት እየተጠቀመችም ነው ማለታቸው ታውቋል።
2: איראן למעשה מקבלת הכרה בתוכנית הגרעין שלה. זאת אומרת, אם כל הזמן דיברנו על אפס ההשערה ושל איראן לא יהיה יכולת לפתח נשק גרעיני בעתיד, למעשה מקבלים הכרה בעצם קיומה של התוכנית, וגם איזושהי הסכמה שהם יאשירו מתישהו משהו, כנראה דרך אגב מתישהו בטווח הזמן הדי קרוב, זאת אומרת, לא בעוד שנים ארוכות כמו שהיה דובר בהתחלה.
1: በተግባር ሲታይ ኢራን የኒውክሌር ጦር መሳሪያ አውቅና እየተቀበለች ነው። ለዘመናት ያክል ኢራን ምንም ኡራኒየም እንዳታብላላ ስንል ነበር። አሁን ግን በመጀመሪያ ሲነገር እንደነበረው ሳይሆን በረጅም ጊዜ ሳይሆን በቅርብ ጊዜ ኡራኒየም እንድታብላላና የኒውክሌር መርሃ ግብሯም እንዲቀጥል እውቅና የተቀበለች ይመስላል ብለዋል። ተጠባባቂ ሌፍቴናል ኮሎኔል አሳፍ ኮሄን በምርምር ክፍል በኢራን ጉዳይ በተካሄደ የምርመራ ክፍል ኃላፊና 8200 በተባለ ወታደራዊ ክፍል ምክትል አዛዥ ሆነው ማገልገላቸው ይታወቃል። መከላከያ ሰራዊት ሲቶችን በእግረኛ ጦር ከወንዶች ጋር ለመቀላቀል የሚያደርገውን ሙከራ እንደሚጀምር አስታወቀ። በሚቀጥለው ህዳር ወር በሚደረገው ዘመቻ ሲቶችን ከወንዶች ጋር የተቀላቀሉበት ክፍል የሚጀምር ሲሆን አላማውም በስልጣናና በታንክ ውስጥ ወንዶችና ሲቶች እንዲቀላቀሉ ለማድረግ ነው ብለዋል ኢታማጆርሹም ኢያል ዛሚር። ሙከራው ከተሳካ ሲቶች በእግረኛ ጦር ሰራዊት ከወንዶች ጋር የተቀላቀሉበት ክፍል እንደሚቋቋምና አላማውም ተዋጊ ሴቶች በነበረው ሙያዊ መመዘኛ ብቃታቸው የሚረጋገጥበት ስልጠና እንዲያገኙ ነው። ሁለተኛው አላማም ቀጣይነት ባለው የጸጥታ ተልኮና ውጊያ ላይ የተግባር ብቃት ያለው ተዋጊዎች ማዕቀፍ ማቋቋም መሆኑን ኢታማጆር ሹሙ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ወታደራዊ እንቅስቃሴዋን እንድታቆም አልጠየቁም ማለታቸው ታወቀ። ፕሬዝዳንት ትራምፕ በፈረንሳይ የተካሄደ ባለው G7 ሀገራት ጉባኤ ጎን ለጎን ከጋዜጠኞች ጋር ባደረጉት ውይይት እስራኤል ራሷን የመከላከል መብቷን እንድትጠቀም የሚደግፉ መሆናቸውን ገልጸው ነገር ግን በማመዛዘን መብቷን እንድትጠቀም የሚፈልጉ መሆናቸውን ተናግረዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ93 አጎሮት ሲመነዘር አንድ የአሜሪካ ዶላር በ2 ሸቀል ከ93 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ39 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገና ከነገ ወዲያ አርብ ሙቀቱ በመጠኑ እንደሚቀንስና ቅዳሜ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ እንዲሁም በሃይፋ 28 ዲግሪ ሴንቲግሬድ፣ በቤት ሽአን 35 በብኤርሸባ 31 በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ወደሱ ነው እናልፈው። ጥላሁን ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልኝ ወርቅነሽ። ሰላም ላንቺ አድማጮቼ።
0: እናመሰግናለን። ሰላም ነን። እንዴት ነህ?
1: አንዳንዴ ሰላማዊ ሰልፉ ጦርነቱ ወታደሮች አንቆሰሉ ሲባል የሀገራችን ደህንነት ያን ያሳስበናል እንጂ ከዛ ውጭ እግዚአብሔር ይመስገን።
0: እውነት ነው። አዎ፣ እስራኤል ሀገር በግል የግል ደህንነት የግል ሰላም እግዚአብሔር ይመስገን እንዳልከው፣ በሀገር አቀፍ ደረጃ የሚሆኑ ነገሮች ግን ያው ሁሉንም በየቤቱ ያሳስባሉ። አዎ፣ እንዳልከው ነው። እንግዲህ ሀረዲ ማህበረሰብ የሚያደርጉት ተቃውሞ ሰልፍ አንዳንዴ መስመሩን እያለፈ ብዙዎችን እያሳሰበ መሆኑ ይነገራል። አሁን በመከላከያ ሰራዊቱ አንዝምት ማለታቸው ብቻ ሳይሆን ለፖሊስ አስቸጋሪ የሆነ ተቃውሞ ሰልፍ ያካሂዳሉ። ዛሬ አሁን የነበረው እስር ቤት ሰብሮ ይገባሉ የሚል ከፍተኛ ስጋት እንዳለ እየተነገረ ነው። እንደው በአጠቃላይ እንዴት ይታያል? ስጋት ነው ጥላሁን?
1: በጣም በጣም የሚገርምሽ ደግሞ ወቅነሽ አንድነታቸው ነው። በጣም የሚገርመው ማለት እነሱ
0: አንድነት ከእነሱ ነበር መማር።
1: አዎ፣ ዛሬ ብቻ ዛሬ ጠዋት አካባቢ ዜጋዎች ከመኖሪያ ቤታቸው ወጥተው ወደ ስራ ቦታ በሚሄዱበት ጊዜ በቃ መንገድ ላይ የተዘጉበት ወደ ብኔ ብራክ እና ራማት ጋር፣ እነዚህ ከተሞች ደግሞ ማዕከላዊ ሀገሪቱ ብዛት ከቦታ ቦታ በጣም ወሳኝና ማለት የማያልፍበት የለም የትም መጣ ያን ቦታ ያን መስመር ይዘ አልፎ ነው የሚሄደው። ያን ቁልፍ የሆነ ቦታ በመዝጋት ያው የነበረው ሁኔታ አይተናል። ፖሊሶችን የወሰዱት እርምጃ ጠንከር ያለና ከተለምዶ የተለየ ነበር። ወርቅነሽ፣ እንዲሁም አንዳንዶቹን በፎቶግራፍ ምስል ስናይ ሱሪያቸውን እንኳ ወልቆ ማለት ነው ሰውነታቸው ራቁታቸው ማለት ይቻላል
0: ላይ እንደገና በሚከብድ ሁኔታ። ጥሩ አይደለም።
1: አዎ፣ ያን አንዱ ነው። ሌላው በዚህ ዙሪያ ደግሞ ታውቂያለሽ፣ ፖለቲከኞች አሉ። የእነዚህ ደጋፊዎቹ ማለት ነው በበጽ ሃይማኖተኛ ፖለቲካ ፓርቲዎች የፖሊስ የወሰደውን እርምጃ በጣም አውግዘው የተናገሩበት ሁኔታ አለ። እንዲሁም የሀገር ውስጥ ደህንነት ጥበቃ ሚኒስትሩን ቤንግቪርን ንቃ ያሉበት ሁኔታ አለ። እንግዲህ የሻስ ፓርቲ ሊቀመንበር አርዬ ደሪ ማለት ሌሎቹ ሰላማዊ ሰልፍ ሲያደርጉ ሃይማኖተኛ ያልሆኑት የምታደርጉትና በሃይማኖተኞች የምታደርጉት ልዩነትና ዘረኝነት የተሞላው ነው። ምክንያቱም ዛሬውን ፖሊሶች የጭስ ፈንጆችን ሁሉ የለቀቁበት የወረወሩበት ሁኔታ አለ። ያ ማለት ለምን ይሆናል ሌሎቹ ጋር የማታደርጉት እኛ ጋር እንዴት ይሆናል? ይህን የሰሙት ቤንግቪርን ይህንን ፖሊስ ሰራዊት ማለት ነው ይህን ማድረግ እንደሌለበት እና ማለት መጠኑን የቀነሰ እንዲሆንና በዛ እንዳይጠቀሙ። የሚገርምሽ ግን የመጀመሪያ ጊዜያቸው ነው ቤንግቪር ይህን ሲናገር። ከአሁን በፊት የምታስታውሽ ከሆነ ወርቅነሽ፣ ከሶስት አመት በፊት መንግስትን በመቃወም ዜጎች ሲወጡ አንድ የተሰኘ አንድ የጦር የፖሊስ ሰራዊት መኮንን ነው ይህንን ተመሳሳይ ፈንጂ የጭስ ፈንጂ ወደ ሰላማዊ ሰልፈኞቹ ወሩሮ በእንግብር እንዲያውም ጀግና ብሎታልኝ። ከዛ በኋላም ስልጣንን ጨምሮለታልኝ። አሁን ያኔ ምንም ችግር የለበትም ያለው በእንግዜር፣ አሁን ግን በሃይማኖተኞች ላይ ይህ ነገር ሲሰራ ሲወረወር በፖሊስ በኩል በዚህ የምትቀጥሉ ከሆነ እንዲሁም ይሄ አይኖራችሁም ይህንን የጭስ ፈንጭ አይሰጣት የተከለከሉበት ሁኔታ አለ። ምንም እንኳ ፖሊስን ቢደግፉም እንደገና አላቂ አለቃቸው ቢሆኑ ማለት የፈለጉት ፖለቲከኞቹ ሁኔታ አውግዘውታል። ግን አንቺን የጠቆምሸዋል በትንሽ ዋናው እነዚህ ሃይማኖተኞች ወደ ውትድርናው አንመለመልም ነው። ይሄ አንዱ ነው። ከሰዓት በኋላ ደግሞ እነዚህ የጥሪ ወረቀት የምልመላ ጥሪ ወረቀት ማለት ነው አብዩ ስንለዋለን እሱ በሚሰጣቸው ጊዜ
0: ጥላሁን፣ በነገራችን ላይ አንዳንዴ ትንሽ ክሊታው አስቸግር ያው ትስልኩ ምናልባት አውራ ምንም ከሆነ እንደ ብሎ ያው ልብ እንድትል ለማስተካከል አንዳንዴ ትንሽ ችግር አለ።
1: አሁን
0: እስኪ ያው እንቀጥል
1: እና ሁለተኛው ማታ አካባቢ ደግሞ ከቀትር በኋላ 6 ሰዓት ጀምሮ እንግዲህ ከሁለት ሰዓት በላይ የወሰዱት እስካሁንም ሙሉ በሙሉ ቦታዎች አለቀቁም ይባላል። ወደ አንዳንድ ከተማ በይበልጥ ደግሞ ወደ ሻሮን እና አካባቢው ማለት እዛ አካባቢ በክፋር የሆነ አካባቢ ማለት ነው እዛ አካባቢ የወታደር እስር ቤት አለ ወርቅነሽ። እዛ እስር ቤት የታሰረው የሚገርምሽ አንድ ነው። አንድ ሃይማኖት አክራሪ ሃይማኖተኛ ማለት ይህን ወደ ውድኑ አልገባም ያለ አንድ የታሰረው እሱነን ለማፍሰታት ሲባል ወደ ቦታው ከአስር እስከ 15 ሺህ ቁጥራቸው ይደርሳል ይባላል። እንግዲህ አንዳንድ ጊዜ ነው
0: አንድ ሰው ለማስፈታት የሚደርሰው ጉዳት እና የሚወጣው ኃይል
1: እንግዲህ እዛ አካባቢ ቤት ሊድ የተሰኘ ቁጥር 10 የወታደሮች እስር ቤት አለ። የሚያሳዝነው እዛ አካባቢ የነዋሪዎቹ ከ2018 ጀምሮ እስካሁን ያንን እስር ቤት ዝጉና ወደ ሌላ ቦታ ላኩ። ምክንያቱም ይሄ ሁኔ ለእኛ ጥሩ አይደለም፣ በአንዳንድ ግርግሮች ዜጎች የሚል እንግዲህ ከንቲባውም ብዙ ጉዳይ መለከታ የተናገሩበት ሁኔታ አለ። አሁን እዛ አካባቢ ያሉ ነዋሪዎቹ ቤታ ቤታቸው የተዘጉበት ሁኔታ ነው። በቃ መውጣት አልቻሉም። እንደገና የከተማው ኗሪዎች ከሄዱትኝ ሰላማዊ ሰልፍ ካደረጉት ቁጥር ጋር ተታገናኙ። እንግዲህ ተመልከች፣ ምንም ጥፍ ድርብ ይበልጣል ማለት እነሱ ቤታቸውንም ገብተው ጉዳት ማድረስ ይችላሉ ማለት ነው። አሁን ይህ ሁሉ ተደምሮ እነዚህ ወታደሮች ማለት እነዚህ ሃይማኖት አክራሪዎች ወደ ውትድርናው አንገባም፣ እንደገና አስተሰሩ መታሰርም የለብን የሚል ሁኔታ ነው። እንግዲህ ይህ ሁኔታ እንዳልሽው በፖሊስ ሰራዊት በኩል ከፍተኛ የሆነ ውዝግብን አንዳንዶቹ እንደሚሉት ከሆነ በእንደዚህ አይነት ሁኔታ በማሰርም ሆነ እነሱንን በኃይል የምንፈልገውን ነገር አናገኝም፣ ይቻል ከሆነ በኢኮኖሚያቸው በኪሳቸው እንምጣ፣ አንዳንድ ጥቅማ ጥቅሞችን ከሀገሪቱ ይቀበላሉ እነዚህ ሃይማኖተኞች አይደል፣ እንዲሁም ብዛት ባለ ሁኔታ በዛ ያን እንዳያገኙ ለምሳሌ ወደ ውጭ ሀገር መሄድ ሲፈልጉ እንዳይሄዱ መከልከል፣ መንጃ ፍቃድ መውጣት በሚፈልጉበት ጊዜ ከዛም ከመንግስት የሚቀበሉት ድጎማ ገንዘብም ካለ እሱም በመቀነስ በኪሳቸው ከመጣን ምናልባት ሊመለመሉ ይችላሉ። ግን አሁን በማሰር እንሰር ብንልስ እነሱን ብዛት ያላቸውን እንግዲህ እንደምነገረ ከሆነ እስከ 90 ሺህ ድረስ መመልመል የሚችሉ እንዳሉ የትስ እናስገባቸዋል?
0: ፖሊስ ሴት ነው የሚገኘው እንግዲህ እነዚህ በቁጥጥር ስር ያውል
1: እውነት ነው። ፖሊስም እጁን አንስቷል እንጂ በቀጣይ መቆጣጠር አንችልም፣ ሌላ አገሪቱ የአገሪቱ መንግስት ሌላ መፍትሄ እስቡ የማለት ሁኔታ አለ። ሌላ ብዙ ስራ እያለ በአገሪቱ የፖሊስ ሰራዊት እንዲያውም ቁጥሩ አናሳ ነው ይባላል። ብዙ መመልመል እንደሚፈልግም ታውቂያለሽ። በማስታወቂያዎችም በተለያዩ ኃይሉን የማጠንከር ፍላጎት አለው። ብዛት ያላቸው የፖሊስ ሰራዊት ከስራው እየተፈናቀሉ የተውት የሄዱበት ሁኔታ ያን ቦታ ለመሙላት የሰው ጥረት ያለበት አሁን በእንደዚህ አይነት ሰላማዊ ሰልፍ ኃይል የለንም ሲል እንግዲህ የፖሊስ ሰራዊትም ብሶቱን ያሰማል። ለማንኛውም ያለ ሁኔታ አገሪቱ ግን ዜጎች ማለት ነው በእንደዚህ አይነት ሁኔታ እንግዲህ ከቤት ወጥተው የማይመለሱ ከሆነ በሰዓት ያው እንዲሁም አንዳንዴ የእኛም ኢትዮጵያ ሄዳውያንን ሰላማዊ ሰልፍ እያስታወሱ ልካውን በፊት የነበረው እንደገና መንግስትን በመቃወም ያደረጉትን እያነጣጠሩ ይናገራሉ።
0: እንደዛ በነገራችን ላይ ያው ፖሊስ በሐረዲ ማህበረሰብና በኢትዮጵያ ይሁዳውያን እንትን ስብሰባ የተቃውሞ ሰልፍ ላይ አንድ አይነት የመበተንና የመከላከል መንገድ እንደሚጠቀም ነው የሚነገረው። የሚረጩ መጥፎ ሽታዎች ሌላም ሌላም ሌላ ሰልፍ ላይ ማይፈቀድ፣ ሁለቱ ሰልፍ ላይ ግን ይፈቀዳል ይባላል። ይሄ በየጊዜው የሚነሳ ነገር ነው፣ ሚስጥርም አይደለም።
1: እውነት ነው። ይኸውልሽ እንግዲህ ፖለቲከኞች እርስ በርሳቸው ላይ ያሉትን ሃይማኖተኞች ኃይሉ ያለ እነሱ ከመሆኑ የተነሳ በአንድ በኩል ያው በሌሎች ላለመተቸት ሲባል ያው ዛሬ እንግዲህ ዋናው ሚኒስትሩ ማለት ነው የፖሊስ አዛዥ ማለት ይቻላል ያው ፖለቲከኞች ናቸው የፖሊስ ሰራዊት እንግዲህ ምንም እንኳ የራሱ የፖሊስ ጠቅላይ አዛዥ ቢኖርም አራጊ ፈጣሪዎቹ እነሱ ናቸው። እርስ በርሳቸው የሚያደርጉት ሁኔታ ነው ማለት በመነጋገር እና እነሱ እንዴት ነው እነዚህን ሃይማኖተኞች ደግሞ እንዲጎዱና ወይም ደግሞ ተቃውሞ እንዲያሰሙ አይፈልጉ። ምክንያቱም ፖለቲከኞች ናቸው እና ነገ በፖለቲካ ጥቅማቸው ሊጎዱ ይችላል እነዚህ ፖለቲከኞች። ከዛ አንጻር ስታይ የሚያደርጉትኝ ተመጣጣኝ ነው፣ የተመዛዘ ሚዛን ነው የጠበቀ አይደለም። የፖሊስ ሰራዊት ደግሞ ስራውን ሁሉንም ልዩነት ውስጥ በኩላይን በማየት ስራውን መስራት ይፈልጋል። እንግዲህ ፖሊስ ሰራዊትና እላይ ያለው ሚኒስትሩ ደግሞ ያለመግባባት ሁኔታ ተፈጥሯል። በይበልጥ ዛሬ ያሉትን ያን ነው የፖሊስን ሰራዊት የማስጠንቀቅ ሁኔታ ምንም እንኳ ከእናንተ ጎን ብቆምም ግን የምታደርጉትን እርምጃ ይህንን የጭስ ቦምብ ፈንጂ ቅርታ የምትለቁትን በጉልበት የምትጠቀሙበትን ስትደባደቡ ማይቻል እሱ ማቆም አለባቸው ማለቱ ከነዚህ ሰላማዊ ሰልፍ ከሚያደርጉት ጎን መቆም ማለት ነው እና ባለንበት ተጨባጭ ሁኔታ ጦርነት ብዙ ችግሮች ያሉ
0: ህጋዊ መበተኛ ዘዴዎችን ፖሊስ ያው መጠቀም አለበት። እንደ ህግ አንድ ዲሞክራሲያዊት ሀገር ስታዩ እኮ ተቃውሞ ሰልፍ ማድረግን መብት ነው። ፖሊስ ደግሞ በሁሉም ተቃውሞ ሰልፎች ላይ የሚጠቀመውን ነገር ነው መጠቀም ያለበት። ይህ ብዙ ጊዜ የሚነሳ ትችት ነው። በነገራችን ላይ ባለፈው አሁን በቴላቪቭ አያሎን መንገድ ሲዘጋ መንገዱ አስፓልቱ ላይ የደመራጭ እሳት ሲነድ ምን ሲል ፖሊስ የሚያደርገው የመከላከል የሰልፈኞችን መበተኛ ዘዴና ሌላ ሰልፍ ላይ የሚያደርገው አንድ አይደለም። ብዙ ጊዜ ይነሳል እንዲህ አይነት ትችት። ዞሮ ዞሮ የሰዎቹ ምክንያት እንግዲህ የተለያየ ቢሆንም ፖሊስ ግን ሁሉም ዜጋ እኩል ናቸው በፖሊስ አይን።
1: እውነት ነው። ምንም እንኳ አልፎ አልፎ ያው እንዳልኩት ፖለቲከኞችም ሆነ በፖሊስ ሰራዊትም አንዳንዴ መቼም እንዳመጣጡ ከዛ አንጻር ሙሉ በሙሉ በኩላይ ማለቱ ትንሽ አለ አይደለ። ለማንኛውም ወደ ጎን አድርገውና የበለጠ የዛሬ የነበረውን የፖሊስ ሰራዊትን የዛሬ የነበረውን እነዚህ ሰላማዊ ሰልፍ ያደረጉትን ተመልከች፣ ምን ያህል በመቶች የሚቆጠሩ አውቶቡሶች ሄደዋል ማለት ነው ወደ ቦታው። ከተማዋንን ሲዘጉ ፍቃድ አልተቀበሉም ይባላል አንዳንድ የሚወጡ ዜናዎች።
0: ይህም ህጋዊ አይደለም ያለ ፖሊስ ፍቃድ ሰልፍ ማካሄድ
1: በትክክል ይህን ራሱ ህግ ፍቃድ እንኳን ሳይጠይቁ ያንን ማድረጉና የፖሊስ ሰራዊት እንዴት በከፍተኛ ውጥረት ውስጥ የገባበት ሁኔታ ነው። ወርቅነሽ ብዙ ስራዎች አሉ፣ ብዙ ወንጀሎችን ለመቆጣጠር ሌት ይሰራል። ይባስ ደግሞ እዚሁ ውስጣችን ያሉት ማለት ነው በእንደዚህ አይነት ሁኔታ እንግዲህ ይህንን ሰላም ስታይ ዜጎች ተሰቃይተው የፖሊስ ሰራዊትም ኃይል የሌለው ፖሊስ ሰራዊት ከሱት ይደርሳል። በእንደዚህ አይነት ሁኔታ ያለንበት ሁኔታ ጥሩ ነገር አይደለም። እንግዲህ ከላይ ያለው በሀገር ደረጃ ማለት ደግሞ ወደ መንግስት ተች ደግሞ በመንግስት በኩል ምንም የሚሰማ ጉዳዩ የሚመለከታቸው ፖለቲከኞች ከጥቅም አንጻር የሚናገሩት እንጂ ሌሎቹ ጉዳዩን በጉልህ ሲናገሩ አትሰሚም። ይህ ነገር ያሳዝናል።
0: እውነት ነው። አዎ፣ የሊባኖስን ጉዳይ እስኪ ባጭሩ እንመልከተው። እንግዲህ በሊባኖስ በኩል ያለው ችግሩ እንደቀጠለ ነው። የተኩስ አቁም ስምምነት የሚለው ነገርም እንደቀጠለ ነው። እንዴት ነው ጥላሁን?
1: እውነት ነው። ምንም እንኳ ተኩስ አቁም ስምምነት ላይ ብንሆንም ወርቅነሽ፣ በአንድ በኩል ይህን እያፈረሰችው ያለ እንዲሁም በኢራን በኩል ምን ዜናዎች ይወጣሉ፣ ከሰማንያ በላይ ጊዜ እስራኤል ይህን የተኩስ አቁም ስምምነት ለማፍረስ ሙከራ አድርጋለች የሚል ውንጀላ አለ። በእስራኤል በኩል ያስተባብላሉ። በእርግጥ ያለው ሁኔታ ግን በጋህዶ ዓለም የህዝቡላ ድርጅት ማለት ነው ዛሬ ጠዋቱ አካባቢ 6 ሰዓት ላይ ያው ይህንን ተንሳፋፊና በሲብ ኦፕቲ

0: ከዚህ ጀርባ ኢራን የምትለው በተደጋጋሚ እስራኤል በደቡብ ሊባኖስ ስትወስደው እርምጃ አላቆመች፣ አንደኛ አጣፋው እርምጃ እንወስዳለን ትላለች ኢራን፣ ሌላው ስምምነቱን ማፍረስ ማለት ነው። ከአሜሪካ ጋር የተደረገበትን ስምምነት እንግዲህ ሁኔታው ውጥረት ውስጥ ያለ መሆኑን ነው የሚያመለክተን። በሌላ በኩል ደግሞ ራሽያም ከተወሰኑ ደቂቃዎች በሽ ማለት ይቻላል የሰጡት መግለጫ አለ፣ ያው ተጠይቀው ማለት ነው እንግዲህ ሰባት በፈረንሳይ ተገናኝቶ መሪዎቹ የሚዋዩበት ከዛ ላይ ተጠይቀው የሰጡት መልስ ምንድን ነው? እስራኤል የራሷን ደህንነት ለመጠበቅ ምንም ጥያቄ የለውም ይላሉ። ይጠፍታ ነው ግን በሊባኖስ የምትወስደውን እርምጃ እንዴት ነው እንዲሁ እንደፈለገችው እርምጃ መውሰድ ሳይሆን ታስቦበትና ተጠንቅቃ ማድረግ አለበት የሚል መግለጫ ዶናልድ ትራምፕ ሰጥተዋል። ያለበት ሁኔታ እንዴት ነው? እንደነገረው የፊታችን አርብ ወደ ስምምነቱ ማለት ይህንን ከሩቅ ከተራረሙትን ማ እንዴት ነው ተሳይንተው የሚሰሩበት ሁኔታ ወደዚያ ጋር የቀረበ እየተቀረበ ነው። ከሁም በኋላ አርብ ማለት ነው ጄኔቫ። ከዛ ከመደረሱ በፊት ግን ምናልባት እንደዚህ አይነቱ ትንሹ ነገር ወደላ ነገር ሄዶ ምናልባት ይህንን የአሜሪካን እና የኢራንን የተደረሰው የተኩስ አቁም ስነት እኔ እንጂ አይመስለኝም። ግን እስራኤል በጥንቃቄ የምትወስዳቸው እርምጃዎች አሉ። በጠላት በኩልም ደግሞ እንግዲህ ያው የሚሰነዘርበት ሁኔታ አለ። ያው ጠላት ህዝብና ለመጉዳት ትል ምክንያቱም በህዝቡላ በኩል ቢፈልገውም ያለውን ሁኔታ የደረሰበትን ስምምነት፣ በላ በኩል ግን ያው ጦርነቱ ደግሞ ያው እንዴት ነው እንዲቆም ፍላጎቱም የለውም። ምክንያቱም አሁን እንዲያውም ሀይል አግኝቶ የፈለገውን ነገር ጉዳት ማድረስ ፍላጎቱ አለው እና ከዚህ አንጻር የሀገራችን የሰሜን ክፍልም የተረጋጋ መስሎ አይታይም። እንግዲህ ከመሀል ሆነው ያሉት ዶናልድ ትራምፕ ምናልባት እሳቸው ቢናገሩት አቁሙ ሲሉ ማቆም ነው፣ አድርጉም ሲሉ ከእሳቸው ነው። አራጊ ፈጣሪ እሳቸው ናቸው። በእስራኤል በኩል የሚነገረው ወርቅነሽ፣ ምንም እንኳ አሜሪካ ከኢራን ጋር የደረሰውን የተኩስ አቁም ስምምነት መሰረት ተደርጎ ማለት ነው አንዳንድ ምናልባት በእስራኤል ጦሯን የመውጣት ሁኔታ ምናልባት ቀጥሎ ጥያቄ ሊመጣ ይችላል የሚል አንዳንድ እንዴት ነው መግለጫዎች ቢወጡ ማለት ከአንዳንድ ፖለቲከኞች እና አንዳንድ ተንታኞች፣ በእስራኤል በኩል ያለው ተጨባጭ ሁኔታ ግን ደቡብ ሊባኖስን የእስራኤል ጦር ሰራዊት ለቆ እንደማይወጣ እንግዲህ በተጋግ የሚነገርበት ሁኔታ አለ። ያው የሚጠበቀው የፊታችን አርብ ከተፈራረሙ በኋላ ቀጣዩን የተኩስ አቁም ስምምነት እንዴት ማስኬድ እንደሚቻል ነው ይመስለኛል። አልፎ አልፎ ግን ያው ወደ እኛ ሲወረወር እኛ ማጠፋው እርምጃ እንወስዳለን። በእንደዚህ አይነት ሁኔታ ነው ያለንበት ሁኔታ።
1: አዎ አስቸጋሪ ነው ያለው ሁኔታ። ትራምፕ ደግሞ ዛሬ ምሽት እንግዲህ G7 በተባሉ በኢንዱስትሪ በበለጸጉ ሀገራት ጉባኤ ላይ ለጋዜጠኞች እስራኤል ራሷን የመከላከል መብቷን እንዳትጠቀም ብዬ አልጠየቅኩም፣ መጠቀም አለባት፣ ሁኔታው ነው በአስተያየት ትጠቀም እንጂ ማለታቸው ተገልጿል። የትራምፕ አቋም ትንሽ ቁጣ አንቀስቅሶ ነበር በእስራኤል። አሁን ደግሞ ሌላ ነገር እያሉ እንደሆነ እየሰማን ነው። በአጭሩ ጥላሁን
0: ልጅ ወርቅነሽ፣ በእርግጥ እስራኤል አሁን አሜሪካ የደረሰችበትን የተኩስ አቁም ስምምነት በእስራኤል በኩል በፍጹም ተቀባይነት የለውም። ይሄ ግልጽ ነው። ምክንያቱም እንዲያውም አንዳንዶች ምን ይላሉ እዚህ ያሉት ፖለቲከኞች ዶናልድ ትራምፕ ክደውናል ማለት ቅድሚያ እዚህ ሲደረስ እስካሁን ድረስ እስራኤል እኮ በጽሁፍ የደረሳት ምንም አይነት መረጃ ስምምነቱ መስፈርቱ ምን እንደሆነ 14 አንቀጽ ያዘለው ምን እንደሚል እንዲያው በጋዜጠኞች ሊሆን ይችላል ተብሎ ይነገራል። በትክክል እኮ አይታወቅም፣ ለእስራኤልም አልተሰጣትም። ምክንያቱም እስራኤል ከደረሳት መረጃው ምናልባት ስምምነቱን ለማንኮላሽ ጥረት አድርገችም ስጋት አሜሪካ መንግስት ስላለ ማለት ነው። ማለት ይህ ስምምነት እስራኤልን በከፍተኛ ሁኔታ ያሳስባል፣ አስቆጥቷልም፣ ጥሩም አይደለም። ትልቁ ጥያቄ ግን ተጠቃሚም ትሆን አሁን ኢራን ነች። እንግዲህ የአሜሪካ መንግስት ደግሞ የራሱ ፍላጎት ሆነና ሁኔታውን አየው። ይህን ረጅም ጊዜ ውስጥ ለጦርነት መቀጠል አይፈልግም፣ የቤት ውስጥ የራሱ ችግር አለበት። የሚፈልገው የአሜሪካ መንግስት አሁን እንዴት ነው በዜጎች ዘንድ ያለውን እውቅናቸውን ለመመለስ ሲሉ የኑሮ ውድነትን ለመቆጣጠር ሲባል የነዳጅ ዋጋ ምርትን መናር ስለማይፈልጉ ትራምፕ ይህን ስምምነት መቀበል ፈልገዋል። ያው መሸነፍ ማለት ነው ባጭሩ። ተጠቃሚዋ ግን ኢራን ነች። እዚህ ላይ ወርቅነሽ ባለ በተወሰነች 30 ሰከንድ የኢራን መንግስት በዚህ ስምምነት እንዲያውም እንደኔ አመለካከት ከነበረው የኢራን መንግስት በወታደርም በይው በኢኮኖሚም ከነበረው የበለጠ እንዲያውም የበለጠ ትልቅ ደረጃ የሚደርስበት አጋጣሚ ተፈጥሮለታል። ጦርነቱ ጥሩን መጥፎ ነገር እንዳልሆን ተጎድተዋል። በእርግጥ ግን በአጭር ጊዜ ውስጥ የተጎዳውን ኢኮኖሚያቸው እንዲያውም ከዛም በላይ ወደ $300 ቢሊዮን ወጪ ማለት የዓለም ሀገራት አሰባስቦ ማለት ነው እንግዲህ የሆነ እርዳታ ከዚህም ከዛ በእንደዚህ አይነት ሁኔታ ኢራንን እንደገና መገንባት በሚል በስምምነቱ የሰፈረበት ሁኔታ አለ። ያ ብቻ አይደለም፣ የተያዘባትን ኢራን እንግዲህ እስካሁን ወደ $24 ቢሊዮን የተያዘ ይባል ነበር። ዛሬ አንድ ያየሁት ጽሁፍ ኢራን ተያዘብኝ የኔ የተያዘብኝ ገንዘብ የምትለው ወደ $100 ቢሊዮን ይጠጋልኝ። ከእነዚህ ውስጥ ለምሳሌ ቻይና ከ20-50 ቢሊዮን ለኢራን እዳ አለባት። ኢራቅ $15 ቢሊዮን፣ ወደ ህንድ ከሄድን $7 ቢሊዮን፣ ደቡብ ኮሪያ ወደ $7 ቢሊዮን፣ ካታር $6 ቢሊዮን፣ ጃፓን ወደ $3 ቢሊዮን፣ አሜሪካ 2

0: ሉክሰምበርግ ሁለት ወደ ኦማን አጠገብ ያለችው ወደ 1 ቢሊዮን ዶላር አጠገብ ከዝምሮ ወደ 95 ነጥብ ወደ 100 ቢሊዮን ዶላር ኢራን ከውጭ ሀገር ገንዘቧ ተቀምጧል። ይሄ የጀመረው በርግጥ ከፊሉ ገንዘብ ድሮ የኢራን አብዮት ወደ 1979 ዓመተ ምህረት የኢራን አብዮት ሲመጣ ወደ ስልጣን ከዛን ጊዜ ጀምሮ የተያዘ ገንዘብ አለ። ከዛ በኋላ ደግሞ የአሜሪካ መንግስት ማልዶናልድ ትራምፕ 2018 አካባቢ ያው ስምምነቱን አፍርሰው ከዛ ጋር በተያዘ ድጋሚ ማዕቀብ በመጣል ማለት ነው። በእነዚህ ሁለት አጋጣሚዎች እንግዲህ ወደ 100 ቢሊዮን ተመልካች ይህ ገንዘብ ሙሉ በሙሉ ባይለቀቅም በከፊል እንኳን ቢለቀቅላቸው ኢራን ኢኮኖሚያን እንደገና አሻሻለች ማለት ነው። ስለዚህ እኛም ልንጎዳ እንችላለን አሜሪካ ለራሷ ጥቅም ስትል እዚህ ደረጃ በደረሰም ባሸነፈ የምትወጣው ወደደጠላንም ኢራን ነች ወርቅ ነች።
1: እንግዲህ እናያለን በሂደት ያለውን ሁኔታ። ጥራሁን በጣም እናመሰግናለን።
0: አመሰግናለሁ።
1: እሺ መልካም ምሽት። የተከበራችሁ አድማጮቻችን ወደ ቀጣይ ፕሮግራማችን ነው የምናልፈው። ከዛ በፊት ያው እንግዲህ 2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። በአሜሪካ የኢራንና ኒውዚላንድ በሎስ አንጀለስ ትናንት ንጋቱ ላይ ባካሄዱት ጨዋታ መግቢያው ላይ ስታዲየሙ መግቢያ ላይ የእስራኤል ሰንደቅ ዓላማ እንዲነሳ ተደርጓል። ያው የፍልስጤማውያን ሰንደቅ ዓላማ አልተነሳም፣ እስራኤል ሰንደቅ ዓላማ ግን እንዲነሳ ተደርጓል። እና ፊፋ ዓለም አቀፉ እንግዲህ የእግር ኳስ ቡድን ማህበር ሁኔታውን በዝምታ ተመልክቶታል። የአሜሪካ ታላቅ የአሜሪካ የመንግስት ባለስልጣን ከባድ ትችት አቅርበዋል እንግዲህ በድርጅቱ ላይ እና ተጠይቋል ለምን ሁኔታውን በቸልታ እንዳለፉት። ሁኔታው ምርመራ ላይ መሆኑ ተገልጿል። በእስራኤል በኩልም ያው ተቃውሟቸውን እንግዲህ ገልጿል በመልእክት በሂደት ላይ እንዳለ ነው። ዛሬ 8 ሰዓት ላይ ፖርቹጋል ከኮንጎ ዲሞክራቲክ ኮንጎ ጋር ግጥሚያ ጨዋታ አለ። በጣም የሚጠበቅ ጨዋታ ነው። 8 ሰዓት ላይ ጨዋታው ይጀምራል። ወደ ስፖርት ፕሮግራም ነው የምናልፈው። ወደ ሳምንታዊ ፕሮግራማችን እንለፍ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። የዓለም ዋንጫ ሰኔ 11 ቀን 2026 ዓ.ም ምረት የተጀመረው 23ኛ ዓለም ዋንጫ ተጠናክሮ በመካሄድ ላይ ይገኛል። ባለፈው ሳምንት ከሐሙስ ጀምሮ እስከ ዛሬ ድረስ የማጣሪያ ጨዋታዎች እየተካሄዱ ነው። ዛሬ ምሽት ሌሊትና ቀጣይ ቀናትም ጨዋታዎች ተጠናክረው ይካሄዳሉ። እስካሁን በተደረጉ የመጀመሪያ ዙር የማጣሪያ ጨዋታዎች ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። ደቡብ ኮሪያ ቼክ ሪፐብሊክን 2-1 አሸንፋለች። ካናዳ ከቦስኒያ ጋር 1-1 ተለያይቷል። አሜሪካ ፓራጓይን 4-1 ረታለች። ካታር ከስዊዘርላንድ ጋር 1-1 ተለያይታለች። ብራዚል ከሞሮኮ በተመሳሳይ ሁኔታ 1-1 ሲለያዩ፣ ስኮትላንድ ሃይቲን 1-0 አሸንፋለች። አውስትራሊያ ቱርክን 2-0 ስትረታ፣ ጀርመን ኮራሶን 7-1 በሆነ ሰፊ የግብ ልዩነት አሸንፋለች። ሆላንድና ጃፓን 2-2 ተለያይተዋል። አይቮሪ ኮስት ኢኳዶርን 1-0 ስታሸንፍ፣ ስዊድን ቱኒዚያን 5-1 አሸንፋለች። ስፔን ከኬፕ ቨርዴ ጋር 0-0 ተለያይተዋል። ቤልጅየም ከግብጽ ጋር 1-1 ተለያይተዋል። ሳውዲ አረቢያ ከኡራጋይ በተመሳሳይ ሁኔታ 1-1 ተለያይተዋል። ኢራንና ኒውዚላንድም 2-2 በሆናቸው ውጤት ተለያይተዋል። ፈረንሳይ ሴኔጋልን 3-1 አሸንፋለች። ኖርዌይ ኢራቅን 4-1 ረትታለች። አርጀንቲና አልጄሪያን 3-0 አሸንፋለች። የ2022 ዓመተ ምህረት የዓለም ዋንጫ አሸናፊው አርጀንቲና በጥሩ ጨዋታ አልጄሪያን ስታሸንፍ፣ ሶስቱንም ጎሎች ያስገባው እውቁ ተጫዋች ሊዮኔል ሜሲ ነው። ሜሲ በዓለም አቀፍ ዋንጫ ታሪክ 16 ጎሎችን በማስገባት ከጀርመናዊው እግር ኳስ ተጫዋች ሚርሶላቭ ክሎዘ ጋር እኩል ታሪክ ጽፏል። ይህ በእንዲህ እንዳለ ዛሬ ምሽትና ሌሊት ሌሎች የማጣሪያ ጨዋታዎች ይካሄዳሉ። በእስራኤል ሰዓት አቆጣጠር ዛሬ ምሽት 8 ሰዓት ላይ ፖርቱጋል ከኮንጎ፣ ሌሊት 11 ሰዓት ላይ እንግሊዝ ከክሮሺያ ጋር ይጫወታሉ። ሌሊት 2 ሰዓት ጋና ከፓናማ፣ ንጋት 5 ሰዓት ላይ ደግሞ ኡዝበኪስታን ከኮሎምቢያ ጋር ጨዋታቸውን ያካሂዳሉ። ምድባንድን ሜክሲኮ በሶስት ነጥብ ስትመራ፣ ደቡብ ኮሪያ ሶስት ነጥብ ይዛ ሁለተኛ ደረጃን ይዛለች። ቼክ ሪፐብሊክ እና ደቡብ አፍሪካ ሶስተኛ እና አራተኛ ደረጃ ይዘው ይገኛሉ። በምድብ ሁለት አራቱም ቡድኖች አንዳንድ ነጥብ ይዘዋል። ስዊዘርላንድ፣ ካናዳ፣ ኳታር እና ቦስኒያ ሄርዞጎቪና አንድ ነጥብን በመያዝ ሁሉም በተመሳሳይ ነጥብ ላይ ይገኛሉ። ምድብ ሶስትን ስኮትላንድ በሶስት ነጥብ ስትመራ፣ ሞሮኮ አንድ ነጥብ ይዛ በሁለተኛ ደረጃ፣ ብራዚል በተመሳሳይ ሁኔታ አንድ ነጥብ ይዛ ሶስተኛ ደረጃ፣ ሃይቲ ደግሞ በአራተኛ ደረጃ ላይ ይገኛሉ። ምድብ አራትን አሜሪካ በሶስት ነጥብ ስትመራ፣ አውስትራሊያ በጎል ክፍያ ተበልጣ ሶስት ነጥብ በተመሳሳይ ይዛ በሁለተኛ ደረጃ፣ ቱርክና ፓራጓይ ሶስተኛና አራተኛ ደረጃ ላይ ይገኛሉ። ምድብ አምስትን ጀርመን በሶስት ነጥብ ስትመራ፣ አይቮሪ ኮስት በተመሳሳይ ሁኔታ ሶስት ነጥብ በመያዝ በሁለተኛ ደረጃ ስትገኝ፣ በጎል ክፍያ ተበልጣ ሶስት ነጥብ ይዛ ሁለተኛ ደረጃ ላይ ትገኛለች አይቮሪ ኮስት። ኢኳዶርና ኩራስኦ ሶስተኛና አራተኛ ደረጃን ይዘዋል። ምድብ ስድስትን ስዊድን በሶስት ነጥብ በአንደኝነት ስትመራ፣ ጃፓን እና ኔዘርላንድ ሁለተኛና ሶስተኛ ደረጃ ይዘዋል አንድ ነጥብ ተመሳሳይ በመያዝ። ቱኒዚያ በአራተኛ ደረጃ ላይ ተቀምጣለች። ምድብ ሰባት ስዊዘርላንድ አንደኛ፣ ኢራን ሁለተኛ፣ ቤልጅየም ሶስተኛ፣ ግብጽ ደግሞ አራተኛ ደረጃ ላይ ይገኛሉ። ሁሉም አንድ ነጥብ ቢኖራቸውም በጎል ክፍያ ተበላልጠዋል። ምድብ ስምንት ላይ ኡራጋይ አንደኛ፣ ሳውዲ አረቢያ ሁለተኛ፣ ስፔን ሶስተኛ፣ ኬፕ ቨርዴ አራተኛ ደረጃን ይዘዋል። ምድብ ዘጠኝ ኖርዌይ በሶስት ነጥብ በአንደኝነት ስትመራ፣ ፈረንሳይ በጎል ክፍያ ተበልጣ ሶስት ነጥብን ይዛ ሁለተኛ ደረጃ ላይ ትገኛለች። ሴኔጋልና ኢራቅ ሶስተኛና አራተኛ ደረጃን ይዘዋል። ምድብ 10 አርጀንቲና 3 ነጥብ በመያዝ በአንደኝነት ስትመራ፣ ኦስትሪያ 3 ነጥብን በመያዝ በጎል ክፍያ ተበልጣ ሁለተኛ ደረጃ ላይ ነች። ዮርዳኖስና አልጄሪያ 3ኛና 4ኛ ደረጃን ይዘዋል። በምድብ 11 እና 12 የተመደቡት ፖርቱጋል፣ ኮንጎ፣ ኡዝቤኪስታን፣ ኮሎምቢያ፣ እንግሊዝ፣ ክሮሻ፣ ጋና እና ፓናማ ዛሬ ምሽት ሌሊቱንና ነገ በሚያካሄዱት ጨዋታ ደረጃቸው የሚታወቅ ይሆናል። ባለም አቀፉ እግር ኳስ ማህበር ፊፋ አማካኝነት በተደረጉ ግምገማዎች 2026 ዓመተ ምህረት የ3ኛ ዓለም ዋንጫን ማን ያሸንፋል ተብሎ በተደረገው ግምገማ መሰረት ስፔን የመጀመሪያውን ደረጃ ይዛለች፣ 17% ተሰጥቷታል። ፈረንሳይ ሁለተኛ ደረጃን ይዛለች፣ እንግሊዝ 3ኛ፣ አርጀንቲና 4ኛ፣ ጀርመን 5ኛ፣ ፖርቱጋል 6ኛ፣ ብራዚል 7ኛ፣ ኔዘርላንድ 8ኛ፣ ኖርዌይ 9ኛ፣ ኮሎምቢያ 10ኛ ደረጃን ይዘዋል። ዓለም አቀፉ እግር ኳስ ማህበር ፊፋ በ2026 ዓመተ ምህረት በ23ኛው የዓለም ዋንጫ እየተካፈሉ ላሉ ብሔራዊ ቡድኖች የሚሰጠው የገንዘብ ሽልማት እያንዳንዱ ተሳታፊ ብሔራዊ ቡድን 2.5 ሚሊዮን በተሳትፎ ብቻ ያገኛል። ሻምፒዮን የሚሆነው 50 ሚሊዮን ዶላር ይሸለማል። ሁለተኛ ደረጃን ይዞ የሚያጠናቅቅ ብሔራዊ ቡድን 33 ሚሊዮን ዶላር ይሸለማል። ሶስተኛ ደረጃን የሚይዘው 29 ሚሊዮን ዶላር ይሸለማል። አራተኛ ደረጃን ይዞ የሚያጠናቅቅ ብሔራዊ ቡድን 27 ሚሊዮን ዶላር ሽልማት ይበረከትለታል። ከአምስተኛ እስከ ስምንተኛ የሚወጡ ብሔራዊ ቡድኖች እያንዳንዳቸው 19 ሚሊዮን ዶላር ይሸለማሉ። ከዘጠነኛ እስከ 16ኛ ደረጃን የሚወጡ ብሔራዊ ቡድኖች ደግሞ እያንዳንዳቸው 15 ሚሊዮን ዶላር ይሸለማሉ። ከ17ኛ እስከ 32ኛ ደረጃን ይዘው የሚያጠናቅቁ ብሔራዊ ቡድኖች እያንዳንዳቸው 11 ሚሊዮን ዶላር ይሸለማሉ። ከ33ኛ እስከ 48ኛ ደረጃ ይዘው የሚያጠናቅቁ ብሔራዊ ቡድኖች ደግሞ እያንዳንዳቸው 99 ሚሊዮን ዶላር ይሸለማሉ። ዓለም አቀፉ የእግር ኳስ ማህበር ፊፋ ከ1982 ዓመተ ምህረት ጀምሮ የሚሰጠውን የገንዘብ ሽልማት ቀጥለን እንመለከታለን። በ1982 ዓመተ ምህረት 2.2 ሚሊዮን ዶላር ነበር። በ1986 ዓመተ ምህረት 2.8 ሚሊዮን ዶላር፣ በ1990 3.5 ሚሊዮን ዶላር፣ በ1984 4 ሚሊዮን ዶላር፣ በ1988 6 ሚሊዮን ዶላር፣ በ2002 8 ሚሊዮን ዶላር፣ በ2006 ዓመተ ምህረት 20 ሚሊዮን ዶላር፣ በ2010 ዓመተ ምህረት 30 ሚሊዮን ዶላር፣ በ2014 ዓመተ ምህረት 35 ሚሊዮን ዶላር፣ በ2018 ዓመተ ምህረት 38 ሚሊዮን ዶላር፣ በ2022 ዓመተ ምህረት 42 ሚሊዮን ዶላር፣ በ2026 ዓመተ ምህረት በዚህ ዓመት አሸናፊው ደግሞ 50 ሚሊዮን ዶላር ያገኛል ማለት ነው። እስካሁን በተካሄዱ የዓለም ዋንጫዎች ብራዚል 5 ጊዜ በማሸነፍ የአንደኝነት ደረጃን ይዛ ትገኛለች። ብራዚል በ1958፣ 1962፣ 1970፣ 1994 እና 2002 ዓመተ ምህረት 5 ጊዜ በማሸነፍ በአንደኝነት ስትመራ፣ ጣሊያን በ1934፣ በ1938፣ በ1982፣ በ2006 ዓመተ ምህረት 4 ጊዜ አሸንፋለች። ጀርመንም በተመሳሳይ ሁኔታ በ1954፣ በ1974፣ በ1990 እና 2014 ዓመተ ምህረት ልክ እንደ ጣሊያን 4 ጊዜ የዓለም ዋንጫን አንስታለች። አርጀንቲና በ1978፣ በ1986 እና በ2022 ዓመተ ምህረት 3 ጊዜ የዓለም ዋንጫን አንስታለች። ፈረንሳይ በ1998 እና በ2018 ዓመተ ምህረት 2 ጊዜ የዓለም ሻምፒዮን ሆናለች። ኡራጓይ በተመሳሳይ ሁኔታ በ1930 እና በ1950 ዓመተ ምህረት 2 ጊዜ የዓለም ዋንጫን አንስታለች። እንግሊዝ በ1966 ዓመተ ምህረት የዓለም ዋንጫ ባለቤት ሆና ነበር። ስፔንም በተመሳሳይ ሁኔታ በ2010 ዓመተ ምህረት የዓለም ዋንጫን 1 ጊዜ እንደ እንግሊዝ ያነሳች ሀገር ናት። በዓለም አቀፉ የእግር ኳስ ማህበር ፊፋ አማካኝነት ጎልደን ቦል የተባለውን ወርቃማ ኳስ የተሸለሙ ተጫዋቾችን ቀጥለን እንጠቅሳለን። በ1982 ፓኦሎ ሮሲ ሲሆን በ1986 ዓመተ ምህረት ዲጎ ማራዶና በ1990 ዓመተ ምህረት ሳልቫቶሬ ጂላሲ በ1994 ሮማሪዮ በ1998 ሮናልዶ ናዛሪዮ በ2002 ኦሊቨር ካህን በ2006 ዜኔዲን ዚዳን በ2010 ዴጎ ፎርላን በ2014 ዓመተ ምህረት ሊዮኔል ሜሲ በ2018 ዓመተ ምህረት ሉካ ሞድሪክ በ2022 ዓመተ ምህረት ሊዮኔል ሜሲ በ2026 ዓመተ ምህረት ማን እንደሚሸለም ሐምሌ 19 ቀን 2026 ዓመተ ምህረት የምናውቀው ይሆናል። የዓለም ዋንጫን በብዛት ያስተናገዱ ሀገራትን ቀጥለን እንጠቅሳለን። ሜክሲኮ 3 ጊዜ የዓለም ዋንጫን አስተናግዳለች። ከዚህ አመት ጋር በ1970 በ1986 እና በ2006 ዓመተ ምህረት አሜሪካ 2 ጊዜ አስተናግዳለች። በ1994 እና በዚህ አመት 2026 ዓመተ ምህረት ፈረንሳይ 2 ጊዜ አስተናግዳለች። በ1938 ዓመተ ምህረት እና በ1998 ዓመተ ምህረት ብራዚል 2 ጊዜ አስተናግዳለች። በ1950 እና 2014 ዓመተ ምህረት ጀርመን 2 ጊዜ አስተናግዳለች። በ1974 እና 2006 ዓመተ ምህረት ጣሊያን 2 ጊዜ አስተናግዳለች። በ1934 እና 1990 ዓመተ ምህረት የተከበራችሁ አድማጮቻችን፣ ከዚህ ቀጥለን በዚህ 23ኛው ዓለም ዋንጫ እየተሳተፉ ያሉ 48 ሀገራት በፊፋ ወይም ዓለም አቀፍ የእግር ኳስ ማህበር የተሰጣቸውን ደረጃ እንገልጻለን። በቡድን አንድ ሜክሲኮ 15ኛ ደረጃ ላይ ናት። በዓለም አቀፉ የእግር ኳስ ማህበር ግምገማ መሰረት ደቡብ አፍሪካ 60ኛ፣ ደቡብ ኮሪያ 25ኛ፣ ቼክ ሪፐብሊክ 41ኛ፣ ምድብ 2 ካናዳ 30ኛ፣ ቦስኒያ ሄርዘጎቪና 65ኛ፣ ካታር 55ኛ፣ ስዊዘርላንድ 19ኛ፣ ምድብ 3 ብራዚል 6ኛ፣ ሞሮኮ 8ኛ፣ ሃይቲ 83ኛ፣ ስኮትላንድ 43ኛ፣ ምድብ 4 አሜሪካ 16ኛ፣ ፓራጓይ 40ኛ፣ አውስትራሊያ 27ኛ፣ ቱርክ 22ኛ፣ ምድብ 5 ጀርመን 10ኛ፣ ኩራሳኦ 82ኛ፣ አይቮሪኮስት 34ኛ፣ ኢኳዶር 23ኛ፣ ምድብ 6 ኔዘርላንድስ ወይም ሆላንድ 7ኛ፣ ጃፓን 18ኛ፣ ስዊድን 38ኛ፣ ቱኒዚያ 44ኛ፣ ምድብ 7 ቤልጅየም 9ኛ፣ ግብጽ 29ኛ፣ ኢራን 21ኛ፣ ኒውዚላንድ 85ኛ፣ ምድብ 8 ስፔን 2ኛ፣ ኬፕ ቨርዴ 69ኛ፣ ሳውዲ አረቢያ 61ኛ፣ ኡራጓይ 17ኛ፣ ምድብ 9 ፈረንሳይ 1ኛ፣ ሴኔጋል 14ኛ፣ ኢራቅ 57ኛ፣ ኖርዌይ 31ኛ፣ ምድብ 10 አርጀንቲና 3ኛ፣ አልጄሪያ 28ኛ፣ ኦስትሪያ 24ኛ፣ ዮርዳኖስ 63ኛ፣ ምድብ 11 ፖርቱጋል 5ኛ፣ ኮንጎ 46ኛ፣ ኡዝቤኪስታን 50ኛ፣ ኮሎምቢያ 13ኛ፣ ምድብ 12 እንግሊዝ 4ኛ፣ ክሮሺያ 11ኛ፣ ጋና 74ኛ፣ ፓናማ 33ኛ ደረጃን ተቀብሏል። የፊፋ አባል ሀገራት በዚህ መሰረት ደረጃቸውን ተቀብሏል። የአፍሪካ ሀገራት በዓለም ዋንጫ ያላቸው ተሳትፎ ስናይ ካሜሩን የመጀመሪያውን ደረጃ ይዛለች 8 ጊዜ፣ ሞሮኮ 6 ጊዜ፣ ናይጄሪያ 6 ጊዜ፣ ሴኔጋል 3 ጊዜ፣ ጋና 4 ጊዜ፣ ቱኒዚያ 6 ጊዜ፣ አልጄሪያ 4 ጊዜ፣ ኮትዲቫር 3 ጊዜ፣ ደቡብ አፍሪካ 3 ጊዜ፣ አንጎላ 1 ጊዜ፣ ግብጽ 3 ጊዜ፣ ቶጎ 1 ጊዜ፣ ኮንጎ 1 ጊዜ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ የዓለም ዋንጫን ለብዙ ጊዜ ያሸነፉ ተጫዋቾችን ወይም ደግሞ በዓለም ዋንጫ ታሪክ በብዙ ጨዋታዎች ተሳትፈው ቡድናቸው የዋንጫ ባለቤት እንዲሆን ያደረጉ ተጫዋቾችን እናያለን። ብራዚላዊው ፔሌ 3 ጊዜ የዓለም ዋንጫን ረትቷል። ካፉ 2 ጊዜ፣ ሮናልዶ ናዛሪዮ 2 ጊዜ፣ ጣሊያናዊው ጉስፔ ሚያዛ 2 ጊዜ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ የተለያዩ ሀገራት በዓለም አቀፍ ደረጃ በሚካሄዱ ጨዋታዎች ተሳትፈው ብሔራዊ ቡድኖቻቸው ስንት ጊዜ አሸነፉ የሚለውን እንመለከታለን። ብራዚል 76 ጊዜ አሸንፋለች፣ ጀርመን 68 ጊዜ፣ አርጀንቲና 47 ጊዜ፣ ጣሊያን 45 ጊዜ፣ ፈረንሳይ 39 ጊዜ፣ እንግሊዝ 32 ጊዜ፣ ስፔን 31 ጊዜ፣ ኔዘርላንድስ 30 ጊዜ፣ ኡራጓይ 25 ጊዜ፣ ቤልጅየም 21 ጊዜ፣ ሰርቪያ 18 ጊዜ፣ ስዊዘርላንድ 18 ጊዜ፣ ፖላንድ 17 ጊዜ፣ ስዊድን 17 ጊዜ፣ ሜክሲኮ 17 ጊዜ፣ ፖርቱጋል 14 ጊዜ፣ ክሮሺያ 13 ጊዜ፣ ቺሌ 11 ጊዜ፣ ኮሎምቢያ 11 ጊዜ፣ ዴንማርክ 10 ጊዜ በዓለም አቀፍ ደረጃ በተካሄዱ እግር ኳስ ጨዋታዎች አሸናፊ ሆነዋል። የተከበራችሁ አድማጮቻችን ከዚህ ቀጥለን የዓለም ዋንጫ የተካሄደባቸውን ጊዜያት እንጠቅሳለን። የተጀመረው በ1930 ዓመተ ምህረት በኡራጓይ ነው። ከዛም ሲቀጥል በ1934 ዓመተ ምህረት በጣሊያን ተካሄደ። እዛም በ1938 ዓመተ ምህረት በፈረንሳይ ተካሄደ። በ1942 እና በ1946 ዓመተ ምህረት በሁለተኛው የዓለም ጦርነት ምክንያት አልተካሄደም። እዛም በ1950 ዓመተ ምህረት በብራዚል ተካሄደ። ከዛም በ1954 ዓመተ ምህረት በስዊዘርላንድ፣ በ1958 ዓመተ ምህረት በስዊድን፣ በ1962 ዓመተ ምህረት በቺሌ፣ በ1966 ዓመተ ምህረት በእንግሊዝ፣ በ1970 ዓመተ ምህረት ሜክሲኮ፣ በ1974 ዓመተ ምህረት ምዕራብ ጀርመን፣ በ1978 ዓመተ ምህረት አርጀንቲና፣ በ1982 ዓመተ ምህረት ስፔን፣ በ1986 ዓመተ ምህረት ሜክሲኮ፣ በ1990 ጣሊያን፣ በ1994 ዓመተ ምህረት ዩናይትድ ስቴትስ ኦፍ አሜሪካ፣ በ1998 ዓመተ ምህረት ፈረንሳይ፣ በ2002 ዓመተ ምህረት ጃፓን እና ደቡብ ኮሪያ፣ በ2006 ዓመተ ምህረት ጀርመን፣ በ2010 ዓመተ ምህረት ደቡብ አፍሪካ፣ በ2014 ዓመተ ምህረት ብራዚል፣ በ2018 ዓመተ ምህረት ሩሲያ፣ በ2022 ዓመተ ምህረት ካታር፣ በ2026 ዓመተ ምህረት በ3 የሰሜን አሜሪካ ሀገራት ካናዳ፣ ሜክሲኮ እና ዩኤስ አሜሪካ እየተካሄደ ይገኛል። በ2030 ዓመተ ምህረት በአርጀንቲና ይካሄዳል። በ2034 ዓመተ ምህረት በሳውዲ አረቢያ ይካሄዳል። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። በተረፈ እንግዲህ ባለው የ2026 የዓለም ዋንጫ አማካይነት በየጊዜው ስፖርታዊ ዘገባዎችን እናቀርባለን። ጠቅለል አድርገን በአንድ ሳምንት የምናቀርብበት ዝግጅት ይህን ይመስላል። ስለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመን ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ከኮሎኔል መኮንን ተስፋ ጋር እንወያያለን በወቅታዊ ጉዳዮች። ኮሎኔል መኮንን ተስፋ ጤና ይስጥልን፣ እንደምን አመሸ?
2: ጤና ይስጥልን ወርቅነሽ፣ እንደምን ዋላችሁ?
1: እግዚአብሔር ይመስገን ሰላም ነን። እንዴት ነው የሀገራችን ሁኔታ? በደቡብ ሊባኖስ 5 ወታደሮች መቁሰላቸውን ሰምተናል ከሰዓታት በፊት። የሊባኖስ ጉዳይ እንዴት ነው? አሁንም የተኩስ አቁም ስምምነት ይባላል እንጂ ችግሩ እንዳለ ነው? እንዴት ይታያል?
2: በሊባኖን ከጀመርሽ ዛሬ አንድ ደስ የሚል ነገር ሰምቻለሁ። እሱም ባለፈው ሳምንት ትራምፕ ፕሬዚደንት ትራምፕ የአሜሪካው ትራምፕ እስራኤልን ምንም አይነት ውጊያ እንዳታደርግ ምንም አይነት ጥቃት እንዳታደርግ ካለ በኋላ ዛሬ ይህን ቃል ለውጦ ደስ የሚል አባባል ብሏል። እሱም እስራኤል የመከላከል አቅም አላት፣ ጉልበት አላት፣ ሉዓላዊ መሰረታዊ ድርሻ ወይም እንዴት ነው
1: የመከላከል መብቷ
2: ነው። ስለዚህ ይሄ ደስ ይላል። ሆኖም ግን በአሁኑ ሰዓት እንደምታየው 5 ወታደሮቻችን ቆስለዋል። በዚህ ድሮን በሚባለው ተሸካሚ ፈንጅ ተሸካሚ ድሮኖች ትንሾቹ፣ ለዚህ እስካሁን መከላከያ መፍትሄ አላገኘም። ቢሆንም የመከላከያ ፋብሪካዎች ይህን ነገር ለመቋቋም ዛሬም ለወደፊትም ትልቅ ስራ እየሰሩ ነው። ጠቅላይ ሚኒስትሩ እንዳሉትም በዚህ ሳምንት ፈተና ይውላል፣ ምናልባት ይህን ነገር እንቋቋመው ይሆናል። ሆኖም ግን በሊባኖስ ስራችን አልጨረስንም። ብዙ የሚሰሩ ስራዎች አሉ። ሊባኖስ ያለው አረመኔ ሂዝባላ ወንበዴ የኢራን ተላላኪ ትጥቁን እስካልፈታ ድረስ ምንጊዜም በሰሜኑ በኩል ፈተና ይኖረናል ማለት ነው። እንደሰማሽው ሰሞኑን የኢራንና የአሜሪካ ስምምነት በእስራኤል ላይ ትልቅ ውዥንብር ፈጥሮ ነበር። ከምናውቀው ይልቅ የማናውቀው ይበዛል። በአሁኑ ሰዓትም ቢሆን ምናልባትም የእስራኤል መንግስት ከአሜሪካ መንግስት ጋር ንግግር እያደረገ ነው። ዛሬ ትንሽ የሚረጋጋ ነገር ወይም ደስ የሚሉ ነገሮች ፍንጮች እየታዩ ነው። ምናልባት ያ ከሆነ እንግዲህ እስራኤልም ይህን ስምምነት ልትቀበለው ትችላለች ማለት ነው።
1: እስራኤል እንግዲህ ያው በእርግጥ ስምምነቱን የመቀበል ያለመቀበሉ ሁኔታ ወደ መጨረሻ ይታያል። ግን እንዳልከው ኮሎኔል ትራምፕ እስራኤል እኮ ራሷን የመከላከል መብቷን አትጠቀም አላልኩም ማለታቸው እንግዲህ በእርግጥ በየጊዜው ሀሳባቸው ነው የሚቀያየሩ ፕሬዚዳንት ትራምፕ አይታወቅም። ግን ትልቁ ነገር በአሜሪካና በኢራን መካከል እየተካሄደ ያለው ስምምነት እስራኤልን ያገለለ ነው። አሜሪካ እስራኤል ልትተዋት ትችላለች፣ እስራኤል ያለ አሜሪካ ደግሞ ላይሆንላት ይችላል ብለው ደፍሮ የሚናገሩ ሰዎችም አሉ። እስራኤል መከላከያ ሰራዊት ኢራንን መቋቋም በተለይ አይችልም ብቻውን ብለው እንግዲህ በድፍረት የሚናገሩ አሉ። ያው ባለፈው በነበረው ጦርነት እስራኤል መከላከያ ሰራዊት ብቻውን ውጊያ እንዳካሄደ ዘመቻ እንዳካሄደ ብናይም ግን እንዲህ አይነት ነገሮች ይሰማሉና እውነት እስራኤል መከላከያ ሰራዊት አሁን ደው ከአሜሪካ ጋር ያለው ግንኙነት ለወደፊቱ ጥሩ ባይሆን እንዴት ነው ያለው አቋም? እንግዲህ አንተ መከላከያ ሰራዊት ውስጥ ያው የመከላከያ ሰራዊቱን አቅም ስለምታውቅ
2: አንደኛ እስራኤል እንደ ሀገር መከላከያ እንደ መከላከያ በኢራን ውስጥ ብቻውን ሄዶ ለ12 ቀን ያህል የሚችለውን ያህል የተለያዩ ኢላማዎችን አውድሞ ተመልሷል። እንዲያውም ተስተውሽ ሆነ ከመጨረሻው በመጨረሻው ቀን ከ50 በላይ ተዋጊ አየሮች በኢራን ሀገር እየተጃበቡ ሳለ ነው ትራምፕ የመለሳቸው። ስለዚህ እስራኤል እንደ ሀገር አቅም አላት፣ ጉልበት አላት፣ ንቁና ብቃት ያለው አየር ኃይል አላት። በአሁኑ ሰዓት እንዲያውም ከብዙ ጊዜ ካሰብነው በላይ ኢራን በነጻ ገብቶ መውጣት ይቻላል፣ መንቀሳቀስ ይቻላል አየር ኃይላችን። ምክንያቱም የመከላከያ ተቋማትን በሙሉ በአሁኑ ሰዓት መከላከያ የአየር ኃይላችን በቁጥጥር ስር አድርጎታል ማለት ነው። ስለዚህ ምናልባት የአሜሪካ ድጋፍ ትልቅ ሲጀመር የአሜሪካ መንግስት በዚህ 2 ዓመት ውስጥ ለእስራኤል ትልቅ እርዳታ አድርጓል። ፕሬዚደንት ትራምፕ ምንም እንኳ አሁን ያሉትን በኋላ ባይደግሙትም እንግዲህ በዚህ 2 ዓመት ትልቅ ድርሻቸውን ተወጥተዋል። ለእስራኤል ደጀኑ ነዋል። ሆኖም ግን እስራኤል እንደ ሉዓላዊ ሀገር ማንኛውንም ሀገር የመመከት አቅም አላት፣ ብቃት አላት። እንደምታውቂውም አየር ኃይላችን ምንም አይነት ክስተት ሳይፈጠረበት በአሁኑ ጦርነትም ሻጋታሬ በምንለው በብዙ ተፈትነው የሚወጡ ስለሆኑ አቅም አለን። አንዳንድ የሚያጥሩ ነገሮች ካሉም ይሄን ማስተካከል ይቻላል ወደፊቱ። ስለዚህ እስራኤል አቅሟ በመካከለኛው ምስራቅ የተመሰከረላት ናት። እስራኤል እንደ ሀገር በአሁኑ ሰዓት በእውነት ምናልባት ይሄ ስምምነት ትንሽ ነገሩን ቀዝቀዝ ቢያደርገው እስራኤል በዚህ 2 ዓመት ያደረገችው ስራ በዓለም ላይም ተደናቂነት አለው። ብዙ ውጤቶችን አግኝተናል ማለት እችላለሁ። ከመሪዎች ከኢራን መሪዎች በሙሉ ተመንጥረዋል። የሂዝባላ ትልልቅ መሪዎች ተመንጥረዋል። የሐማስ ትልልቅ መሪዎች ተመንጥረዋል። የሁቲም ትልልቅ መሪዎች ተመንጥረዋል። ሁሉም በእውነት ትራምፕ እስኪታገሱ ባይባል ኑሮ እነዚህን ስራዎችም እስካሁን የመጨረስ እድል ነበረን። ሆኖም ግን በዲፕሎማሲ የሚፈቱ ወይም ደህና ነገር ይመጣል ተብሎ እንጂ እስራኤል እንደ ሀገር አቅም አላት። የተደረገው የተሰራው ስራም በእውነት በጣም የሚደነቅ መከላከያችን የምንቆራበት ወታደሮቻችን የምንቆራበት ናቸው።
1: እንደ ኮሎኔል አሁን የኢራን ጉዳይ አያሰጋም ወይ? አሁን በኢራንና በአሜሪካ መካከል እየተካሄደ ያለው የስምምነት ሂደት ለዘብ ያለ ነው። ኢራን ደግሞ ይህን አጋጣሚ ትጠቀምበታለች የሚል ትልቅ ስጋት አለና እንደ ዞሮ ዞሮ የስምምነቱ ሂደት እስራኤልን አይጎዳም?
2: ይኸውልሽ እንደሰማነው ከሆነ አንደኛ ኢራን የዳበረውን ኡራኒየም ማውጣት አለባት የሚል ስምምነትም አለ በአሁኑ ሰዓት። ያ ከሆነ ሌሎችን ሚሳኤሉና ሌላውን የመቋቋም አቅም አለን። ሆኖም ግን ትልቁ የእስራኤል ስጋት በአሁኑ ሰዓት ይህ ኒውክሌር ፕሮጀክት በኢራን ውስጥ ከቀጠለ ወይም እንደሰማነው 20% የማዳበር አቅም ይሰጣቸዋል ከተባለ ኢራንን አታላይ ሀገር ናት። በጣም ዓለምን የሚያታሉ የሚያሰጉ ሀያላን ሀገር ማለት ይችላለሁ። ስለዚህ እሷን ስለማናምናት እንጂ በዚህ ስምምነት የዓለም አቀፍ የኒውክሌር ኤጀንሲዎች ገብተው ምርመራ ካደረጉ የዳበረውን ኡራኒየም ካወጡ እስራኤል በዚህ በኩል ትቀበለዋለች። ትልቁ ስጋታችን እሱ ነው። ከሀያ ዓመት በላይም ጠቅላይ ሚኒስትራችንም ሆነ ሌሎች የመከላከያ አካላት በተለይ ሞሳድ የደከሙት ይህን ነገር አንድ ለማድረግ ነበር። ሆኖም ግን ትራምፕ በወሰኑት ይህን ነገር ሙሉ በሙሉ አስተክተናል ባልልም ብዙ የጎዳናቸው ወደኋላ የሚያስቀራቸውን ነገሮች አድርገናል። ብዙ ኢላማዎች ወድመዋል። የቀሩትን ኢላማዎችም እንግዲህ እስራኤል ብቻዋንም ቢሆን የመወጣት አቅም አላት።
1: አዎ እንግዲህ ምናልባት በዚህ በስምምነቱ ሂደትም ሆነ ከሂዝቡላ ጋር ባለው ውጊያ እንደው ቢነሳ ዛሬ ጥሩ ነው የምትለው ሐሳብ ካለ ኮሎኔል ሁለት ደቂቃ አለን ምታነሳው ምጨምረው ሐሳብ ካለ?
2: እንደኛ ህብረተሰቡን አፈን ሞልቼ የምናገረው እስራኤል ምንም እንኳ በአሁኑ ሰዓት ትንሽ በእውነት ያልተሳካልን ብለን የምናስበው በዚህ ስምምነት ላይ ኢራን እንዳሸናፊ መቆጠሯ ነው። ምክንያቱም ኢራን አንደኛ ብዙ ማዕቀብ የተደረገባት ሚሊያርድ ዶላር ልትቀበል ነው። በአሁኑ ሰዓት ነዳጅ ልታወጣ ነው፣ መሸጥ ትችላለች፣ ሆርሞዝን ከፍታለች። ኢራን ከሞላ ጎደል ያሰበችውንም በአሁኑ ሰዓት እንደ አሸናፊነት የእስራኤልን መከላከያ ኃይል ብቻ ሳይሆን የአሜሪካን ጦር አሸንፍ ያለው የሚል ልቦና ሊኖራት ይችላል። ትራምፕም ኢራን ምን ያህል እንዳታለላቸው ሳይገባቸው አይቀርም። እሳቸው ኢራንን አላወቁም፣ የኢራን ዲፕሎማሲ አልገባቸውም። ኢራን ተንኮለኛ ሀገር ናት። ምናልባት በዚህ ስምምነት ላይ እያሰቡ ከሆነ ጥሩ፣ ካልሆነ ግን በዚህ ጦርነት ላይ ምንም እንኳ ብዙ ጉዳት ብናደርስም ራሳችን ለወደፊቱ መዘጋጀት አለብን። ምክንያቱም ኢራን ኒውክሌር ከታጠቀች ዞሮ ዞሮ የምንጎዳው እንደ ሀገርኛ ነን። ይሄን እንዳትታጠቅ ደግሞ የአሁኑ መንግስትም በነገራችን ላይ ይሄ የግራ ክንፍ የቀኝ ክንፍ የሚባል አለ። ማንኛውም መሪ ለወደፊት እስራኤል የሚመረጥ መሪ ይሄን ነገር የማድረግ ግዴታ አለበት። ምክንያቱም እኛ ራሳችን መከላከል የምንችል ሀገር ነን። በዚህ ደግሞ ጥርጥር የለውም፣ ማንኛውም መሪ ይሄን ነገር እንደሚያደርግ አልጠራጠርም።
1: ጥሩ እንግዲህ በሂደት እናየዋለን። ዞሮ ዞሮ እስራኤል መከላከያ ሰራዊት አቅም በመካከለኛው ምስራቅ ብቻ ሳይሆን በዓለምም ብዙ የሚባልለት ነው። ኮሎኔል እናመሰግናለን።
2: እኔም በጣም አመሰግናለሁ። ደህና አምሹልኝ።
1: መልካም ምሽት ይሁንልን። እናመሰግናለን። የተከበራችሁ ሰላም የተከበራችሁ አድማጮቻችን፣ እንግዲህ ስርጭታችን እየተጠናቀቀ ነው። ቀደም ሲል ባቀረብነው ዜና ሴቶችን እንግዲህ መከላከያ ሰራዊቱ በተዋጊነት በእግረኛ ሰራዊት ለማሳተፍ መቀላቀል ስንል ያው በእግረኛው ሰራዊት ዘርፍ እንዲቀላቀሉ በዘርፉ ለማድረግ ነው። በዚህ ዙሪያ እንግዲህ ሴቶችን ለማሳተፍና ለማሰልጠን በዘርፉም እንዲሳተፉ ለማድረግ ለመጀመሪያ ጊዜ ከአምስት ወራት በኋላ ህዳር ላይ ስልጠና ይጀምራል። እንግዲህ ሴቶች በዚህ ዘርፍ ይሳተፉ ሲባል ከወንዶች ጋር ታንክ ውስጥ አብረው ከወንድ ተዋጊዎች ጋር ይቀመጣሉ፣ በሌላም ዘርፍ አንድ ላይ ይሰራሉ በሚለው ሀሳብ የሃይማኖት መሪዎች ከባድ ተቃውሞ ማቅረባቸው ይታወሳል። ነገር ግን ኢታማጆር ሹሙ እንደተናገሩት ትናንት በጉዳዩ በተደረገ ውይይት ሴቶችን ከወንዶች ጋር ታንክ ውስጥ እንዲቀመጡ ለማድረግም ሆነ በስልጠና ላይ አንድ ላይ እንዲሰለጥኑ ለማድረግ አይደለም በጭራሽ። ግን በዘርፉ ሴቶች ራሱን የቻለ ተዋጊ ቡድን እንዲኖር በዘርፉ ብቃት ያለው ስልጣና ለመስጠትና እንዲሳተፉ ለማድረግ መሆኑን ገልጸዋል። እንግዲህ ከተሳካ የመጀመሪያው ሙከራ እንደሚቀጥል ነው ሁኔታው። ለማንኛውም ግን የመጀመሪያው ሙከራ ህዳር ላይ የሚቀጥለው ህዳር ላይ ከአምስት ወራት በኋላ እንደሚጀመር መከላከያ ሰራዊቱ አስታውቋል። ሴቶችን በእግረኛ ሰራዊት ዘርፍ ለማሳተፍ ግን ሲዲሲ ባል ደግሞ ወንዶች ጋር ለመቀላቀል እንዳልሆነ በግልጽ ተናግሯል። ኤታማዦር ሹሙ ይሄ ነው። ሌላው እንግዲህ የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። አሁን እንግዲህ 8 ሰዓት ላይ ጀምሯል። ከባር ሁለቱ ቡድን የፖርቹጋልና የዲሞክራቲክ ኮንጎ ብሔራዊ ቡድን ነው የሚጫወቱት። በፖርቹጋል ደግሞ እንግዲህ ፖርቹጋላዊው ክርስቲያኖ ሮናልዶ እውቁ እንግዲህ የዓለም ንጉስ ማለት ይቻላል በእግር ኳሱ ዘርፍ ይጫወታል። ለመጨረሻ ጊዜ ነው ይባላል እንግዲህ ብሔራዊ ቡድኑ ጋር የሚጫወተው ሀገሩን ወክሎ። ይህ ጨዋታ በጣም በርካቶች በዓለም ላይ የሚመለከቱትና የሚጠበቅ ጨዋታ ነው። ጨዋታው አሁን እየጀመረ ነው። ይሄን ይመስላል አድማጮቻችን። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ጊዜ እንዲሆን እንመኛለን። ለፕሮግራሙ አጠናካሪ ለሃና አስፈረው ምስጋና ይድረሳት፣ እንዲሁም ለቴክኒክ ባለሙያው ለዛፈር ሳሊም ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። መልካም ምሽት።